0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ? ሸዋቶፍ መልካም ሳምንት ይሁንልን። እላቱ እንደ ዕብራውያን ዘመን አቆጣጠር ላሜድ በትሽሬ ታብሽን ፔዛይን ዳውሮፓ ዘመን አቆጣጠር ኦክቶበር 11 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር እሁድ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮሬን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ፣ ወቅታዊ ዘገባ አለን። ቆይታችሁኛ ጋር ይሁን። አሁን የሰዓቱን ዜና። በቅድሚያም አርዕስተ ዜና፣ የአካዳሚ ከከፍተኛ ትምህርት ዓመት ዛሬ የሚከፈት ሲሆን በከፍተኛ ትምህርት አስተዳደር ምክር ቤት ሪፖርት መሰረት በመላ አገሪቱም በሚገኙ 57 የትምህርት ተቋማት ውስጥ ከ300,000 በላይ ተማሪዎች ይገኛሉ። የሻባክ ማለትም የእስራኤል የውስጥ የመረጃ ድርጅት የቀድሞ ከፍተኛ ባለስልጣን ጠቅላይ ሚኒስትር ናታንያሁ ባለፉት ዓመታት የሐማስን ከፍተኛ ባለስልጣናትን ለመግደልና በዛ ሰርጥ ላይ ጥቃት ለመሰንዘር የቀረበላቸውን ሐሳቦች ውድቅ አድርገው እንደነበር አረጋገጡ። በፍልስጤም ባለስልጣን የታቀዱ ምርጫዎችን እንዳልተደረጉ እንደሚጠበቀው ይራዘማል ተባለ። ትናንት በሳውዲ አረቢያ ዋና ከተማ ሪያድ በሚገኝ ኪንግ ኻሊድ የአየር ማረፊያ ላይ ሁቲዎች በፈጸሙት ጥቃት ቢያንስ 12 ሰዎች ሲሞቱ ከ300 በላይ የሚሆኑ ሰዎች መቁሰላቸው ተገለጸ። ኢትዮጵያ በኤርትራ ላይ ራስዋን ለመከላከል ስትል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት ገለጸች። የኖቤል የሰላም ሽልማት ዘንድሮ የሚሰጠው እስራኤልን በአዛ ሰርጥ የዘር ማጥፋት ወንጀል ፈጽማለች እንዲሁም በግዛቱ የአፓርታይድ አስተዳደር ዘርግታለች በማለት ለከሰሰችው የደቡብ አፍሪቃ ህግ ባለሙያ ለናቢ ፒላይ ነው ተባለ። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የአካዳሚክ ትምህርት ዓመት ዛሬ የሚከፈት ሲሆን በከፍተኛ ትምህርት ምክር ቤት ሪፖርት መሰረት በመላ አገሪቱ በሚገኙ 57 የትምህርት ተቋማት ውስጥ ከ300,000 በላይ ተማሪዎች ይገኛሉ። ዘጋቢያችን ሊራን እንደዘገበው የተማሪዎቹ ቁጥር ከ2% በላይ መሆን መጠነኛ ጭማሪ አሳይቷል። በአርቲፊሻል ኢንቴሊጀንስ ተጽዕኖዎች የተነሳ በትምህርት መስኮት ላይ ጎጂ የሆነ የአዝማሚያ ለውጥ ታይቷል። ይህም የኮምፒውተር ሳይንስ ፍላጎት እንዲቀንስ አድርጎታል። በኢንጂነሪንግ በሕክምናና በጤና ዘርፎች ግን ጭማሬ ተመዝግቧል። በዚህ ዓመት ለመጀመሪያ ጊዜ 6 የመጀመሪያ የዲግሪ የመርሃ ግብሮች ይከፈታሉ ተብሏል። በቤርሼባ ከተማ በሚገኘው በቢኔ ኦር ጎዳና እድሜዋ 40ዎቹ የምትገኝ አንዲት ሴት በጩቤ ተወግታ ሕይወቷን አጣች። ዘጋቢያችን እንደዘገበው ከሆነ በ40ዎቹ እድሜ ውስጥ የሚገኝ ባለቤቷም ለፖሊስ ጣቢያ ደውሎ ባለቤቱን በጩወቅቶ እንደ ጎዳትም አስታውቋል። በስፍራው ከደረሱ የፖሊስ ኃይሎች ባልየው በቁጥጥር ስር አውለውታል። ሴቲቱ በከፍተኛ አደጋ ላይ ሆና በከተማዋ ወደሚገኘው ሶሮቃ ሆስፒታል ተወሰደች። እዛው እንዳለች ግን ሕይወቷን አጣለች። በነስ ጽዮና ከተማ ውስጥ በሚገኘው ሃሹኒት ጎዳና ላይ በሚገኝ ግለሰብ ቤት ላይ የእጅ ቦምብ ተወረወረ። ፖሊስ ምርመራ የጀመረ ሲሆን ጉዳዩ በወንጀል ግጭት የተነሳ እንደሆነም ይታመናል። ስለደረሰው ጉዳትም አልተዘገበም። በርሾ ለጽዮን ከተማ በሚገኝ ሻር ያፎ ጎዳና ባለፈው ሌሊት በመኖሪያ ሕንፃ ላይ የተኩስ ጥቃት ተፈጽሟል። ምንም አይነት ጉዳት አልደረሰም።
ግን በሰው ላይ ጉዳት ባይደርስም በንብረት ላይ ግን ውድመት አድርሷል። ዘጋቢያችን ሃዳስ ግሪንበርግ እንደዘገበችው ከሆነ በከተማዋ ውስጥ በሚገኝ በዚህ ህንፃ ላይ በቅርብ ቀናት ውስጥ በወንጀል ምክንያት የተኩስ ጥቃት ሲሰነዘርበት ይህ ሁለተኛ ጊዜ ነው። በሰሜኑ ክፍለ ሀገር በታችኛው ጋሊል በሚገኝ ቱርአን በተባለ ቦታ በተፈጸመ ጥይት ተኩስ እድሜዋም 53 የሆነች አንዲት ሴት ከፍተኛ ሁኔታ ቆስላለች። ዘጋቢያችን ኦርሊ አልካላይ እንደገለጸችው ሴትየዋ ጉዳት የደረሰባት በቦታ በሚገኝ መኖሪያ ቤት ላይ በተኮሰ ጥቃት ሲሆን ማጌን ዳቪድ አዶም ሕክምና ባለሙያዎቹ በአምቡላንስ ቁስለኛውን ወደ ፖሪያ ሆስፒታል ወስደውታል። በያብኔ ከተማ ውስጥ ደግሞ 28 ዓመት ወጣት በታናሽ ወንድሙ የጦር መሳሪያ ጥይት ተባርቆ ከባድ በትንሽ እድሜው በታናሽ ወንድሙ ላይ በከባድ ሁኔታ አቁስሎታል። በስተት የተኮሰ ጥይት እንደሆነ ተገልጿል። ወጣቱ በአሽዶር ከተማ ወደሚገኝ አሶታ ሆስፒታል ተወስዷል። ከፖሊስ ምርመራ እንደተገለጸው የአንድ ዓመት ወንድሙ በትምህርት ተቋም ውስጥ የጥበቃ ሰራተኛ የሚሰራ ሲሆን በፍቃድ የሚጠቀምበት ሽጉጥ እንደሆነ ተገልጿል። ትናንት በሳውዲ አረቢያ ዋና ከተማ ሪያድ በሚገኝ የኪንግ ሃሊድ የአየር ማረፊያ ላይ ሁቲዎች በፈጸሙት ጥቃት ቢያንስ 12 ሰዎች ሲሞቱ ከ300 በላይ የሚሆኑ ደግሞ ቆስለዋል። ይህንን አስመልክቶ በመንግስቱ የሲቪል አቪዬሽን ባለስልጣን መግለጫ ተሰጥቷል። ከሟቾቹ መካከል 4 የሳውዲ አረቢያ ዜጎች፣ 2 የባንግላዴሽ ዜጎች እንዲሁም ከአሜሪካ፣ ከግብፅ፣ ከዮርዳኖስና ከሌሎች ሀገራት የመጡ ዜጎች ይገኙበታል። የአሜሪካ ፕሬዚዳንት ትራምፕና የአሜሪካ የውጭ ጉዳይ ሚኒስትር ሮቢዮ የአንድ የአሜሪካዊ ዜጋ ህይወት ስለመጥፋቱ ምክንያት በዚህ ጥቃት ላይ ትናንት ማታ ከፍተኛ ውግዘት ሰንዝረዋል። ቀደም ሲል ፕሬዚዳንት ትራምፕ በአሜሪካ በኩል በሁቲዎች ላይ ሊወሰድ ስለሚችለው የአጸፋ ጥቃት ሲናገሩ እንዲህ አይነቱ ምላሽ እንደሚመረመሩ እና አሜሪካም ፈጣን እርምጃ እንደምትወስድ ገልጸዋል። በተጨማሪም ሳውዲዎች ባለፈው ሌሊት በመንግስት መሰረታዊ ክፍል በሚገኝ የኪንግ ፋሃድ ዓለም አቀፍ አውሮፕላን ማረፊያ አካባቢ ሌላ ጥቃት እንደደረሰ ዘግቧል። እስካሁን ስለደረሰ ጉዳት አልተገለጸም። የሳውዲ ሰራዊት ቃል አቀባይ ቱርኪ አልማልኪ ባለፈው ሌሊት እንደተናገሩት በአውሮፕላን ማረፊያ ላይ የተፈጸመው ጥቃት በሁቲዎች የተፈጸመ የጦር ወንጀል ነው ብለዋል። እንዲሁም ጽኑ ምላ

ሰዓት ባለፈው አርብ ዕለት ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት እንደገለጸችው በኤርትራ ላይ ራሷን ለመከላከል ስትል የተለያዩ እርምጃዎችን እየወሰደች መሆኗን ገልጻለች። ጎረቤት ሀገር ኤርትራ ወታደራዊ ኃይሏን ድንበር አቋርጣ በመላክ የሰሜን ኢትዮጵያ ክፍሎች በመቆጣጠር ላይ ናት ስትል ከሳለች። ይህ መግለጫ ቀደም ሲል በነበረ ጦርነት በውድመት ውስጥ በነበረችው በትግራይ ክልል የመንግስት አጋር ኃይሎች መራመዳቸውም እየገፉ መሆናቸውም ባስታወቁበት ወቅትም ሰፊ ግጭት ሊከሰት ይችላል የሚል ስጋት ይበልጥ ያጠናክራል። ቅዳሜ ዕለት ከኤርትራ ድንበር በስተ ሰሜን 25 ኪሎ ሜትር ርቀት ገደማ ከምትገኘው ከአዲግራት የተወሰደ የአሶሺየትድ ፕሬስ ቪዲዮ ቀርጻ የኢትዮጵያ ወታደራዊ ተሽከርካሪዎችና ወታደሮች ወደ ከተማዋ ሲገቡና አንዳንድ ነዋሪዎች ጎዳናዎች ላይ በመውጣት ይጨፍሩ አሳይቷል። የትግራይ ሁለተኛው ትልቅ ከተማ ነዋሪዎች የርሃብን የተዘጉ ባንኮችና የሕክምና እንክብካቤ ጥረት እንዳለ ገልጿል። አርብ ዕለት በተጻፈ ደብዳቤ የውጭ ጉዳይ ሚኒስተር የኢትዮጵያው የውጭ ጉዳይ ሚኒስተር ጊዲዮን ቲማቴዎስ የተባበሩት መንግስታትን ድርጅት ቻርተር አንቀጽ 51 መሰረት ኢትዮጵያ ራስዋን የመከላከል መብት እንዳላት ጠቅሷል። ሀገሪቱ ምን አይነት እርምጃዎችን እየወሰደች እንደሆነ ግን በዝርዝር አልተገለጸም። ሲቀጥል የሊኖር ይቅርታ በቀጣዩ የአየር ጸባይ ትንበያ ለወቅቱ ተስማሚ የሆነ የሙቀት መጠን ይኖራል። ዛሬ ጠዋት በተለይ በሰሜንና በባህር ዳርቻ ሜዳማ አካባቢዎች ደግሞ ዝናብ ሊኖር ይችላል። ከቀኑ ጀምሮ በምስራቅና በደቡብ ክፍሎች ከነጠላ ዝናብ በቀላል የተያዘ አካባቢ ዝናብ ይጠበቃል። በጨው ባህር አካባቢ፣ በይሁዳና በረሃ አካባቢ ደግሞ በአራባ በሰሜን አራባ ወንዝ አካባቢ ላይ በጥቂቱ ይዘንባል፣ ጎርፍም ይከሰታል ይላሉ የአየር ጸባይ ተመራማሪዎቹም። የዛሬ የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢው 27 ዲግሪ ሴንቲግሬድ፣ ቴል አቪቭ ከተማና ቤርሼባ አካባቢ 29 ሀይፋና አካባቢ 28 ኢላት ከተማና አካባቢዋ 33 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ። ሙዚቃ

የተከበራቸው አድማጮች ሲቀጥል የጋዜጦችና በመጀመሪያ ገጻቸው ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንዳስሳለን። የዲዮት አህሮኖት ጋዜጣ እንደዘገበው የኢራን ዛቻ እንደቀጠለ ነው ይላል። እንዲያውም ኢራንና በየመን ውስጥ የሚገኝ የሁቲ አማጽያን የማጥቃት እርምጃ አስጊነታቸውን በተመለከተ የተለያዩ ዘገባዎች እንደሚያሳዩት ከሆነም የኢራን ሪፐብሊክ እስላም አስተዳደር እስካሁን በዚህ የተኩስ መረጋጋቱ ጋር በተያያዘ የሚሳይሎች ግንባታ እንደገና መልሶ መገንባት ችሏል። የረዥም ርቀት ወንጫፊ ተምዘግዛጊ የባሊስቲክ ሚሳይሎችን መልሰው ገንብተዋል። ከዚህ ጎን ለጎን ደግሞ በዚህ የተጧጧፈ የሆነው የመን ውስጥ በሚገኙ የሁቲ አማጽያንና በሳውዲ አረቢያ መካከል ያለው ግጭት የተኩስ ልውውጥ እየተባባሰ ሂዷል። የተኩስ የሚሳይል ተኩስ ተባብሷል። እንደ በዚህ ሌሊቱን የሁቲ አማጽያን ወደ ሳውዲ አረቢያ ዋና ከተማ ሪያድ በሚገኘው ዓለም አቀፍ አውሮፕላን ማረፊያ በሚሳይሉ መጥቶ 12 ሰዎችን ሕይወት አጥፍቷል። የተለያዩ የሀገሪቱ ዜጎችን የአሜሪካን የተለያዩ ሀገራትን ዜጎችን ያካተተ ሕይወት አጥፍቷል። ከ300 በላይ በአየር ማረፊያ አካባቢ የነበሩ 300 በላይ ሰዎችም ቆስለዋል። በሪያድ በሳውዲ አረቢያ ዋና ከተማ በሚገኘው ዓለም አቀፍ አውሮፕላን ላይ ከባድ ሚሳይል ጥቃት ደርሶበታል። ይህን ሁኔታ በተመለከተ ከዋሽንግተን ትራምፕ ለውጥ ግሳቸው ሀሳባቸው አልወሰኑም። እየተለዋወጡ ሀሳባቸው ምንድን ነው? ምናልባት በእነዚህ አሸባሪዎች ላይ ወታደራዊ እርምጃ ይወስዱ ይሆን? ግን ያወላውላሉ። ቆራጥ የሆነ ውሳኔ የላቸውም። ትራምፕ ግን አሁን በሳቸው የምርጫ አለ በመካሄዱ በፊት አጋማሽ የሆነ በከፊል በቅርቡ በአሜሪካም ምርጫ ይካሄዳል። ከዛ በፊት ምናልባት ጦርነት ተወስዶ ይሆን? በኢራን ላይ ሆነ ወታደራዊ የማጥቃት እርምጃ ትወስድ ይሆን የሚል ጥያቄ ያነሳል ይኸው ጋዜጣ። ከዚህ ለየት ባለመልኩ ደግሞ የሰላም ኖቤል የምትሰጣትም የደቡብ አፍሪቃ የሕግ ባለሙያ ናተኝ። እሷም የሰላም ኖብል ትቀበላለች። እሷም እስራኤልን በዘር ማጥፋት የምትከስ ሴትዮ አሁን ኖብል ለሰላም ሽልማት ኖብል ትቀበላለች፣ ትሰጣለች፣ ተመርጣለች ነው። ናዊ ፓላሂ ትባላለች። በቅርብ የሰላም ኖብል ትቀበላለች የሚል ዘገባ ፎቶግራፏን በመጀመሪያ ገጹ ላይ ያሳያል። የዲዮት አህሮኖት ጋዜጣ በመጀመሪያ ገጹ ላይ የሊኩድ ፕሮግራም የሊኩድ ፓርቲ በተለይ ለውትድርናና አገልግልም የሚሉትን እነሱን ወደ ውትድርና እንዲዘምቱ እንዲያገለግሉ ፕሮግራም አለው ይላል። ይህን አከራካሪ ነው። በዚህ ጉዳይ ላይ የሃይማኖት ጋር በተያያዘ ውትድርና አናገለግልም የሚሉት ዜጎች ጉዳይ አይዘንኩትም ቢሆን አጠያያቂ የሆነ ጉዳይ እንደሆነ ነው በመጀመሪያ ገጹ ላይ የዘገበው ይኸው ጋዜጣ። ሌላኛው ማሪቭ ዕለታዊ ጋዜጣ ስንመለከት በእስራኤል ብሔራዊ የክነሴት ምርጫ የሚካሄድበት ቀን ተቃርቧል። ከሁለት ሳምንት ያላነሰ ጊዜ ቀርቷል። አሁን ምንድን ነው የሚለው? ምርጫ በእስራኤል የክነሴት ምርጫ ከመካሄዱ በፊት ምናልባት በኢራን ላይ ወታደራዊ የኃይል እርምጃ ይወሰድ እስራኤል ትወስድ ይሆን?
ምን አሜሪካ የሚለው ነው። ይሄን በተመለከተ ምንድነው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደዚህውን ይሄን ሐሳብ ለ ምናልባት ለተገብሩት ሊሆን ይችላል ለሌሎቹ ደግሞ አይ ያ እንደዚህ አይነት ማን ሊሆን መጀመሪያ ምርጫ መካድ አለበት እዛ በኋላ ነው ጦርነት ብሎ ያስባሉ እና አሁን ከዚህ በፊት የውትድርና እርምጃ ተኩስ ያው የጸጥታ መጓደል ምክንያት በተያዘም ያ ከሆነ ደግሞ የክነሴት ምርጫ ላይ ካድ ይቻላል ለሌላ ጊዜ እንዲሆን ይወሰን ይችላል የሚል አመለካከት እንዳለ ነው ማሪፍ የተመለከተው። ከዚህ ሌላ የፖለቲካ ኃይሎች ፓርቲዎች የቡድን የጉሽ ይሉታል የቡድን አሁን በተለይ የግራ የቀኝ ክንፍ ፓርቲዎች በሊኩድ ደጋፊዎቻቸውን ጨምሮ በአንድ ጥምር መንግስት 56 የሚሆኑ አብላጭ ሆነ ኃይል እና ብዙ ሰዎች ብዙ ዜጎች ከ200 በላይ የቀኝ ክንፍ ፓርቲዎች ድምጽ እንዲሰጡና ይሄን ኃይሉን እንዲያጠናክር ከፍተኛ ጥረት እየተደረገ ነው። የተወዳዳሪ ተፎካካሪዎች ናፍታሊ ቤኔት ደግሞ እኛን በርጣለን የህዝብን ድጋፍ ድምጽ ለማግኘት ደግሞ በትግል ከፍተኛ እንቅስቃሴ ላይ ነው የሚችሉ የናታንያው ደጋፊዎቹ ደግሞ ብዙዎቹን ድምጽ እንዲሰጡ ከፍተኛ ሆነ እንቅስቃሴ ላይ ይገኛሉ የሚል ዘገባ አቅርቦ ያሳያል ማሪፍ ለታዊ ጋዜጣ። አዛደ ያው ቀደም በዜናም ዳዳመጣችሁ የመን ውስጥ የሚገኙ ሁቲ አማጽያን የሳውዲ አረቢያን ዋና ከተማ በሚሳኤል አጠቁ የአየር ማረፊያን ተደብድቧል ኢላል በሪያድ ከተማ ባለው ዓለም አቀፍ አውሮፕላን ማረፊያ 12 ሰዎች የሀገሪቱን ዜጎች ጨምሮ ወደ 12 ሰዎች ህይወታቸውን አጥተዋል። ይህም አጠያቂ ጉዳይ ነው። የጸጥታ መጓደል በዚህ ባለንበት መካከለኛው ምስራቅ ያለው በዚህ 2-3 ቀን አካባቢ በጣም ተባብሷል። እንደገና ወደ ጦርነት ይሆን ገሊላን አጠያቂ ጉዳይ ነው የሚሆነው። እስራኤል አዮም ለታይ ጋዛ የሚለው የካታር በተመለከተ በድሮ የአዛ ግንባር ጦርነት ከመፈንዳቱ በፊት ከሶስት ዓመት በፊት ካታር የሐማስና የአዛ ቀበሌ ፍልስጤማውያን ነፍስ አድን ገንዘብ ስትለግስ ቆይታለች በእስራኤል መንግስት ፍቃድ። በእስራኤል ነው እንግዲህ ጦርነቱ ኦክቶበር 7 ከመፈንዳቱ በፊት በየጊዜው ካታር በሻንጣ በርካታ ዶላር እየተቀለለች ለአዛ ቀበሌ ነዋሪዎቹ ለሐማሶቹ ስታስተላልፍ ቆይታለች። ከዚህም ወደ 30 ሚሊዮን ዶላር ሚሊዮን ሌተር ዴሌክ ነው እንጂ ነዳጅ ዘይት ነው ወደ 30 ሚሊዮን የሚሆን ነዳጅ ዘይት ለአዛ ነዋሪዎቹ ሰጥታለች ይችላል። ከዚህ ጎን ለጎን ዶላርም ስታስተላልፍ እንደነበረ ነው ይሄ ጋዜጣ የተመለከተው። የነዳጅ ዘይት ከ30 ሚሊዮን በላይ ነዳጅ ዘይት ለአዛ ነዋሪዎች መለገሷን ኢስራኤል ሀዮም ተመልክቷል። እንግዲህ በመተላለፊያ በጭነት መኪና በነዳጅ የጫኑ መኪናዎች ነበረ ወደ አዛ ሲያስገቡ የነበረ። ሌላኛው ቅድም እንደተገዘ የሰላም ኖብል የምትሸለመው የደቡብ አፍሪቃዋ የህግ ባለሙያ ናዊ ፓላይ የምትባለው ፎቶግራፍ አሳይቷል። እስራኤልን የምትወነጅል የጀምላ ጨራሽን እስራኤል የዘር አጥፊ እያለች እስራኤልን የኮነነች እሷ ናት አሁን የዚህ የኖብል ሽልማት ና የተመረጠ ይችላል። ፎቶግራፏን በመጀመሪያ ገጹ ላይ አስፍሯል።
የእስራኤል ከፍተኛ ትምህርት ተቋማት የዩኒቨርስቲ ተማሪዎች ዛሬ ወደ ትምህርታቸው ይመለሳሉ። አይኤ የተሰኘው ያው አርቲፊሻል በተመለከተው ወደ ዲግሪ ወደ አንደኛ ዲግሪም ወደ ሁለተኛ ዲግሪም በተመለከተ አንድ በትምህርት ላይ ይሄ አርቲፊሻል የመገናኛ ችግር እየፈጠረ ነው ይላል። በመጀመሪያው ገጹ ላይ እስራኤል ሃዮም እንግዲህ ማን ነው ሃሬት ለታዊ ጋዜጣም በተለያዩ ርዕሰ ጉዳዮችን አስፍሯል። እንግዲህ ከብዙ በጥቂቱ በዚያው ጋዜጣ ላይ የተለያዩ ዘገባዎችን አቅርቧል። በዚህ እናልፋለን። ሙዚቃ

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ወደ ወቅታዊ ዘገባ በተለያዩ ርዕሰ ጉዳዮች እንመለከታለን። ከመንገደኛው ጋዜጠኛ ከሆነው ኡሪ ከበደ ወይም ጀንበር መንግስቴ ከእሱ ጋር ነው የሚሆነው። ጤና ይስጥልን ኡሪ ከበደ፣ እንዴት ነህ?
1: ጤና ይስጥልኝ ኢሳያስ አብርሃም ወይም ደግሞ ኢሳያው ደጉ፣ እንደምን አለ? ለአንተና ለስራ ባልደረቦች እንዲሁም ለአዳማጮቻችን ለህዝብ እስራኤል በሙሉ ሻቧቶ መልካም ሳምንት ይሁንልን።
0: መልካም ሳምንት እናመሰግናለን። እንግዲህ በተለያዩ ርዕሰ ጉዳዮች አለን በምንመለከታቸው። በእርግጥ በዜና እንደተመለከትከው በግጭት ምልህ በየትኛው ማህበረሰብ ብሎ መረጃ ተጨማሪ ባይደርስም ሌሊቱን በተለያዩ ሰፈሮች፣ ከተሞች አካባቢ በበርሼባ ከተማ በጣም በሚያሳዝን ባልየው ምስቱን በአርባ ዓመት እድሜ ክልል የሚገኙ እድሜያቸው ባልና ምስቱ ባልየው በጩቤ ምስቱን በጩቤ ወግቶ ገደለ ተባለ። በሌላም በተለያዩ በነጽዮናም በዛም በቤተሰባዊ ግጭት ሳይሆን ከወንጀለኛ ጋር በተያያዘ የተፈጸሙ መጥፎ ድርጊቶች ግጭቶችን በልተኩስ ነበረ። ምንድን ነው እስኪ የበርሸባን ጀምር ኡሪ።
1: በመጀመሪያ ደረጃ በእውነት በጣም አሳዛኝ ደረጃ ነው። አንድ ሁለት ጥንዶች አብረው ቤታቸውን መስርተው በፍቅር ተገናኝተው እየኖሩ እያለ እንዲሁ አለመግባባት በሚፈጠር ጊዜ እስከዚህን ድረስ ጭከና በተሞላበት ሰውን ሰው መግደሉ እንዲሁም ደግሞ በተለይ የትዳር አጋሩን ጩቤ አንስቶ መግደሉ በጣም አሳዛኝ ነው። ሚስት ማለት እኮ እናት ናት፣ እህት ናት፣ አያት ናት፣ እሚታ ናት እና ደግሞ የቤትም ህይወትና የወንድ ነብስ ናት ማለት እንችላለን። በሌላ መልኩ ስንመለከት መጽሐፍ ቅዱስ ላይ እንደተጻፈው ያው የገዛ አካላችን ናት። አዳምን ከሰራ በኋላ ሔዋንን ከጎኑ ነው ፈልቆ ሰራት የሚባል እና አንዱ ደግሞ ትልቁ መነሻው በእርግጥ እኩልነት የምንለው በጣም ደንበሩን የጣሰና ደንበር የሌለው አለ። ይሄ ሁሉ የሚነሳው በትንሽ በዚህ በምላሳችን ነው። የትም ቦታ እንበል፣ በቤትም ውስጥ ቢሆን፣ በጎረቤትም፣ በአካባቢም፣ በአገር አቀፍም ስንመለከተው የምላስ ዛቻ ብቻ ናት። ይቺ ምላሳችን ከሰላሳ ሁለት ጥርስ መሀል ስትኖር ጎበዝ ናት፣ አትነከስም። አንዳንዴ ደግሞ ስትቀብጥ ያው በጥርሶቻችን መሀል ትነከሳለች እና ምላሳችን አውቶማቲክ ቦምብ ማለት ነው። ምላስን መቆጠብ አንዳንዴ ያስፈልጋል። ያን ግጭት ለማብረድ ያ የሚነሳውን ግጭት ለማብረድ በተለይ አንደኛው ገጥ ለሰስ ማለት ያስፈልጋል። ሌላው ደግሞ እስከዚህን ድረስ ክርክር ጭቅጭቅም ቢነሳ እንዲያው መሳሪያ አንስቶ በተኩስም ሆነ በማይተኮስ መሳሪያ በተለያየ ሰውን የሰውን ህይወት በሚያጠፉ አንስቶ የሰውን ነብስ መበቀል ማለት በእግዚአብሔር በኩልም የማያጸድቅ ነው። በቤተሰብ በኩል ደግሞ ትልቅ ጠባሳ የሚያስቀር ለቤተሰብ የጨካኝ ዘር የአረመኔ ዘር እያሰኘ ለወለዳቸው እናት አባቶችም
0: ጎጂ ነው። አዎ በጣም ጎጂ ነው። ቤተሰባዊ ባልና ሚስት በፍቅር ትዳር ልጅ ለመመስረት ብለው በፍቅር የተሳሰሩ የተጋቡ እንዲህ አይነት በሰው ልጅ በቤተሰብ ውስጥ በጩቤ ማጥቃት በጩቤ መውጋት በጣም ተገቢ አልሆነ ድርጊት ነው። እና የገር ደግሞ የሚያሳዝነው ደግሞ እንደዚህ አድርጎ ባልየው ባለቤቴን በጩቤ ወግቻለሁ ብሎ ለፖሊስ ጣቢያ ደውሎ ማሳወቅ ምን አይነት ሰው ነው? እንዲህ አይነት ሰው
1: ይኸውልህ፣ ይሄ ሁኔታ እንግዲህ ምን አለ መሰለህ፣ ስንኖር ህይወትና ሞት እንዳለ ከጆሯችን ከጆሮ ጥሏችን ወይም ደግሞ አብሮ እንደሚከተል መላክና ሰይጣን አለ። ይህ እግዚአብሔር የሰራቸው ናቸው። መላክ ሰላሙን ሲያስብ፣ ሰይጣን ደግሞ ያው የሚያስብ መጥፎውን ነው፣ ግፋ ግፋውን ነው። እና ይህ ሰውዬ አንዳንዴ ጊዜ በሚናደድ ጊዜ ሰው ራሱን መቆጣጠር አልችል ባለ ጊዜ ያን ነገር ከፈጸመው በኋላ ይጸጽተዋል፣ ይጨንቀዋል፣ የሚሄድበት ቅጡ ይጠፋውና ያለው ድበግድ ያንን ነገር ያስተውቃል እና ግን ትልቁ ግን ማሰብ ያለብን አንድ ነገር ከመፈጸማችን በፊት ስታስር ጊዜ ብንቆጥር ከዚያም በላይ ብንቆጥር ያ ያለው ንዴታችን ምናልባት ተቆጥሩ ጋር እየወረደ ሊሄድ ይችላል ግን ለቱን አንድ ትልቅ ሰውዬ ምናሉ ይመስለ ራብ ናቸው ወይም ደግሞ ሃይማኖት መሪ አሁን ምናሉ አንድ የስራ ቦታ ተናደድነና ተዋዋል ነው ውጭ እንደዚህ ሲሉ ለምን እንደዚህ ትላለህ አልኩና በቃ እሱንም ባለቤቱንም ትንሽ ዘለፍኳቸው ዝም ብለው አሁን እንካ ውሃ ትፈልጋለህ ሆይ አሉኝ አልፈልግም ብዬ እንደምታውቀው እኛ ስንናደድ እንኳን ውሃ ፈረንጆች ሲናደዱ ውሃ ስጠው ምንድነው ነው የሚሉ እና ከዚያ በኋላ ያ ሁሉ ከበረደ በኋላ አይ የሚሆንልህ እንደሆነ ነው እንጂ ያለ እንደዚህ ቢሉ በቃ አሁን ምን አለ ያ ትልቅ ሰውዬ አንተ በጣም ደግ ሰው ነህ አለኝ ነገር ግን መልስ በተናደድክ ጊዜ መልስ ለመስጠት አትቸኩል እና አንዳንዴ የሚኮል ምላምዳይ ወይም አንዳንድ ሰዎች ጋር ትልቅ ትምህርቶችን ተማርኩ የሚል ያስፈልጋል አመና ተናደድኩ ያንን ነገር በመጥፎ ሁኔታ መፈጸሙ አንተን ራስክን እንደመግደል ማለት ነው የሰው የቁ አሁን እሷ ሞተች እንግዲህ በሰማይ ነብሷን ይማረው በእድሜ አለድሜዋ ተቀጨች እሱም እኮ የቁም ሙት ማለት ነው እሱ አሁን የሚኖረው ኑሮ እንግዲህ ያው እስር ቤት ይገባል የተለያየ ምርመራ ይደረግበታል እና የሚያልፈው ስቃይ የእድሜ ይፍታሽ ስራት ቀላል አይደለም ስለዚህ እንከማድረጉ በፊት ማሰቡ እንደውል በዚህ አጋጣሚም አጠቃላይ መልእክትም እናስተላልፈው አብሮ ኑሮ እስከ ህልፋው ከኖረ በኋላ አዚያ በኋላ ደግሞ ደህናዋል ደህናዋይ ማለት መባባሉ ያለ ነው እንደውም በእኛ አካባቢ ስንመለከተው በጣም ጎልቶ ይታየ ነበር አሁን ግና እግዚአብሔር የተመሰገነውን እየቀነሰ ይዷል እንጂ በዚህን በተመለከተ አውሬ ናችሁ ወይ እንሰሳ ናችሁ እስከመባል የተደረሰበት ነበር አሁንም ደግሞ ይሄ በግጭት ሳይሆን በውይይት የሚፈታ ብዙ ነገሮች አሉ ይሻየው
0: አዎ በእኛ ማህበረሰብ ግጭት የለም ማለት ይቻላል አሁን እንግዲህ እዚህ ስለዚህ በበርሸባ በተፈጸመው በሰባው ግጭት በርግጥ የትኛው ማህበረሰብ የትኛው እንደሆነ አልተገለጸም መረጃም የለንም እግረ መንገዱን ከዚህ በእንዲህ እንዳለ ወደዚህ ወደ መሃል ሀገር ስንመጣ ደግሞ በኔጽዮን ከተማ ወደ አንድ መኖሪያ ቤት በፈንጅ ተወረወረበት እዛው በኩታ ገጠም በሆነ ጁበር ሾለሲዮን ደግሞ ወደ አንድ መኖሪያ ህንጻ ላይ ደግሞ ጥይት ተተኮሰበት ምንድነው ነገሩ
1: ይሄ ሁሉ በርግጥ አሁንም ቀደም እንዳልኩ ይሄ ነገር መነሻው ትንሽ ናት ከዚያ ምናልባት በተለያየ አሁን ባለነበት ደረጃ ስትመለከተው የመሳሪያ ቁጥጥር የለበትም ወይም ደግሞ መሳሪያ የሚጉቶች እነማናቸው ብሎ መንግስትን በጥሩ ሁኔታ ማጤን ይገባዋል ለነዚህ ሰዎች መሳሪያ የሚሰጣቸው ምክንያት በመንድነው ብሎም የነም በጥሩ አድርጎ መመርመርና ማወቅ መረዳት ያስፈልጋል አሁን ዛሬ መሳሪያ የሚይዙ ሰዎች ሁሉ እንደምታያቸው ትግስት የጎደላቸው ከአንድ ነገር ሲናገሩ ሁለት ጥፍ የሚመልሱ ከዚያ ሶስተኛ ተደገሙ ያው እጃቸውን ወደ ምላጭ መሳብ ብቻ ነው እና ሌላው በሌላ መልኩ ደግሞ ስትመለከተው ግምታዊ ስንገባ ዛሬ ህገ ወጥ የምንላቸው ሰዎች አሉ በተለያየ ባደንዛዥ ወይም ደግሞ በቁማር ጨዋታ በዚህ የተነካኩ ሰዎች ሊኖሩ ይችላሉ
0: ይሄ የርስበርስ የወንጀል ድርጊት ነው ይሄ እየተነጋገርንበት ያለነው የርስበርስ የሚፈጸም ግጭት ነውና የሽብር ጥቃት ማደለ በዛው ከውስጥ የርስበርስ ግጭት ነው አደለ
1: ይሄው ለሻየው ምን አለ መሰለ በምን የደበት ሁሉ ከመንገድ ላይም የሚያጋጥመን አለ ለምሳሌ መኪና ያሽከረከረን እንደሆን እኔና አንተ አብረን እየሄድን ያለ አሳልፈህ በመባባል ለምን ወይስ አቋርጠህ ያለፍከው ሄድክ በማለት ቀደም ባሉ ጊዜም ያው እርስ በርስ ግድያ እንደነበር የኔ በነደደው ግዜ ማንኛውም መሳሪያ ህይወት ያጠፋል። አሁን ደግሞ አሁን በእነዚህ በተለይ በሁለት ቦታዎች ባልካቸው በነጽዮናና በርሾ ለጽዮን የተፈጠረው ችግር የርስ በርስ ግጭት ሊሆን ይችላል፣ የቆየ ቂም ሊኖር ይችላል አይታወቅም። እና ይሄውም ሁሉ ለምን በትግስት እንጀራውን አንበላውም? ለምን በትግስት ኑሯችን አንኖረውም? የኛ የውጩ ጠላት የውጩ ሽብር ፈጠራ አልበቃ ብሎ እርስ በርስ ወንድም በወንድሙ ወገን በወገኑ ጎረቤት በጎረቤቱ ላይ እንዴት ይሄን አይነት ጭከናና ይሄን አይነት ሐሳብ ያስባል? እና በጣም በእውነት እግዚአብሔር ማቱን አቆሮ የሚያስተኝ ነው። ሻየው
0: አይነት እርስ ግጭት በእስራኤል ህብረተሰብ ብቻ ሳይሆን አረብ እስራኤላውያን በእነሱም በቤተሰባዊ በዘመድ የክብር መነካት በሚል ግድያ ተኩስ በብዛት በየጊዜው ይመዘገባል። በጣም መጥፎ ነው። ዝሮ ዝሮ እንግዲህ ይህን ግጭት ማን ነው ማረጋጋት የሚገባው? እንግዲህ ህግ አስከባሪ ፖሊስ፣ ሰራዊት አይደለም? እንዴት ታስባለህ?
1: እንግዲህ ያው በፖሊሶችም እንግዲህ አንዳንዴ በፖሊሶች ላይም ያለ ቅሬታ ስትመለከተው እኒህ ሰዎች አንዳንዴ እንኳ ጥሪ እየተደረገላቸው በተለይ ነብስ ከወደቀ በኋላ ነው የሚደርሱ እና ከዚያም ደግሞ ምርመራውን በተጠናቀቀ ሁኔታ መመርመር አለበት። ይህ ነገር በእርግጥ አዎ፣ እዚህ ሀገር ሰው ገደለ ተብሎም የነብስ እንደገና የስቅላትም ሆነ ወይም ደግሞ የንቃት የዚህ ሁሉ ፍርድ የለም እና እኔም ይህን ነገ ይህን ባደርገው ያው እስር ቤት ነው የምታሰር እንጂ ምንም አልሆን በማለት ያው የሚደረገውን ታያለ። በእርግጥ ፖሊስ በተሰጠው መሰረት ምርመራውን ያካሂዳል። ከዚያ ምርመራውን አጣርቶ በትክክለኛ ወንጀሉ ከተገኘ ያው ወደ ህግ ወደ ፍርድ ቤት ያደርሳል። ፍርድ ቤት ደግሞ ያለውን በተለያየ ባለው ጥናትና ባለው ችሎቱ ያው ወደ ፍርድ ያደርስና ያው ምንጊዜ መኖሪያቸው ወደ እስር ቤት ነው። አንዳንዶች ደግሞ በህግ ጠበቃቸው አማካኝነት እንደዚህ አድርገውም እንኳ ነፃ የሚወጡ እናያለን። እና ይህ ነገሩ በጣም ውስብስብ ያለ ነው። ይሻየው
0: ጠበቅ ያለ ወንጀል መቅጫ የመንግስት የወንጀል መቅጫ ጠበቅ ያለ ፍርድ ያስፈልጋል። አለያም ማረጋጋት ህግን ማስከበር አይቻልም። በዋናነት እንደኔም አባባል የመንግስት ቆራጥ እርምጃ መውሰድና ይህን የመሰለ የእርስ በርስ ግጭትን ማስወገድ ትልቅ ኃላፊነት ያለው መንግስት ነው። እና ኡሪ ጀምበር መንግስቴ ወደ አፍሪቃ ልናልፍ፣ ወደ ሰሜን ኢትዮጵያ አካባቢ በኢትዮጵያና በኤርትራ መካከል በተመለከተ በአሶሺየትድ ፕሬስ ዜና ወኪል እንደዘገበው ኢትዮጵያ በኤርትራ ላይ ራሷን ለመከላከል ስትል እርምጃ እየወሰደች መሆኗን ደግሞ ለተባበሩት መንግስታት ድርጅት አሳወቀች የሚል በዜናም ተመለከት ነው። እንዴት ታየዋለህ?
1: እንግዲህ አዎ፣ ኢትዮጵያና ኤርትራ ቀደም ሲል በ1966 ዓመተ ምህረት ጠቅላይ የነበሩትን ንጉሥ ኃይለ ሥላሴን ከተገረሰሱ በኋላ በአንድ ላይ በተለያዩ
0: አንተ የምታወራው በኢትዮጵያ ዘመን አቆጣጠር እስቲ በ1974 ዓመተ ምህረት
1: በ74 እና ያን ቀዳማዊ ንጉሠ ኃይለ ሥላሴን አብረው ተባብረው ተገረሰሱ በኋላ ያው ሁላቸውም በአንድ ላይ እየኖሩ እንዳሉ ከዚያ በኋላ ያው በ91 ዓመተ ምህረት በተደረገው እንደውም ደግሞ መንግስቱ ኃይለ ማርያምን የደርግ ዋና ሊቀመንበር የነበሩትን እሳቸውን ደግሞ ከስልጣን ሲያሰናብቱ ሁላቸውም ተባብረው እና ይችን አገር ያው ኢትዮጵያ 13 ክፍለ ሀገር የነበሩትን ኤርትራን ራሷን ነፃ አወጣለሁ በማለት ያው ተከፋፍለው ሲኖሩ እንደነበርና አልፎ አልፎም ሰላም ሲታይ አልፎ አልፎም ግጭት ሲታይ ነበር እና እስካሁን ከዚያም ጀምሮ ያው በሚደረገው የእርስ በርስ
0: ነጻነቷን ኦሪ 1991 ግንቦት ወር ነው አምብ ነበር አው ኤርትራ ንጻነቷን አገኘች ተባለ አሁን ከዛ ጊዜ በኋላ በእስራኤል የነበረ በኢትዮጵያ የነበረ የመንግስት ለውጥ ነበር ሆዋት የሰኘው ከኤርትራ ቲፒኤልኤፍ የትግራይ ነጻ አውጪ ድርጅት በሚለው ነው መንግስቱ ኃይለ ማርያምን ከስልጣን አወረደ ለ27 አመታት ያህል መራ ኢትዮጵያን ከዛን ጊዜ በኋላ አሁን እንዲያውም በኢትዮጵያ የአሁኑ ጠቅላይ ሚኒስትር አብይ አህመድ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተቀራርበው ሰላም ብለው ሁለቱ መሪዎቹ በየሀገሩ ጉብኝት አደረጉ ሰላም ወረደ የሚል ጥሩ ዜና ሲሰማ ነበር እና ያን ቀርቶ አሁን እየሰማን ያለው ጦርነት ግጭት የመጣበት ምክንያት ከምን እንዳንተ ከምን ምክንያት መነሻው ምን ይመስላል?
1: ይኸውልህ አሁን ጥሩ አድርገህ እንዳመጣኸው በእርግጥ ሁሉም በመጀመሪያ በዚህ ባቋቋሙት ዶክተር አብይ አህመድም በመንግስት ሆነው ሲመረጡ እሳቸው በፊት ደሳለኝ ኃይለ ማርያም ነበሩ እና ከእሳቸው ተቀብለውን ስልጣን ሲይዙ ቀላል አልነበረም የነበራቸው ሁኔታ ከዚያም ቀስ በቀስ ስራውን በመለማመድ የራሳቸውን የህገ መንግስት ያቋቋሙ ከሄዱ በኋላ አንዳንድ ምን አለ መሰለህ አሁን ያለው ፉክክር እኔ በልጥ የሚባል በቴክኖሎጂም ሆነ በመሳሪያ እንደገና ደግሞ በተለይ በአፍሪካ ሀገሮች የተለያየ አምባገነን ወይም ሀብታም የሆኑ ሀገሮች እነርሱን እርስ በርስ ማጣላት ይፈልጋሉ እና በዚህም የተነሳ በእርግጥ እንደገና ይሄም በገበሬውም በኩል ስትመለከተው በወልቃይት በጠገዴ በትግራይ ያለው ሁሉ እስከዚህን ኢትዮጵያ ሰላሟ ሰፈነች ወይም ደግሞ ኢትዮጵያ በሰላም ተረጋግታ እየሄደች ነው የሚባል ዜና በመንግስቱ በኩል ሲወጣ ስታይ በሌላው በተቃራኒው ደግሞ የተለያየ ገበሬው ሁሉ ለምሳሌ በመንግስት ቁጥጥር ስር እንዳልሆነ ነው በሽፍታም ትበለው ወንበዴም ትበለው ፋኖም በለው በተለያየ ሁኔታ ያው ከመንግስቱ ጋር እኩል አብረው እየሄዱ ሳይሆን እየተቀናቀኑ ነው ያሉ እና በዚህም ራሳቸውን ወደ ትግራይም ወደ ኤርትራም በማዘንበል በዚህ በሚያደርጉት በተለይ ፋኖዎች ወይም ደግሞ የራሳችን የገበሬ ነጻ ያማራ ክልል እየተባለ በሚባለው ሁኔታ ሁሉ ይሄም መቸም በዚያም ትንሽ የጠብ መጫሪያ አንተ ይለም ታደርጋለህ አንተ ይለም ትደግፋለህ በመባባልም የሚነሳሱበት ብዙ አለ እንደገናም ደግሞ ያው ጣላት እነዚህ ፋኖ የሚባሉት በኤርትራ በመጠለል በሰሜኑ ኢትዮጵያ የሚያደርሱት አንዳንድ በመከላከያ ሰራዊቱ ቀላል ስላልሆን እንግዲህ በዚህ ማማካኝነት ኤርትራን አንቺ ትረጃለሽ አንቺ ጠላቶቻችን በዚህ ታግዣለሽ በማለት በዚህ ሳይሆን እንደማይቀር እና ሌላውም ደግሞ አለ አይደለ እንትም እንዳልኩ እኔ በልጥ ነው ግን አሁንም በኤርትራም በኩል ሆነ በኢትዮጵያም ቢሆን በኩል ሆነ የሚያልቀው ደሃው ህዝብና የሚያልቀው ደግሞ ወታደሩ ነው እና የመጨረሻ ደግሞ የማይቀር የሁሉ ጦርነት የሁሉ የሰው የደም መፋሰስ የሰው ነፍስ ከጠፋ በኋላ መደራደራቸው አይቀርም ነገር ግን በተለያየ ዓለም ስንመለከተው ይኸው ዩክሬንና ሩሲያ የጀመሩት ትንሽ ጦር በጊዜው በተሎ ያልቃል ሩሲያ ዩክሬንን ይዛለው የምትል ሐሳብ ነበር እና ኦሪ ሰላሙ አንደዚህ ሰላሙ በትክክለኛ የተረጋጋ ሰላም አይደለም ባለም አቀፍም ትበለው እሺ
0: እኔ እንኳን ለዚህ ክርክር ዋና የልማት ጥያቄ እንግዲህ ለየትኛው መንግስት ለየትኛው አካል ሳልል ግን እየሰማው ያልኩ ሚዲያ ስከታተል በርግጥ ቅድም ተነጋገርን እስከዚህ 1991 ዓመተ ምህረት ኤርትራም የኢትዮጵያ ጠቅላላ ኢትዮጵያ መንግስት ነበረች እዛ እስከዛን ጊዜ ኢትዮጵያ የቀይ ባህር የመርከብ ወደብ ነበራት ግን ከ91 ዓመተ ምህረት በኋላ ግን እስካሁን የመርከብ ወደብ የላትም እና ኢትዮጵያ ጠቅላይ ሚኒስትር በተደጋጋሚ ወደብ ኢትዮጵያ ወደብ መርከብ በቀይ ባህር አካባቢ ይገባኛል ጥያቄ ሲያነሱ ሲከራከሩ የቆዩ ነው እና ከዚህ ከተፈጠረው ግጭ ጋር ይሄም ዋናነት በግንባር ቀደም የቀረበ ጥያቄ መሰለኝ ምን ይመስላል
1: እንግዲህ ያውል አሁን ቀደም እንዳልኩ የሁለት ሀገር ባንድ ላይ ቆይተው በሚነጣጠሉ ጊዜ አሁንም ይሄ ይገባኛል ይሄ ደርሰኛል ማለታቸው አይቀርም አሁንም ይህ በሰላሙ ካልሆነ ያነኛው ወገን ደግሞ አይ እንዴት ታረጋለህ ይሄ መሆን የለበትም ይሄ እኔ ክልል ነው በማለት ያው በየለቱ የሚነሳው ትንሽ ጠባጫሪነት በዚህ ይነሳና ያነሳት እየፈገገ ወደ ትልቅ ጦርነት ያደርሰዋል አሁን እንደምታዩ ዓለም በሙሉ የሚነሳበት በትንሽ ነገር ነው ግን ከዚያ አንድ ጦር ከተጀመረ በኋላ ያ መሳሪያ እስከሚያልቆ ይሞታደሩ እስከሚወድም ድረስ ብዙ ይዋጋሉ መጨረሻ ግን አንዱኛው አቅሙን አይቶ ምንድነው ምን እንደራደር አደራድሩን በግልጽም ሆነ በውስጣዊ እና ይሄን ከማድረግ ከሁሉ የቀይ ባህርም የወደቡም ቢሆን ለሁለታቸው የሚበቃ ነው ሰላም ከሆነ ማለት ነው ከተነጋገሩበት ቀድም እንዳልነው የርስበርስ ጦር ከርስበርስ ግጭት ተነስቶ ወደ ዓለምና ወደ አገር ወደ ጎረቤት የሚሄድ በትንሽ ጠብ የተነሳ ነው ስለዚህ አሁንም ብሎ መጨረሻው በንግግርሽ
0: አልከንቺ እንደሽማግሌ በትንሽ ነገር አልከውንቺ በትልቅ ነገር ነው ለማት እንዴ ኢትዮጵያ ለዘመናት ለብዙ አመጻት ወደብ ነበራት አይደለ በቀይ ባህር እንደምጽዋ በመሳሰሩ ነበረ ያንን አሳልፋ መስጠቷ በጣም የሚገርም ነው የልስካውና
1: እንግዲህ ይሁን ታሪክን ወደ ኋላ መለስ ብለን ስንመለከተው አንድ አገር ይሄን የሚያደርገው ሰላም በመፈለጉ ይሄን ካደረኩ በኋላ መልሼም የበለጠ ሰላሙን ያጠናከረነ ስነት በዚህም ደግሞ መግቢያ አላጣም በዚህም ደግሞ ያው ሰላም ካለ ሁሉ አለ በማለት ነው ለሰላም ሲሉ አይደሉም የቀድሞ ጠቅላይ ሚኒስትር የሲናይን ተራራ የመለሱ
0: የእስራኤሉ ጠቅላይ ሚኒስትር
1: የእስራኤሉ ጠቅላይ ሚኒስትር ምን አይን በይን እና የሲናይን ተራራ የመለሱ ለሰላሙ ሲባል ነው ይህ ግን ሰላም ስትለው በሁለት የተከፈለ ነው ሰላም እንደው ዝም ብሎ ያፍ ሰላም ይቅርታ ወይም ደግሞ ያፍ ይቅርታ ሳይሆን የሰላም ሲባል ዘላቂ ሰላም መሆን አለበት አንተ በጦርነት ላታስበኝ እኔ በጦርነት ላላስብህ በልማትና በብልጽግና አብረን እየተሳሰርነ እንድንሄድ የሚለውን ሰላም ሲል ብዙ የምትተዋቸው ነገሮች አሉ ብዙ ይቅር ይያልከ የምትሄዳቸው አለ እና በተለይ ልማትና ብልጽግናን በተመለከተ ደግሞ የማንም ሀገር መነሻ መድረሻ ልማትና ብልጽግና ስለሆነ ድረስ አው በልማት የተነሳ ብዙ መጋጨት አለ ሰላም ካልወረደ ያው ብዙ ግጭት ብዙ የደም መፋሰስ ሊመጣ ይችላል እና በሌላ በኩል ደግሞ ኢትዮጵያን ስንመለከታት አሁን በተለይ ሚኒስተሮችን በማቋቋም አዲስ ካቢኔዎችን በማቋቋም የተለያዩ ሚኒስትሮችን በመሾም እንዲያውም ዶክተር አብይ አህመድ ያው እንዳነበብኩት መሰረት በፌስቡክ የከሌሎች ዓለሞች ሁሉ እኛ ኢትዮጵያውያን ለሴቶች ከፍተኛ እኩልነት የምንሰጥ በሚኒስተርነት ደረጃ ወደ 9 ሴቶችን በተለያየ ሚኒስተር ማረግ እንደሾሟቸው ይሄን ያሉና በልማትና በብልጽግና እንዲሁም ደግሞ ኢትዮጵያን መንካት
0: ጥሩ ነው ኦሬ ጥሩ ነው እንደ እኩልነት የጾታ እኩልነት በስልጣን በኩል ማድረጉ በጣም ጥሩ ነው ግን በዚህ መንግስቱ ስርዓተ መንግስት የኢትዮጵያ ስርዓተ መንግስት ከጉቦነት ከመሳሰሉ ከስልጣን ብልግና የጸዳ መንግስት መሆኑ ምን ያህል ነው እንግዲህ ሚታል በቀጣይነት በጥሩ ሁኔታ አስተዳደሩ በየክልሉ በየሀገሪቱ በመላ ያሉ ባለስልጣኖች ጥሩ ሀገሪቱ ኢትዮጵያን እየመሩ ነው ዜጎቹ ምን ይላሉ እንጠይቃለን በልሽ
1: እንግዲህ ያው ሁሉም ስራ ላይ ሲቀመጥ በጥሩ ህሊና በጥሩ እምነት ቃለ መሐላ እንደገባው ሁሉ አገሪቱን ላልከይድ አገሪቱን በእምነት ላገለግል የህገ መንግስቱንና ስርዓቱን ላከብር ብሎ እንደ ቃለ መሐላ እንደገባው መሰረት በቃለ መሐላው መሰረት ያው ስራውንም በጥሩ ሁኔታ ማካሄድ ያስፈልጋል እላለሁ። አመሰግናለሁ እና ለሁላችንም መልካም ሳምንት ይሁን። አመሰግናለሁ።
0: በጣም ዛት ላይ በጣም ግሩም የሆነ ነው ገለጻን ያደረከው ኦሪ ጀምበር መንግስቴ እናመሰግናለን።
1: እኔም አመሰግናለሁ። መልካም
0: ቀን። እሺ ሸባቶ

የተከበራችሁ አድማጮቻችን ፕሮግራማችን ልክ 7 ሰዓት ላይ ተጠናቀቃልና ከዛ በፊት ግን ለቴክኒክ ባለሙያችን ለሮኒ እንዳሃን መስካና በማቅረብ እንደተለመደው ቀን ልክ 1 ሰዓት በሰላም ያገናኘን ሸዋቶፍ መልካም ሳምንት ይሁንልን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተሁድ የከሳት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ሳምንት እንዲሆን እንመኛለን። ዛሬ ለቱ እንደ ኢብራሂም ዘመን አቆጣጥር ዮም ሪሾን ላሜድ በትሽሬ ታፕሽን ፔ ዛይን ሲዮን እንደ አውሮፓውያን ዘመን አቆጣጥር ኦክቶበር 11 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጥር ደግሞ ጥቅምት 1 ቀን 2019 ዓ.ም ነው። የቴክኒክ ባለሙያችን ሮኒን ዳህን ሲዮን፣ የፕሮግራም አጠናካሪ አናስፈረው፣ የስቱዲዮ ተረኛ አስተናጋጆች ወርቅነሸቴ ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን የሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ አድማጮች ውይይት እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ተዘጋጅቶ ይቀርባል።
1: ሰጠኝ ዘመን አመሰግናለሁ። አርስተ ዜና፣ የዩኒቨርሲቲ አካዳሚክ ትምህርት ዓለም የአዲስ ትምህርት ዘመን ዛሬ ተከፈተ። ትናንት ለሊቱን የቤርሼባ ከተማ ነዋሪዋም የአርባ ዓመቷ ወይዘሮ ናንዬ ማለደ በጩቤ ጥቃት በሞት ተለየች። ትናንትና በሳውዲ አረቢያ ዋና ከተማ ሪያድ በሚገኝ የኪንግ ሃሊድ የአየር ማረፊያ ላይ ሁቲዎች በፈጸሙት ጥቃት ቢያንስ 12 ሰዎች ሕይወታቸውን አጡም። በእስራኤል ፕሬዝዳንት ትራምፕ ለኢራንን ለማጥቃት ጦርነት እንዲታደስ ትዕዛዝ ይሰጣሉ ለሚለው እድል ተዘጋጅተዋል። ኢትዮጵያ በኤርትራ ላይ ራሷን ለመከላከል ስትል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት አስታወቀች። የሚሉት የሰዓቱ ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የዩኒቨርሲቲ አካዳሚክ ትምህርት ዓመት ዛሬ ተከፈተ። በከፍተኛ ትምህርት ምክር ቤት ባወጣው ዘገባ መሰረት በመላ ሀገሪቱ በሚገኙ 57 የትምህርት ተቋማት ውስጥ ከ300,000 በላይ ተማሪዎች ይገኛሉ። ዘጋቢያችን ሊራን እንደዘገበው የተማሪዎቹ ቁጥር ከ2% በላይ በሆነ መጠነኛ ጭማሪ አሳይቷል። ትናንት ለሊቱን የቤርሼባ ከተማ ነዋሪዋ የአርባ ዓመቱን ወይዘሮ እናንዬ ማለደ በጩቤ ጥቃት በሞት ተለየች። የሟቿም አጎት አቶ መላኩ መለሰ እንደተናገረው ወይዘሮ እናንዬ ማለደ ለሊቱን በባለቤቱ እጅ ተገላለች የሚል ግምት እንዳለው ከመገደሏ በፊት ከቤቷ ከመኖሪያ ቤቷ ሆና ስትጮ ስታለቅስ እንደሰማት ለጋዜጠኞች አስታውቋል። ወይዘሮ እናንዬ ባለትዳር እና የሶስት ልጆች እናት ነበረች። ሚስቱን በመግደል ወንጀል ተጠርጣሪው ለፖሊስ ጣቢያ ደውሎ እሱ ራሱ አስታውቋል። በስፍራው የደረሱ የፖሊስ ኃይሎች ባልየውን ሰውየውን በቁጥጥር ስር አውለውታል። ነፍስ ይማር። በእስራኤል ፕሬዝዳንት ትራምፕ ኢራን ለማጥቃት ጦርነት እንዲታደስ ትዕዛዝ ይሰጣሉ ለሚል እድል እየተዘጋጀ ይገኛሉ። ከሊኩድ ፓርቲ የሆኑት ሚኒስተር ዮአብ ኪሽ ከኢራን ጋር የሚደረግ ሌላ ግጭት የማይቀር መሆኑን ያምናሉ። ነገር ግን ይህ ከምርጫ በፊት እንደሚሆን አይገምቱም። እስከሚወድቅ ግን የሞሳድ ድርጅት አንድ ከፍተኛ ባለስልጣን እንደተናገረው ኢራን በእስራኤል የክነሴት ምርጫ ከመሆኑ በፊት በዚህ መካከለኛው ምስራቅን በጦርነትን ለማፋፋም ፍላጎት አለው ሲል ገልጿል። ትናንት በሳውዲ አረቢያ ዋና ከተማ ሪያድ በሚገኘው የኪንግ ሃሊድ አየር ማረፊያ ላይ ሁቲዎች በፈጸሙት ጥቃት ቢያንስ 12 ሰዎች ሲሞቱ ከ300 በላይ የሚሆኑ ደግሞ ቆስለዋል። ይህም በተመለከተም የአየር የሲቪል አቪዬሽን ባለስልጣን መግለጫ ሰጥቷል። ከሟቾቹ መካከል أرات يساودي زيغوش خلط يبانغلاديش زيغوش انديوم كاميريكا كغيبس كيوردانوس نا كاريلوش هاگروش يمتو زيغوش جنيو بطان برزدان ترامب نا أميريكا يوش قد دائم منستر روبيو የአንድ አሜሪካዊ ዜጋ ህይወቱን ጠፍቷል ከዚህ ጋር በተያያዘ ምናልባት በአሜሪካ በሁቲም አማጽያና በኢራን ላይ ወታደራዊ የማጥቃት እርምጃ ሊወስድ ይችላሉ የሚል ግምት አለ። ኢትዮጵያ በኤርትራ ላይ ራስዋን ለመከላከል ስትል እርምጃ እየወሰደች መሆኗን ለተባበሩት መንግስታት ድርጅት ገለጸች። ናይሮቢ ኬንያ የሚገኘው ኤፒ የዜና ወኪል እንደዘገበው ኢትዮጵያ ባለፈው አርብ ዕለት ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት እንደገለጸችው በኤርትራ ላይ ራስዋን ለመከላከል ስትል የተለያዩ እርምጃዎችን እየወሰደች መሆኗን ገልጻለች። ጎረቤቷ ኤርትራ ወታደሮቿን ድንበር አቋርጦ በትግራይ በኩል ሰርጎ የመግባቱን ኢትዮጵያ ከሳለች። ይህ መግለጫ ቀደም ሲል በነበረ ጦርነት በተጎዳችው በትግራይ ክልል የመንግስት አጋር ኃይሎች መራመዳቸው መገስገሳቸውን መሆኑን ባስታወቁበት ወቅት ሰፊ ግጭት ሊከሰት ይችላል የሚል ስጋት አለ። የአየር ጸባይ ትንበያ ለወቅቱ ተስማሚ የሆነ የሙቀት መጠን ይኖራል። ከዛሬ ከቀትር በኋላ ከአካባቢ በምስራቃዊና በደቡባዊ ክፍል በጥቂቱ አልፎ አልፎ ይዘንባል። በይሁዳ በምድረ በዳ ሸለቋማ ቦታዎች አካባቢ ምናልባት የጎርፍ መጥለቅለቅ ይከሰታል የሚል ስጋት አለ። ነገም ሰነበተው ቀዝቃዛማ ሆኖ በሰሜንና በመካከለኛው ክፍላት ሀገራት አልፎ አልፎ ይዘንባል የሚል ትንበያ አለ። የሳቱ ዜና እስከዚሁ ነው። ሰጠኝ
2: ኢሻያው ለዜናው እናመሰግናለን። የተከበራችሁ አድማጮቻችን በዛሬው የውይይት ፕሮግራም መካፈል የምትፈልጉ ወደ ስቱዲዮ ስልክ ቁጥሮቻችን ደውሉልን 0723940 555 ነው። በድጋሚ ቁጥሩ 0723940555 ነው። ደውሉልን።

0: ስ ወርቅነሽ እሸቴ ሰጠይ ዘመነ ሸቦዋቶቭ እንግዲህ ወደ ወቅታዊ ዘገባ ስናልፍ የእስራኤል ብሔራዊ ክነሴት ፓርላማ ምርጫ ሊካሄድ ነው። 16 ቀናት ያህል ይቀራሉና የፓርቲዎች ቅድመ ዝግጅታቸው ምን ይመስላል? ወርቅነሽ
1: አመሰግናለሁ። ሻያው እንግዲህ አው ምን ቢቃጠሩ ደረሰ ቀኑ ነው። 16 ቀን ቀረው ምርጫው። የእስራኤል ብሔራዊ ምርጫ እንግዲህ ቀላል አይደለም። እንደው በጦርነት ምክንያት ነው አሁን ያለፈው መንግስት የስልጣን ዘመኑን የጨረሰ ይባላል። ብዙ ጊዜ በጦርነት ባይሆን ከጦርነቱ በፊት እስከ 5 ጊዜ መስለኛል 4-5 ጊዜ ምርጫ ተካሄደ ነበርና የእስራኤል ምርጫ ቀላል አይደለም። በጣም ብዙ ፓርቲዎች ስላሉ አንድ አይነት አመለካከት ኖሯቸው ግን እንደምናውቀው ቁጥራቸው በርካታ የሆኑ ፓርቲዎች ነው ያሉ በእስራኤል ክነሴት ውስጥና ያው እንደገና ወደ ምርጫ በድጋሚ ይሄዳል። እንግዲህ 16 ቀናት ቀርተዋል። በፓርቲዎች መካከል መወቃቀስም አለ። በጣም መተታቸት መዘላለፍን በለው እንደዛ ነው። አንዳንድ ጊዜ ፖለቲከኞች መግባባትም አለ። ለምሳሌ የቁጥር ቢተርፍ አሁን ሚስፓር ኮሎት ኦዳፊም እየተባለ የሚጠራው በኢብራይስት ወደ ክነሴት አንድ ሙሉ አባል ሊያስገባ የማይችል ድምጽ ካለው አንድ ፓርቲ ያን ድምጹን ለሌላው ፓርቲ ለመስጠት ስምምነት እያደረጉ ያሉ ፓርቲዎችም አሉ። ባለፈው ሊኩድና ጽዮኑት አዳቲት ፓርቲዎች ሲፈራረሙ አይተናል። አሁን ደግሞ ሻስና ያህዱታ ቶራ እንግዲህ በጣም ቅርብ ቤተሰብ ናቸው። በዚህም ደግሞ ተፈራርመዋል ሚል መረጃ ወጣል። ዛሬ አንዱ ያው የተረፋቸውን ድምጽ ለመበዳደር ለመስጠት ላንዱ ተፈራርመዋል። ሙሉ አባል ለማስገባት ነው እንዲሁ ድምጹ እንዳይጣል። እንደዛ እንዲህም እየተደረገ ነው። የሚወጋገዙም አሉ ደግሞ በተለይ አንድ አይነት ርዕዮተ ዓለም ኖሯቸው ለብቻ ፓርቲ ያቋቋሙ ትንንሽ ፓርቲዎች እንደ የድምጽ መባከን ይሆናል። ምናልባትም ለነሱ ጉዳት ነው ወደ ክነሴቱ የሚያስገባ በቂ ድምጽ ላይ ያገኙ ይችላሉ። አብዛኛው ማራጫቸው ተመሳሳይ ሮይት ዓለም ያለውን በርካታ ድምጽ ላይ ያገኝ ይችላል ተብሎ የሚጠበቀውን ፓርቲ ይመርጣሉ የሚባሉም አሉ። ምናልባት ደግሞ የታላላቅ ፓርቲዎችን እንደ አምኻ እስራኤልና ሊኩድ ለምሳሌ አሁን እንደዚህ ከሚባሉ ፓርቲዎች መካከል የሊኩድን ድምጽ ይወስዳል የሚል ስጋት አለ። አሁን የፓርቲ እንደገና ደግሞ አይ እንደውም ወደ ሊኩድን ሊመርጥ ይችላል ያው አንድ አይነት ስለሆነ አመለካከታቸው እና በቂ ወደ ክነሴቱ ሊያስገባ የማይችል ድምጽ ምናልባት ሊያገኝ ይችል ይሆን ላይገባ ይችል ይሆን የሚል ነገርም ይነሳል። ግን ያው ቢመረጥ ደግሞ ከሊኩድ ጋር ሆኖ መንግስት ስለሚያቋቁም ያው ነው ድምጹ ይሄን መረጥክ ማለት ይሄ ነው ሊሉ ይችላሉ መራጮችና በዚህ ምክንያት እንግዲህ የፖለቲካ ፓርቲ መሪዎች ትችት ይሰናዘራሉ በመገናኛው ታሮች እንደምንሰማው። ለማንኛውም አሁን እንግዲህ ያው ማን ያሸንፋል ሩጫ ነው ሩጫ ላይ ናቸው ፓርቲዎች።
0: ይበንዲ እንዳለ በዚህ ተጨማሪ አስተያየት ሰጠ ዘመና
2: እዚህ ላይ አሁን እንግዲህ ወርቅነሽ እንደገለጸችው ፓርቲዎች ዝግጅታቸውን እየቀጠሉ ነው። እኛም እንኳን ራሱ የፓርቲዎችን የቅስቀሳ ሁኔታ ምናሰማንበት ጊዜ እየደረሰ ነው። በዚህ ሳምንት ይጀምራልና ያው እየተማማቀ የሄደበት ሁኔታ አለ። አሁን ለምሳሌ አንዳንድ ፓርቲዎች ካሁኑ ይዘውታል ከማን ጋር ስልጣን ልጋራ ይችላል ወይም ደግሞ ከማን ጋር ጥምር መንግስት መሰረታለ የሚለውም ብዙ አጨቃጫቂ ካሁኑ የአረብ ፓርቲዎችን ይዘን ምን መሰረታለን የሚሉ እስካሁን አልሰማንም። በተለይ ከጥቅምት 7 ወዲህ ጽዮናዊ የሆነ ፓርቲዎችን ይዘን ነው መንግስት ምን መሰረት የሚሉ ፓርቲዎች ይበልጥ ይበዛሉ። አሁን ቀደም እንደገለጸችው ወርቅነሽ ይሄ አምኻ እስራኤል የተባለው ፓርቲ ሊቀመንበር ኦፌር ቬንተር የሳቸው አቋም ትንሽ አንዴ እንዲህ እያለ ያስቸገራቸዋል በቀኝ በኩል ያሉት ማለት ነው። ለምሳሌ መጀመሪያ ኤሌኩድን ፓርቲ ናታንያው ነው መንግስት እንዲመሰረቱ ድጋፍ መስጠት ብለው ነበር በይፋ አስተዋውቀው ነበር። ከዛ በኋላ ደግሞ በናታንያው ላይ የሚያሰማቸው ንግግሮች አሉ በሌሎች ላይና ያቋም የመላላት በዛም በዚህም ታያለ። ሌላው አንዳንድ ይሄ አኹዛ ሲማ የተባለውን ወደ ክነሴት መቀመጫ የሚያስገባውን ድምጽ አገኙም የሚባሉ ፓርቲዎች በኩል ይልቀቁ ይተው አይወዳደሩ የሚሏሉ። ለምሳሌ የካሁን ላቫን ፓርቲ ሊቀመንበር በኒጋል አንለቅም እስከመጨረሻው ነው ውድድራችን ምንቀጥል አኹዛ ሲማ አልፉም የተባለ ቢነገርም ምርጫውን እስከመጨረሻው እናካሄዳለን ያሉበት ሁኔታ አለ። አሁን ፓርቲዎች ከምርጫው በኋላ ከማን ጋር መንግስት መሰረታለው የሚለው ላይ ትኩረት ማድረጋቸው ትንሽ የህዝቡ አጀንዳ ህዝቡ የሚፈልገው ምንድነው ለውጥ ይፈልጋል የኑሮ ውድነት ደህንነት ወጣቶች ጉዳይ ብዙ ትኩረት ተደርጎ ሲወራ አንሰማምና እንደዚህ አይነት ነገሮችን ነው ህዝቡ የሚፈልግ። አሁን ከነበረው መንግስታት በተለየ ለህዝቡ አገልግሎት የሚሰጥ መንግስት ይፈልጋል። ግን በዚህ ላይ ብዙ አናይም። መንግስት በማቋቋሙ ይሄ ጉሽ ያሚን ስሞል መርካዝ ይያሉ በሱ ነው አተኩረው ምናየው።
0: ይበንዲ እንዳለ ወደ ሀያሉ አሜሪካና በኢራን መካከለ ያለው ውጥረትን ዛሬም እንደቀጠለ ነው። ለመሆኑ በአሁኑ ወቅት ድርድር ያካሄዱ ነው ወይስ እንዴት ነው? ግጭት ነው? ጦርነት ነው? ምን ይባላል?
2: ሰጠኛ የገባን ነው። ፕሬዚዳንት ትራምፕ ነው የሚናገሩ። ለእሳቸው ምላሽ ደግሞ የኢራን መሪዎች ብዙ ጊዜ እኛ ያልነውን ያቀረብነውን ካልተቀበላችሁ በእናንተ መስመር አንሄድም በሚለው አቋማቸው እንደጸኑ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ

0: እስራኤል ጠላቶች ታግዛለች፣ ለዝበላ ለሐማስ ለሌሎችም ታግዛለች። እስራኤልን ለማጥቃት ነው በቀጥታ የምትጥረው። ሌላው ባለፈው ሳምንት ሲነገር የነበረና እኔ በጣም ካስገረመኝ ነገር በእንግሊዝ የነበረው የተለያዩ የአሜሪካ የጦር አውሮፕላኖች እንዲሸሹ እዛ አካባቢ እንዲለቁ ተደርጓል። በተለይ ደግሞ ትልቅ ክብደት ያላቸውን ቦምብ የሚጥሉት እንዲለቁ ተደርጓል። ማለት ኢራን አሁንም አቅም እንዳላት የሚያሳይ ነው። እና አሜሪካን ያክል ሀገር እንግሊዝን ያክል ሀገር ኢራንን መፍራት መቻላቸው ራሱ ሌላ ስጋት ነው የሚል ነው ያለ። የመካከለኛው ምስራቅ ውጥረቱ እንደቀጠለ ነው።
1: ወርቅነሽ እቴ፣ ከዚሁ ጋር በተያያዘ በሀገራችን ብሔራዊ የክነሴት ምርጫ ሊካሄድ 16 ቀናት ቀርተዋልና በዚህ ይህንን ለማስተናከል ቢባል ምናልባት እንዴት ነው ይህን እስራኤል ለማጥቃት ትሞክር ይሆናል? ምን ይባላል? እንደው በዚህ ሁኔታ
2: ኢራን እንዳልከው አሁን በአጋጣሚ እንግዲህ በእስራኤል ጥቅምት ላይ አሁን ጥቅምት መጨረሻ ላይ በአሜሪካ ደግሞ ኖቬምበር ላይ ህዳር ላይ የመማክርት ቤት ምርጫ ይካሄዳል። ይሄን በዚህ ምርጫ ወቅት ሆን ብሎ ለማደናቀፍ አንተ እንዳልከው ኢራን ጥቃት ትፈጽም ይሆናል። እንደውም ከባድ ጥቃት ያልታሰበ ያው ክብደቱ ምን ያህል ተብሎ የሚጠበቀው በላይ የሆነ ጥቃት ለማድረስ በድብቅ እየተዘጋጁ ነው የሚል መረጃ ይወጣል በእስራኤልም በአሜሪካን በኩል። እና ኢራን ልታጠቃ ስለምትችል ምናልባት እንግዲህ የአሜሪካው ፕሬዚዳንት ለዚህ ነው ምርጫ በፊት እኛ ጥቃት እንወስዳለን ብለዋል የሚባል ትናንት መረጃ መውጣት ጀምሯል። ግን ከትናንት ጀምሮ ግን ከዛ በፊት ኢራን ጥቃት ልታደርስ ትችላለች የሚል ግምት አለ በእስራኤል የደህንነት መረጃ ደህንነት ሰራተኞች በኩል። መካከለኛውን ምስራቅ ሆን ብላ በመካከለኛው ምስራቅ በዚህ ቀጠና ከባድ ጦርነት ለመፍጠር እንደው ያልታሰበ ከባድ ጥቃት የማድረስ እቅድ አላት ኢራን። ሆን ብላ ያው ለማደናቀፍ የምርጫውን ሂደት በአሜሪካም በእስራኤልም ታደርጋለች የሚል መረጃ ይወጣል። እንግዲህ ምናልባት ይህን ጥቃት አስቀድሞ ለመከላከል በአሜሪካም በእስራኤልም በኩል ወይ እንግዲህ ጥቃቱ እስኪደርስ ይጠብቁ አስቀድሞ እርምጃ ይወሰዱ አናውቅም። ይሄን በጊዜ የምናየው ጉዳይ ነው። እንዲህ አይነት ግን ውጥረት ከፍተኛ ውጥረት እንዳለ ነው የሚነገረው።
1: ይህ 16 የቀረው እንደው ወደ ሰጥ የተመለስኩና ምናልባት ኢራን እስራኤልን ብታጠቃ በእስራኤል ያለው የፖለቲካ ውድድር በሚኖር ለየትኛው አካል ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ያግዝ ይሆን?
0: ይመስለኛል። ምክንያቱም አሁን ኢራን ለምሳሌ ወደ እስራኤል ሆን ብላ ጥቃት ላትፈጽም ትችላለች። ምክንያቱም የአሁኑ ኔታንያሁ የሚመሩት መንግስት ነው በኢራን ላይ ብዙ ጥቃት ያደረሰና እንደገና ጦርነት ተከፍቶ ኔታንያሁ የተሻለ ሁኔታ እንዲያገኙ ኢራን የምትፈልግ መስሎ አይታየኝም። በአሜሪካ ላይ ግን ተጽዕኖ ሊፈጠር ይችላል። በተቃራኒው የአሜሪካን ምርጫ ለማደናቀፍና ጦርነት እንዲሁም አንዳንዶች እንደሚሉት ሆን ተብሎ ሊነሳ ይችላል። አንዳንዶች ምርጫውን ማራዘም የሚፈልጉ አሉ የሚሉ አሉ። አንዳንዶች ደግሞ ጦርነት ከፍቶ የራሳቸውን የፖለቲካ ጥቅም ከፍ ማድረግ የሚፈልጉ የሚሉ አሉ። ነገር ግን ያም ሆነ ምርጫው ጦርነትም ኖረ አልኖረ ከተፈጸመ በኋላ ምርጫው አይቀሬ ነው የሚሆንና ያው የራሱን የሆነ ተጽዕኖ ይኖረዋል ለጥሩም ለመጥፎም።
1: ወደ ቀጣዩ ወርቅነሽ እቴ፣ በሳውዲ አረቢያና በየመን ሁቲ አማጽያን መካከል ግጭቱ እንደቀጠለ ነው። የሁቲ አማጽያን በሳውዲ ዓለም አቀፍ አውሮፕላን ጣቢያን የነዳጅ ማውጫ ላይ ጥቃት ፈጽማለች እና የሰው ሕይወት ጠፍቷል። ይህ ሁኔታስ እንዴት ይታያል?
2: በሳውዲና በሁቲ አማጺ ቡድን መካከል የሚካሄደው ውጊያ እንግዲህ እንደቀጠለ ነው። ነገሮች እየተካረሩ እንደመጡ ነው የምናየው። ሳውዲ በቀይ ባህር አካባቢ የሚገኘውን ባብል ማንደብ የተባለውን የንግድ መተላለፊያ የንግድ መርከቦች መተላለፊያ መስመር ከተቆጣጠረች በኋላ በየመንም የሁቲ አማጺ ቡድን እንግዲህ ዓመታት ያክል ተቆጣጥሮት የቆየውን ዋና ከተማ በሰንአ ለመቆጣጠር ከባድ የአየር ድብደባ አድርጋለች። እንደምናስታውሰው ባለፈው ሳውዲ አረቢያ ከዛ በኋላ የሁቲ አማጺ ቡድን እንግዲህ በሚሳኤል በተለያዩ መሳሪያዎች በሳውዲ ከባድ ጥቃት እንደፈጸመ ነው መረጃዎች የሚመለከቱት። የሳውዲ አየር መንገድ የሪያድ እንግዲህ ዓለም አቀፍ አየር መንገዱ ሁሉ እንደተዘጋ ዛሬ ራሱ እስከ ምሽት ድረስ ዝግ ሆኖ እንደሚቀጥል እየተነገረ ነው። ሰዎችም ተገድለዋል፣ የአሜሪካን ዜጎች ጨምሮ ሌላ የውጭ ሀገር ዜጎች፣ የሳውዲ ዜጎች ወደ ከአስር በላይ ሰዎች ተገድለዋል በዚህ ጥቃት። 12 ይላሉ 13 ይላሉ፣ እንግዲህ ከአስር በላይ ሰዎች ተገድለዋልና የሁቲ አማጺ ቡድን እንደው አማጺ ቡድን እያልን እንጠራዋለን እንጂ ኃይሉ በጣም የተጠናከረ ነው። በሚሳይል የሚያደርሰው ጥቃቱ በጣም መጠነ ሰፊ ነው፣ ያልተጠበቀ እንግዲህ ሳውዲ ስናስባት በመካከለኛው ምስራቅ ከመከላከል

0: ከኢትዮጵያ ሰራዊት አንጻር ከዘመናዊ ጦር መሳሪያ ትጥቅ አንጻር ስታየ የተደራጀ ሰራዊት ያለ ታላቅ ሀብታም ሀገር ናት። ግን ይሄ የሁታማጺ ቡድን ከባድ ጥቃት እያደረሰባት መቋቋም ከምትችለው በላይ አይነት እየሆነ ነው ያለውና በታሪክም ከዚህ በፊት ባደረሰው ጥቃት በሀገሪቱ የተለያዩ ተቋማት ላይ በመካከለኛው ምስራቅ ያለው አቋም ይሄ አማጺ ቡድን በጣም ከባድ ነው። አሁን በሳውዲ ላይ ያለው ሁኔታ ለጊዜው ይሆን ነው
1: ሰጠይ ዘመነ ወርቅነሽ ካለ ትንተናበት ጀማርም የመን ውስጥ የሚገኙ በከፊል ያስተዳደረ ያሉት የሁቲ አማጺያን ናቸው። ለላኛው በርግጥ የየመን መንግስት ደግሞ በሳውዲ አረቢያ ድጋፍ ያለው አለ። ግን አሁን ሁቲም በጣም ቅድም ወርቅልሽ እንደ አለችው በጣም ኃይሉን አጠናክሯል ነው እና ሳውዲ አረቢያን እያጠቃ ነውና ይህን በተመለከተ በዋናነት ይህን ድጋፍ የት ነው እያገኘ ያለው?
2: ምንም የሚያጠራጥር አይደለም። ይሄ ኢራን ጋር ነው እያገኙ ያለው። አሁን የሁቲ አማጽያንን እያጠነከራቸው ያለ የአሜሪካ እና የሌሎች ዓለም አቀፍ አካላት ዝምታ ነው። የሁቲ አማጽያን እንደምናስተውሰው እስራኤልንም ሲያጠቁ የነበረበት ሁኔታ ነበረ። እዛ በኋላ ወደ ሳውዲ አረቢያ ሄዱ። ሳውዲ አረቢያ እንግዲህ ወደ የዚህን የየመንን ማዕከላዊ መንግስት ስለምትደግፍና እርምጃ ስለምትወስድ ለዛ ነው እየተበቀሏት ያሉና፣ በሌላ በኩል ደግሞ ከኢራን ጋር ያላት ግንኙነት የተበላሸ በመሆኑ ያንን ሰበብ ምክንያት በማድረግ እንግዲህ በሪያድ ላይ እንደገና ትላንትና አዋር በተሰኘው ነዳጅ ማውጫ ተቋም ላይ ከፍተኛ ጉዳት አደረሰዋል በተለያዩ ጊዜያትና በጣም የሚያሳዝን ነው። ሳውዲ አረቢያ በጣም ብዙ ቱሪስት በሚሊዮን የሚቆጠር ሙስሊም ማህበረሰብ የሚተምባት በጣም የታወቀች ለእስላሙ ዓለም መርከዝ ማዕከል የሆነች ቦታ አገር ነች እና ብዙ በቱሪስት እያጣች ነው። ብዙ ነገር ጉዳት እየደረሰባት ነው። የነዳጅ ምርቷ ሁሉ ችግር ውስጥ ገብቷልና የሁቲ አማጽያንን የሚያግዟቸው ኢራኖች ናቸው። ያው አንተም በዜና ተመልክተዋል፣ ከተገደሉት ውስጥ አንድ የአሜሪካ ዜግነት አለ። እንደውም አሜሪካ እያሰበች ነው ምናልባት በሁቲ አማጽያን ላይ እርምጃ ልትወስድ የምትችልበት ሁኔታ አለ። ግን ከአሁን በፊት እንደምናስታውሰው አሜሪካ የራሷን ጥቅም ነው የምትፈልገውና እስራኤልን እያጠቁ እንኳን የሁቲ አማጽያን አሜሪካ ለራሷ ከሁቲዎች ጋር ከተፈራረመች በኋላ ሁቲዎችን አላጠቃቸው ነበር። አሁንም በተመሳሳይ ሁኔታ ለሳውዲ አረቢያ ብላ ሁቲዎችን የምታጠቃ መስሎ አይታይም እና በተለይ የአሜሪካ ዝምታ ሳውዲዎችን ዋጋ እያስከፈላቸው ነው። የአካባቢው ሁኔታ በዚህ ሁኔታ ከቀጠለ በጣም ከፍ እያለ ነው መሄድ፣ ኢራንንም እያጠናከረ ነው መሄድ። የኢራን ደጋፊ የሆኑ እነዚህ አማጽያን ጦር መሳሪያ የያዙ አካላት በሌሎች ላይ እርምጃ እየወሰዱ ኢራን እዛ ቁጭ ብላ የምትፈልገውን ነገር ነው የምታደርግና ኢራን እስካልተዳከመች ድረስ ሁቲዎችም ሂዝበላም ሐማስም አይዳከሙም።
1: እሺ፣ በቀጣይ እንመለከተዋለን። እንግዲህ ያለው ዝግጅት ምንድን ነው? በቀጣይ አመሰግናለሁ።
2: የአድማጮች ውይይት ነው እንደው። ከዛ በፊት ግን በስመር ላይ ስገባ ዛሬ በርሸባ ላይ የሰማ ነው የአርባ ዓመት ሴት ህይወቱ አለፈበት በጩቤት ወቅት በጣም የሚያሳዝን ነው። ሁሉም መነጋገሪያ የሆነ ነው። በጣም ያሳዝናል። ናንዬ ማለደ ህይወቱ አልፏል። አሁንም የቅርብ ቤተሰቧ ስልክ መስመር ላይ እንዳለ ነው። እስኪ እሱን ስለ ሁኔታው እናናግረው። ሀሎ፣
0: ጥሩ ስልክ መስመራችን። ሀሎ፣
2: ጤና ይስጥልን። እንግዲህ የሀዘናችሁ ተካፋዮች ነን።
3: እናመሰግናለን።
2: እስኪ ስለ ሁኔታው ንገረ ነው።
0: እንዴት ሰማችሁ? ከባድ ነገር ነው በጣም።
3: አዎ፣ በጣም ከባድ ነበረ። በመጀመሪያ አመሰግናለን ስለደወላችሁ። በሌሊት 3 ሰዓት ላይ ተደወለብኝ ከብርሸባ። እኔ ብትሽመሽ ከተማ ነዋሪ ነኝ። ከዛ የእህቴ ልጅ ነው የደወለው። ደውሎና ናኒጋ እንደዚህ እንደዚህ ናለች ተባሏ ጋር ጠልታለች ምናምን ቶሎ ድረስ ሲለኝ ተነስቼ መጣሁ። ደረስኩ ከቤታቸው። ከቤት ስደርስ ልጆችንና ሌላ ቤተሰብ አገኙ። ይህን ይመስላል ባጭሩ።
0: እስኪ ስለ ናንዬ ንገረን፣ እንደው እንዴት ነበረች? ምን አይነት ሴት ነበረች? ስንት ልጆች አሏት? እንግዲህ ተጠርጣሪው ባለቤቷ እንደሆነ ነው የሚነገረው። እንዴት ነበረ? እሱ ጋርስ አብረው ነበሩ ወይስ ተለያይተው ነበር? እንዴት ነው?
3: ከባሏ ጋር ከ25 ዓመት በላይ አብረ ጋብቻ የኖሩ ናቸው። 3 ልጆች አሏቸው። በጣም አሳዛኝ ነው። ሌሊት 1 ሰዓት ላይ አምሽቶ ገብቶ ነው ለሰማሁት ልጅት እንደወራቸው ከሆነ አደጋ ያደረሰባ ከዛ በኋላ ራሱ ደውሎ ለፖሊስ ባለቤቴ እንደዚህ ያደርግ ያለው ብሎ እንዳሳወቀና እጁን ለፖሊስ እንደሰጠ ነው ከላይ መረጃ ለጊዜው።
1: አዎ፣ ጠዋት ላይ በስርጭታችን በጣም በሚያሳዝን በተለያየ ቦታዎች በበርሸባም ብቻ ሳይሆን በተለያየ ቦታዎች ግጭት ያምባጓሮ የርስ በርስ ጸብ ተከሰተ ተባለ። በበርሸባ አንዲት ሴትዮ በ40 ዓመት እድሜ ክልል የምትገኝ በባለቤቷ እጅ ተገላለች የሚል ዜና ሰማን። ስም አልተጠቀሰም ነበረ። ወደ አሁኑ የመጣው አሳዛኝ መርዶ ነው ስለሆነ አሁን ላይ ይህን ስንወያይ በቀጣይነት ፖሊስ ሰራዊት ሁኔታውን ይመረምራልና ምክንያቱ ተምን ተነስቶ ነው ብሎ በቅርብ አንተ የምታውቀው ነገር አለ ወይ?
3: የለኝም። እኔ ያው የፖሊስ ስራ ነው፣ ፖሊስ የሚያጣራውን ያጣራል። ለጊዜው ለረጅም ዓመታት እንዲህ አይነት ነገር ሰምተን አናውቅም። እንደምታውቁት እናንተም በጣም ያሳዝናል።
1: ተረጋግቶ ነበር
3: በጣም እና ያው የማጣራት ስራ ለፖሊስ ነው የሚሆነው። እኔ ብዙም አሁን ለጊዜው ከሀዘንተኞች ጋር አንድ ላይ ሀዘን ላይ ስለሆን ብዙም ማብራሪያ መስጠት አልችልም።
2: ግን እንደ ቅርብ ቤተሰብ እንደው በመካከላቸው ችግር እንዳለ ያጫወተች ነገር ነበር ወይ ወይስ
3: ያ ወደፊት ይገለጽ ይሆናል? አሁን ዛሬ ምንም ማለት አልችልም። እኔ
0: እንግዲህ ነፍስ ይማር በጣም ነው የሚያሳዝን። የቀብር ስነስርዓቱ ገና መሰለኝ ይቆያል እንደሆነ ታውቋል።
3: እንዳሉን ከሆነ ነገ ነው የተባለ፣ ዛሬ ያልቃል አስከሬን ምርመራው። ቀብር ነገ እንደሚሆን ነው የነገሩን። እርግጠኛ አይደለሁም ግን እንደዚህ አይነት ኢንፎርሜሽን ሰምተናል።
1: ያዘን ዳርቻ ለመላ ቤተሰቡ
3: በጣም እናመሰግናለን።
2: እዝነን ችለ ስላናገርከን እናመሰግናለን።
3: እናመሰግናለን።
2: ቀላል ነገር አይደለም። አሁን እሱንም ለማናገር እኛም ያደረግነው ጥረት ቀላል አይደለም። ለእሱም ቢሆን ለመላ ቤተሰቡ
0: ከባድ ነው። በዚህ ሁኔታ ሆኖ ማናገር ስለሷ ገና የቀብር ስነስርዓቱ አልተፈጸመም፣ ቅርብ ቤተሰብ ከባድ ነው በጣም። ነገሩን ራሱ እውነት መሆኑን ለመረዳትም ይከብዳል በዚህ ሰዓት። እንግዲህ ትናንት ወዲያ አብሮ የነበረ ሰው ድንገት በሌሊት እንደሆነ ሲባል እንደው እንዲህ አይነት ነገር እንዳልነው ብዙ ጊዜ አልተሰማም ነበር። ጥሩ ነበር በዚህ ቢቀጥል። በጣም ያሳዝናል።
2: አዎ በጣም ያሳዝናል። እስኪ እንደው ደግሞ የመጨረሻውንና ችግሮች ሲኖሩ ተመካክሮ ችግሩን ለመፍታት ጥረት ብናደርግ ለሁላችንም ጥሩ ነው የሚሆን። በጣም የሚያሳዝን ነው። ነፍስ ይማር እንላለን።
0: ነፍስ ይማር። ሲማር ሌላ አድማጭ መስመር ላይ አለ። ወደ ሌላ አድማጭ እናልፋለን። ሄሎ፣ ጤና ይስጥልን።
4: አላው ጤና ይስጥልኝ።
0: ማንን በል?
4: ደሳለኝ ገጤ ወንድማገኝ ይባላለሁ።
0: ጤና ይስጥልን አቶ ደሳለኝ።
4: አቤት። ጤና ይስጥልኝ። በጣም አመሰግናለሁ።
0: እሺ፣ ምን ሀሳብ አለው?
4: የሬዲዮ መቀበል ሀሳቡማ ምን ያው የምታዩት ነው። ሁሉም ነገር የተዘጋጋና የተመታታ ጊዜ ነው ሆነ ያለው። አንደኛ በመጀመሪያ ደረጃ የአምላካችን ፈጥሮ የማይረሳው ሰጠ የሚያት ነው የማይነሱ አምላክ ክብሮ ከፍ ይበል። ሀገር ነው። ሰው ቢሞት በሰው ይለቀሳል፣ ሀገር ቢሞት በእኔ ይለቀሳል ይባላል። ዋናው መጀመሪያው ጊዜ አገሯን ነው። የነኝ ኔ ከመባባል አንዷ ስለዙ አንዷ ምስዙ አንድ ሁለት ሶስት ዘውት መተማማት እና ግል ከማድረግ ህዝቡም ሆነ እነዚህ አብረው ይህንን የሚሉ ሰዎች በተራ የገቡ ቢሰሩ መልካም ነገር ነበረ። ባለፈው ጊዜ አምስት ጊዜ ምርጫ ሲሆን ሀገሯ እንዴት እንደወረደች እና እንደከሰረች ይሄ መስታየት ነው። አሁንም ደግሞ እንደዚያው ሊሆን ነው ማለት ነው።
2: ስለዚህ አሁን ምንድን ነው መሆን ያለበት? አሁን ምርጫው ለማድረግ ዝግጅት ላይ ነው። እንደው
4: እንግዲህ ወቃ ለቃህን ተከተል አላማህን ሀገሪቱን የሚል ለሀገሪቱ የሚቆረቆር ለሀገሪቱ የሚያስብ ሰው አደላሎ ህዝቡ መምረጥ ያስፈልገዋል። ዝም ብሎ ግን በወገንሻና በጠሳሻ ሞሌ ባራሽ ግማሽ ያረጉት ዙሮ እንዳለፈው ጊዜ ክሳራና ብጥብጥ እንጂ ሌላ አማራጭ የለም። ምንም ሀገሩ ያውቃል። ማን ያውቃል ሀገር፣ ማን ያጠበቃል ሀገር ነው። ሀገሩ ማወቅና አጥበቅ አለበት። ህዝቡ እንደዝም ያል የማይሰሩ ሰዎች የገቡ አገሪቱ ያራቆቱ ሄዱ አናውቅም ተሰጠው ነበር አላገኙ ማልሰሩበት ማልቻሉበት ቢችሉ ቢሆን ቢወስዱ ጥሩ ነው ግን ይሄን ህዝብ ያውቃል አንድ ሰው ብቻውን ስንት ሚሊዮን ገንዘብ ወስዶ እንኳን አልተጠየቀም ይሄ ሰው የግን አጥኑ አገሯን ስለሚልና ህዝቧን እንድትቸገርም ለአገሯ ቆሞ ስለሚኖር ባክ ቡሸታ ይሄን አለ ምናምን ይባላል ለምን ነው ግን ለምን ነው በጊዜው ደግሞ እኮ ይሄ ሰው የሚሰራ ካለ እኮ መውሰድ ይችላል የሚሰራ የለም ነው
0: ለምን ሚሰራ የለም አሉ ሚሰራ
4: የለም
0: እንደዛ መቼም አንድ ሰው ብቻ ከሆነ ሚሰራ ባንድ ሀገር ያ በአጋጣሚ ያ ሰው ባይኖር እኮ ሀገር ችግር ላይ ናት
4: አዳም ሲነትየ ሊተራው ስለተገበሰ
0: እኮ እንደው ያብራሩት ይየ ነው ሚሰራ የለም ሲሉ
4: አብራራ የለም ሚሰሩ ቢሆንማ የዛን ጊዜ ተሰጠተው በስንት በአምስት ወር ባልሞላ ዛቅ አርጎ ስለ ቤት ሰርቶ በቃኝ ሲሉ የዛን ጊዜ ነው ያው ሀገሪቱ እንድጠፋ የታወቀ ሀገሪቱን ለማጥፋት የተነሱ እንጂ ምንም ሊሰሩ አይደለም። ሁልጊዜ ይኸውልሽ አንደኛው መስመር ሰንበት ሻር ብለው በሰንበት ስራ ይሰራ መኪና ይነዳ ብለው ያሉ ጊዜ አምላካችን ማስጠንቀቂያ ሰጧል። የዛን ጊዜ ማስጠንቀቂያው ምንድን ነው? አዲስ ቢናን ተራቢ ላይ ተሰምቶ ለራሱ ሲፈነዳ ሰው እንዳያልቅ ብሎ ለራሱ አፈንድቶ ለራሱ ሰው እንዳይሞት አረጋ። ይሄ አንደኛ ለማ ነው።
2: እንዴት እስኪ ግልጽ ያድርጉት አቶ ደስታለኛውን ነገር አልገባኝም እኔ።
4: በሰንበት በለተ ሰንበት አውቶቡስ ይነዳል ስራ ይሰራል ብለው አወጁ። እስኪ ህዝብ የሚመለስ እንደሆን ብሎ ማስጠንቀቂያ ፈጣሪያችን አዲሱ ቢራን የተሰራው ቢራን ከቢናን እንዳለ ለራሱ ፈነዳ። ሰው አለመኖሩ
0: በዚህ ምክንያት መሆኑ እንዴት ታወቀ?
4: በደንብ ነዋ። ለምን ለምን አይታወቅም? ሰርነት እንዴት አታውቅም? የዓለም መጀመሪያ እኮ የመጀመሪያ የባል መጀመሪያ እኮ ሰርነት ናት። ስድስት ቀን ሰርቶ ሰባተኛዋን ያረፈባት ናት። እኛንም የሰራዊት ልጅ ረፉባት ያላቀማ።
2: ሰንበት እንግዲህ በፈጣሪ ያዘዘው ጉዳይ እንዳለ ሆኖ ግን አሁን በመርጫው ምን ይደረጋ? አሁን በተጨባጭ ሁኔታ በሰንበት አትስሩ አሁን ብንል አብዛኛው ሰው ይሰራል አብዛኛው ሰው ይሄዳል ማስቆም የሚቻል አይደለም። ምን ይሁን በመርጫው?
4: እንግዲህ ያዚያ ጀምሮ ሁሉ ጊዜ በለተሻባት አፍጋና ይሆናል ምን ወረደ? ታፋኒ ወረደ ለጻድቃን ያን ያህል ዝም ተጨፈጨፈ ያን ያህል ወከደውም ደሞ ተሰቃይተው ለቱን የሞቱት መልካም ነው። ስንት ተሰቃይተው ስጋቸውን ጨርሰው አጥንታቸው የተመለሱም አሉ። ይሄ እንዴት አናስብም? ይሄ ሁሉ ምንድነው? አለማወቅ እኛንን በማለት እኔራሴን እኔን በማለት ያን እኔን በማለት ሰንበትን በመሻ ሰንበትን በመናቅ ሁሉ ችግር ደርሷል።
0: አቶ ደሳለኝ እንግዲህ እንዳሉት መቼም ሰው የሚደግፈው የሚቃወመው ፓርቲ ይኖራል፣ ሰንበት የሚጠብቅ ሃይማኖት ጠባቂ ይኖራል፣ ማይጠብቁ ደግሞ ይኖራል።
4: ለምን አትጠበቅም? ለምን ማንም ብለን ቁመን ነው ሰንበት?
0: እንግዲህ አመለካከት ሰው እንደራሱ ነው። ግን ለኛ ማህበረሰብ የሚመክሩት ካለ እንደው በምርጫው ባጠቃላይ
4: ለማህበረሰባችንማ ዋናው አላማ ሀገሪቱን የሚለውን ማስቀመጥ ይቻላል። ለሰው ኋላ ነው የሚታሰብ። መጀመሪያ መጥቀመቻና በጅንጀሮ ዋናው አገር ከሌለ የትገበሳል? አሁን ቅድምስ ሁለት እግዚአብሔር ሱ ቢሰደድ የዱር ፍሬው ጫው ሊው ሲንሳው አደንጓሪው ሁሉ ምግብ ነበር። አራዊቱ አውሪው አንበሳው ዝሆኑ ቢበዛ ደንጋ ሞልቷል። ደንጋው የተካበ እኛ ሀገራችን እኮ ሰሙ ከሚባል ነበር ስንት መከላከያ የተሰራ። አሁን እስኪ ህዝብ ቤት አድርጎ ነው ሙላው ጨለማ ዙሪያው ጨለማ ሁና ቤት አድርጎ ነው የሚበተም ለመበተን ነው የሚታሰበው ነው። ከዚህ ሁሉ ህዝቡ ምን አለበት ይኸው ናገሯን የሚለውን አደላለሁ። ገብ የምረጡ ምን ልኝ ምን ዋናው መሰረቱ ግን አገሯን የሚከላከል መሆን አለበት። በሁለተኛ ደረጃ ደግሞ
2: ላይ ካለን ጊዜ አንጻር
4: ሁሉ ካላዝናት እኔ በጣም የወላችሁ በችግር ላይ ነው ያለሁኝ። አሁን አንደኛው ችግር ያው መቼም ግን የወለደ ራሱ ስሙ ጨፈን ባልና ጋገር አለ በዛ ዶሮቶ ይሄ በዛ ከፈላ ላይ ነው ያለሁኝ። ይህን መንግስት ያውቃል፣ መንግስት ያውቃቸዋል። መንግስት እንዴት አይጠይቃቸውም? መንግስት እንዴት አይዛቸውም? እዚያ በተረፈ ዛሬ ባለንበት አካባቢ መውጫ ነው ያተን ተዘጋግቶ መከራ እንዳያለ
2: ያውም በዴ ቡድኖች ጋር የተያዘ ነው መሰለን።
4: አዎ ለምን መንግስት ዝም ብሎ ያያቸዋል?
2: ሌላ ጊዜ በሰፊው ንዋይ
4: ተኛ ስብሰባ ሆነ ሁለት ነጮች ሶስት እኛ ኢትዮጵያዎች ምስጣራ መጥቶ ስብሰባ ነው። እኔ መቼም መጠየቅ አልቀርም ሁሉ ዝም ሲል ጠየቅኩኝ። ይህን ይሄን የመሰላለ እንዴት ነው ስል ለምን የመንግስቱን አደራት የተሰጡት ምስጣራዎች ለምን አንነካቸውም ብለው ይላሉ። ምንድን ነው ሽርክ አለ እንዴ ማለት ይቻላል?
0: አቶ ደሳለኝ እንግዲህ ያው ሁሉ መንግስት ጥሩ ነው እያሉ ነው። በአንድ በኩል ደግሞ እዚህ በችግሮች ደግሞ ያው ችግር እያነሱ ነው፣ መንግስት አልሰራም ስራም እያሉ ነው። እስኪ እንወያይበታለን፣ ለወደፊቱ ሰፋ ያለ ጊዜ ሰጥተን እናወራው እናነጋግሮታለን። አድማጫውን ብዙ ይሄ ችግር የብዙ ሰው ችግር ስለሆነ ነው፣ እርሶ ብቻ
4: አይደለም።
0: እናነጋግሩ፣
4: እናንተም ጤናቸውን ይስጣቸው ብላቸው ግቡ። አንቺን ነው እየሰጠኝን አውቃለሁ። አብረን አዲስ አበባ ነው የነበርነ፣ ታውቀኝ ይሆናል። እኔንም እንኳን ምሳሌ ገጤ ባልታውቀኝና ሰላሙን ሁሉም በርቱ፣ ይዟቸው ከጎናችሁንን ወንድሞች እህቶች ተባረኩልኝ፣ ሀገሪቱን ሰላም ያርግልን፣ ሰራዊትን ደግሞ በሰላም ደግሞ የቀረው ይመልስልን፣ ሀገሪቱን ደግሞ የሚመውጣቱን ወደዛ ይመልስልን። በሩደና አሁኑ
0: ሰላም ይሆኑ፣ ሰላም
2: አሁን ሌላ አድማጭ አለ። የሃይማኖት አባታቱ ተስፋዬ ደሳለኝ ስልክ መስመራችን ይገኛል። ነገ ሰላማዊ ሰልፍ አለ ብሎናል። ጤና ይስጥልን።
5: ጤና ይስጥልን አቶ ሰጠኝ፣ የስራ ባልደረቦች እንዲሁም አድማጮቻችን
2: ደህና ነን። እንግዲህ ነገም ሰላማዊ ሰልፍ አለን ከጠቅላይ ሚኒስትሩ ቢሮ ፊት ለፊት ብላችኋልና እስካሁን የነበረው ሂደት ለውጥ አላመጣም?
5: እስካሁን የነበረው አለ የተወሰነ ለውጥ፣ ግን ሙሉ በሙሉ እኛ የምንፈልገው ሻባክ ሙሉ ኃላፊነቱን እንዲወስደው ስለሆነ ይህን ደግሞ ጠቅላይ ሚኒስትሩ ነው ትዕዛዝ መስጠት የሚችለውና ይህንን ነገር እሱ ጋር ድምጻችንን ለማሰማት የሁሉም ሕዝብ ጥያቄ እንደሆነ ለማሳየት ያው የሁሉም ሕዝብ ድጋፍ ያስፈልገናል እና ለዚህ ነው ሰላማዊ ሰልፉን የምናደርገው።
0: አቶ ተስፋዬ አሁን እንዴት ነው በሱኮት ያው እዚ ነበራችሁ ኢየሩሳሌም ዳስ ጥላችሁ ዳሱ ያው እንትን ላይ እንደምናውቀው የተለያዩ ችግሮች ነበሩ፣ አልቀጠላችሁም። ከዛ በኋላ አሁን እዛው ተቀምጣችሁ አድማውን እንደቀጠላችሁ ነው ወይስ ወደ ቤታችሁ ተመለሳችሁ?
5: አድማውን እንደቀጠልን ነው። ያው ሁሉም የክነሴት አባላቶች እዚህ በመምጣቱ ህዝቡን በመታገሉ በመጨረሻ ደግሞ የእኛ ተወካይ ያው ፍኒና ታምኑ በመደወል ሮሻይሩ ሁሉንም ኢትዮጵያዊ በመጥቼ አፍጋን አላረግ ነው ከቢሮ አንንቀሳቀስ ምን ካልፈቀድክ ብላው፣ በመጨረሻ በሷ ሽምግልና እንግዲህ ተፈቅዶልን ያው እዚያው ድንኳኑን ተክለናል ማለት ነው።
2: አሁን ሰላማዊ ሰልፍ ነገ ስንት ሰዓት ነው? ከየት ወደ የት ነው? ምንድን ነው የምትጠይቁት ህብረተሰቡን?
5: ያው እንግዲህ ለሁሉም ህዝበ እስራኤል በእውነት ይህንን ለሚከታተለው ታሪኩን ሁሉም ያውቀዋል፣ ብዙ መናገር አልፈልግም። ግን አንድነት ኃይል ነው፣ አንድነት ጉልበት ነው እና ይህንንም ሰሞኑን አይተነዋል። የኢየሩሳሌም ኤሪያ አልፈቅድም ብሎ የኢየሩሳሌም ነዋሪዎች፣ ሌሎች የክነሴት አባሎች፣ ሌሎችም ህዝቡ ሁሉ በፌስቡኩም በመገናኛ ብዙሀን ሁሉ ተጽዕኖ ፈጥሮ ይህንን ያው እንዲፈቅድ ተደርጓል። ፍርድ ቤት ከመድረሳችን በፊት ይህ ሁሉ ነገር ተሳክቷል ማለት ነው እና አሁንም ደግሞ ህዝቡ ጉልበት ስላለው ብዙነት ማለት አንድነት ኃይል ስለሆነ ጉልበት ስለሆነ ነገ ከጠቅላይ ሚኒስትሩ ቢሮ ፊት ለፊት ክነሴት እዚያ ሆዲ እንኳኑ ተነስተን ቀኑ 5 ሰዓት እዚያ ጋር ሰላማዊ ሰልፍ እናደርጋለን። ለጠቅላይ ሚኒስትሩ ድምጻችን እናሰማለን። እሱ ነው ሻባክን ማዘዝ የሚችለው እና ይህን ትእዛዝ እንዲሰጥልን ነው እኛ የምንፈልገው። ሌላ የፖለቲካ አላማ የለንም። ሌላ እሱንም መቃወም አይደለም። ባለው ስልጣን መሰረት ይህን ትእዛዝ እንዲሰጥልን ነው እና በእውነት ሁሉም ህዝበ እስራኤል በሙሉ ይህን የሚከታተለው በሙሉ ሁላችሁም አሁን በሆኑ ኢትዮጵያዊ በትኩረት በጣም ብዙ ኢትዮጵያዊ መጥቷል፣ እስከ ዛሬው የተለየ። አሁንም ነገ ደግሞ ይህንን ኃይላችሁን ጉልበታችሁ ያስፈልገናል እና በመገኘት ለጠቅላይ ሚኒስትሩ ይህንን መልእክት ብዙ ጋዜጠኞች የሚመጣሉ፣ የፖለቲካ ተወካዮች የሚመጣሉ። ሁሉንም እኛ ስሞላ ያሚና ሳንል ሁሉንም የፖለቲካ አካሎች የሃይማኖትን ጉዳይ እንደ አንድ አጀንዳ አድርጎ እንዲይዝ ሁሉንም አዘምነናል። እየመጡን በሱኳው ከርመዋል። እና የዚህ ደጋፊ የዚህ ተቃዋሚ አንልም ሁሉንም ህዝብ እስራኤል በሙሉ ሰባዊነት የሚሰማው ሰው ሁሉ እንደ ልጅ አይቶ ሃይማኖትን መጥቶ ድምጽ እንዲሆና ስንል ነው በእግዚአብሔር ስም ጥራችን እናስተላልፈው።
0: አቶ ተስፋዬ አሁን መቼ ነው መልክ የምታስተላልፈው? አማርኛ ለሚሰማው ሰው ነው ለኛ ህዝብ ለሚያዳምጡን። ባለፈው ኢየሩሳሌም በመጣን ጊዜ አሁን በሱኮት ብዙ ሰዎች ነጮች ካሽቀሎን መጣን ይሏሉ። ከሌላም እዚሁ አከባቢ ኢየሩሳሌም የተወሰነ ቢሆንም እየመጡ ነው። አንድ አዲስ ችግሩ ነው ያላወቁም ያውቁማሉ የሚጠይቁ ያውቁማሉ ነጮች ይመጣሉ። ሀበሻ የተወሰነ ቢኖርም እንደው ብዙ አላየንም እኛ በነበርንበት ጊዜና ምንድነው የምትለው ስለ ሀበሻው? አሁን በቂ እየመጣ ነው ትላለህ? አሁን እኛ ኢትዮጵያውያን ለማየት ሁኔታውን እና ጎናችንን ለማለት ይመጣል ሰው?
5: ከስከዛሬው የተሻለ ነው፣ ለውጥ አለው ነው እንጂ እንደ አንጻራዊነት ስናየው ሙሉ በሙሉ ህዝቡ አልመጣም ማለት ይቻላል። ግን ያው ከድሮ ከነበረው ኢየሩሳሌም ከመጣ ለውጥ አለ። ብዙ ሰዎች በተለይ ኢየሩሳሌም አካባቢ ያሉ ነዋሪዎች በጣም ብዙ ይመጣሉ። ከርቀትም በተለያየ ሩቅ ቦታ የሚመጡ አሉ። ግን በቂ አይደለም፣ የእኛ ህብረተሰብ ካለው ቁጥር አንጻር በቂ አይደለም። ይህን ትግል የራሳችን ቢሆንስ ብለን ማየት ያስፈልጋል። ዛሬ በእኛ ላይ የደረሰ ችግር ነገ በሌላ ሰው ላይ ሊደርስ ይችላል። መተባበር ያስፈልጋል። አንድ ስንሆን መብታችን እናስከብራለን፣ ጥያቄያችን ይመለሳል። እና እባካችሁ ይህን ነገር እንደ ቸልታ አትዩት፣ እንደሚስባ አይታችሁት። በእውነት ሰው በወር አንዴ በወር ሁለቴ ታሞም ይቀራል። እና እግዚአብሔር ካልበረከው ሁላችሁም እንደሚጽባ አይታችሁት እንድትመጡ ነው የምለው እኔ።
2: ጥሩ። አሁን ምናልባት ያልመጡ አድማጮች ካሉ አሁን የሚሰሙን ቦታውን እናንተ አሁን ያላችሁበትን እንዲሁም ደግሞ ነገ የዚህ የሰላማዊ ሰልፉን ቦታ ብጠቅስና እናጠቃልል በዚህ።
5: እሺ፣ አመሰግናለሁ። ያው ቦታው ድንኳኑ ካለበት ቦታ ነው የምንነሳው። በአምስት ሰዓት ነው ከክነሴቱ ፊት ለፊት ወይም ደግሞ ከውጭ ጉዳይ ሚኒስቴር ፊት ለፊት ድንኳን አለ። የግቦራ የሚባለው እሱ አጠገብ ነው። እኛም ድንኳን ወርቅነሽ አይታችሁታል ባለፈው የመጣችሁ ጊዜ። ከዚያ ተነስተን ጠቅላይ ሚኒስትሩ ቢሮ ክነሴቱ አጠገብ ከእሱ ነው ሰላማዊ ሰልፍ የምናደርገው ማለት ነው። ሁሉም ሰው ሰላማዊ ሰልፍ ጊዜ ስለሚመጣ ያውቀዋል።
2: ሰዓቱ
5: እና እዚያው ቦታ ነው።
0: አምስት ሰዓት ከሰዓት በኋላ
5: አምስት ሰዓት አዎ፣ ከቀኑ አምስት ሰዓት።
0: በየቀኑም እንግዲህ መምጣት የሚችል ሰው ካለ በየቀኑም ትገኛላችሁ? ሁልጊዜ እዛው ናችሁ?
5: አለን እኛ። ያው ዛሬም ያሬድ ሌቪ ነው የሚባለው መጥቶ እዚያም እሱም ጋር ተገናኝተናል። እዚያ ሌላ ፕሮግራም ነበረ እና ሁሉም ህዝብ እየመጣ ነው። እዚያ ነው እኛ የመልስ ካልተመለሰ ሻባክ ኃላፊነቱ ሙሉ በሙሉ ካልወሰደ ልጆች ትምህርት ቢያቋርጡም ብዙ ብርድና ፀሐይ ቢኖርም የመልስ ሳንቀበል አንንቀሳቀስም፣ ትግሉን አናቋርጥም።
0: ጥሩ እንግዲህ እናነጋግራችኋለን። ያለውን ሁኔታም እንግዲህ ያሳውቁን። እስኪ እንግዲህ መልካም ነገር ያምጣ፣ መልካም ነገር ያሰማችሁ።
5: እግዚአብሔር ይስጥልን። እናንተም ሁል ጊዜ ስለምትተባበሩ በጣም እናመሰግናለን።
0: ሌላ አድማጭ መስመር ላይ ያለ፣ ሄሎ፣ ጤና ይስጥልን።
6: ሰላም ሰላም፣ አብሮ ይስጠና እህት ወርቅነሽ፣ እንደምን ዋላችሁ?
0: እንደምን ዋልሽ ወይዘሮ አዲስ?
6: መልካም ሳምንት
0: አለን። ሰላም ነሽ?
6: ደህና ነኝ እህትዋ። ሰላም ናችሁ?
0: ሰላምን እናመሰግናለን። እሺ፣ የዛሬው ሀሳብሽ ምንድን ነው?
6: የዛሬው ሀሳብ በመጀመሪያ አመሰግናለሁ ለእህት ሀና፣ ለሁላችሁም ስራ ባልደረቦቻችሁ እና መልካም ሳምንት ያርግልን እያልኩኝ የዛሬው ሀሳቢ የገባውበት ያው ስለ አገር ሁኔታ ባለፈው የመታሰቢያ የሶስት አመት የሆነው ወገኖቻችን የተጨፈጨፉት ለዚያ ልናገር ነው የገባሁት። ግን በመጀመሪያ ቀደም ዛሬ ለተገደለችው እህታችን ነፍሷን አራጅነት ያዋርሰው። ልጆቿን ሳታሳድግ አላማዋን ሳትጨርስ እንደዚህ በአጭር ለተቀጨችው መንግስተ ሰማያት ያዋርሳት። ልጆቿንና እህት ወንድሞቿን ደግሞ መጽናናትን እመኛለሁኝ። የሀዘናቸው ተካፋይ ነኝ በእውነት። በአካል በአምሳል እንደዚህ ራስን ማጣት በጣም ያሳዝናል፣ በጣም ያማል። እኛ እኔ የምለው ከኛ ህብረተሰብ ውስጥ ቅድሚያ ጥንቃቄ ሊደረግ ቅድሚያ ቢነቁ ሴቶች ቢነቁ ቅድሚያ እኔ ክፉ ሁኑ እያልኳቸው አይደለም። እውነት ለመናገር ግን የአንድን ወንድ አይምሮ የአንድን ወንድ አስተሳሰብ አይነገጡን ሁኔታውን መመርመር ክፉ አደጋ ሊያደርስባቸው እያሰበብ ሲሆን ራስን ቀድመው ቢከላከሉ ራሳቸውን ቀድመው ቢያስመልጡ ይህን ሀሳብ እሰጣለሁ። ምናልባት ክፉ ተናገርሽ ሊል ይችላል ሰው። ግን ይችን ልጅ አሁን ማን ነው የሚታደጋት ከዚያ ጥቁር አፈር? ልጆቹ አባት አልባ ቀሩ፣ እናት አልባ ቀሩ። ሁለታቸው ነው ያጡት ሁለታቸው ነው
0: እንግዲህ በኋላ
2: ዘሮ አዲስ ዓለም በጣም የሚያሳዝን ነው። ይህን ነገር ብዙ ጊዜ ባለሙያዎች ይናገራሉ። ችግሮች ሲኖሩ ተነጋግረን ንፍታው ሲባል ችላ እንለውና መጥፎ ነገር ላይ እንደርሳለን። ከዛ በኋላ እንደሰማው እናወራበታለን። አሁንም ይጠፋል። አሁንም ድርጊቱ ሲፈጸም ብቻ እናወራበታለንና ዘላቂ መፍትሄ ለማምጣት ምን ማድረግ አለብን? ዘሮ አዲስ ዓለም
6: ምን ማድረግ ይውልህ? እኔ እውነት ለመናገር በዚህ በሃይማኖትም ትንሽ እናገር ፈልጌ ነበር። ጊዜው እርግጥ የለም እንጂ ልጃችን እውነት ለመናገር እግዚአብሔር ደግሞ ረርቷቸው እነዚህ እናት አባቶች ተቆሉ በክረምት በበጋ ሳይሉ እግዚአብሔር ለቤታቸው ያብቃላቸው። ለህዝበ እስራኤል ልጅ ናት፣ የህዝበ እስራኤል ልጅ ናት። እውነት ሳይሆንልን ሁላችንም አለመሳተፋችን በጣም እውነት እኔ ለራሴ ይቅርታ ጠይቃለሁ። በውስጤ በአይምሮዬ ግን ሁለጊዜ ማስባት አለው። እና ወደዚህ ስመለስ እውነት ለመናገር ቀድሞ መጠንቀቅ፣ ምናልባት ያ ወንድ በምን ምክንያት ነው ይሄ ሊሆን የቻለው? ይሄንን ሊያረግ ያጣረው ለምንድን ነው? ይሄስ ድንገት የተፈጠረ ነው ወይስ ሁልጊዜ አብረው ሲኖሩ ጥርሱን ይነክስባት ከሆነ ያፈጥ ከሆነ ምናልባት ወንድ ልጅ ሲቆጣና ለክፉ ሲያስብ ከጥርሱ መንከስና ከግንባሩ ጥቁረት ያስታውቃል።
2: እንደዚህ ብሎ ሙሉ በሙሉ ሳይሆን አሁን ችግሮችን ለምሳሌ ተዋይቱ በመፍታት ነገሮች
6: ችግሮችን ለመፍታት
2: እንግዲህ ተቆጣ ሁሉ እንደዚህ ያደርጋል ማለት አይቻልም።
6: ስንመጣ ለወደ ውይይት ስንመጣ በህብረተሰብ በቤተሰብ መልኩ ስትመጣ ቻዩ አብሮ ማሳደግ ልጅ ጥሩ ነው የሚባሉ ነገሮች አሉ። እንደገና ደግሞ ወይም ደግሞ የወጭ ጉዳይ ሊኖር ይችላል። ወይም ደግሞ ወደ አብርሃም ወደዘን በተሄደ ቁጥር ደግሞ ጊዜ የበለጠ ነገሮች እየተካረሩ ወደ ክርመበጥስ ይመጣል። እና ግን እኔ የምልህ ወንድም ሰጠኝ ብዙ ካሳለፍኩት አንጣር ብዙ ጊዜ ጭቅጭቆች ካሉ ከሆነ ተስማምቶ መኖር ካልሆነ ደግሞ መለያየት እኮ የጨዋ ልጅ ሲገባ ይፋታ ይመስላል። ማን ነው ሲፋታ ይገባ ይመስላል የሚባል አባባል አለ።
0: ከባድ ነው። እያንዳንዱ ሰው አጋጣሚ ይለያል። እንደው መቼም ያካለን ጊዜ አንጻር ነው። ወይዘሮ አዲስ ዓለም እንደው ሰው መቼም መጣላት ከጀመረ በኋላ እንደገና እስኪንያቸው እስኪ የሚል አንዳንድ ጊዜ ዝም ብሎ አጉል ሽምግልና ምን እንደዚህ አይነት ነገሮች ይዳርጋል። እና
6: ሽምግልና ምንም በላይ ወደ
0: ምናልባት ከተቃረኑ በኋላ መራራቁ ጥሩ ሊሆን ይችል ይሆናል። እንግዲህ ምናልባት
6: ይሻላል፣ መለያየቱ ይሻላል። አሁን እኮ ይኸውልሽ ጥቁር ጠባሳ ነው። ወንድም እህት ወርቅ ነሽ ወይ? እናታቸውን አላገኙ ወይ አባታቸውን አላገኙ። እናታቸው ገዳይ አባቴ ብለው ሊኖሩ አይችሉም።
2: ኩስታቸው እዚህ ደረጃ ላይ ላለመድረስ ሁላችንም መጀመሪያ እዚህ ደረጃ ላይ ላለመድረስ ሀሳባችን በበጎ ማድረግ እና መተሳሰብ፣ አብሮም ሆኖ ቢሆን ወይም ተለያይቶም መተሳሰብ ካለ ነገሮች አሁን አንዱ በአንዱ መፍረድ ባይቻልም ይሄ ነው ማለት ይከብዳል። ግን መተሳሰብ ቢኖር አብሮ የኖረ ሰው ሲለያይም ቢሆን
6: ምንም ነገር አይኖርም። ከፈለገ ጥሯት መሄድ ይችላል፣ መፍታት እኮ ይችላል። ወንድሜ ለምን የሰው ነፍስ ይጠፋል? ለምን የልጆች እናት ትጠፋለች? ለምን
2: እሱ ጋር መድረስ የለብንም?
6: አዎ መፍታት እኮ ይችላል። አምሳያውን የፈለገውን አይነት ማግባት ይችላል እኮ ለምን። እና ሌላው እውነት ለመናገር ያለቁት ወገኖቻችን የተጨፈጨፉት በነጠላ ጫማ ገብተው የጨረሷቸው ደውዬ ነበር፣ ጊዜ የላቸውም ነበርና አልገባውም።
2: ሶስተኛ አመቱን ጥቅምት ሰባት
6: ያው አዎ። የሚያሳዝነው ነገር ወንድም ሰጠኝ ልናገር እስካሁን ያልተናገርኩት፣ ምናልባት ስትናገርም ትጠላለህ፣ ዝም ሲባልም ሆድ ይነፋል፣ ሲናገሩትም ይከፋል የሚባል አባባል አለ። እስካሁን ድረስ ይህን ያህል ሶስት አመት መታሰቢያቸው እየሆነ ሲታሰብ ቢያንስ እንኳ ወጥቶ በመገናኛ አውታር ህዝበ እስራኤል ይቅርታ ያላለ መንግስት፣ ሲቀጥል ደግሞ የተጨፈጨፉበትን ምክንያት በምርመራ ላይ መረጃ ያላስታወቀ መንግስት፣ ወደፊትስ ጠላት ሲመጣ በምን አይነት መልኩ ልንከላከል በምን አይነት መልኩ ልናውቅ እንደምንችል ግራ እንደገባኛለ። እኔ ሁሌውም ህዝበ እስራኤል ለምንድን ነው ይሄን ያህል ህዝብ አልቆ ይሄን ያህል ህዝብ ይሄን ያህል ወታደር ተሰውቶ ችግሩ የደረሰበትን ምክንያት መርምሮ እንዲታወቅ ያላደረገ? ሲቀጥል ደግሞ ለምርጫ ምረጡኝ እያለ መምጣቱ ትንሽ አይከብድም? ወንድም ሰጠኝ አይከብድም?
0: እንግዲህ የብዙ ሰው ጥያቄ የሁሉም ሰው ማለት ይቻላል እኮ ጥያቄ ነው።
6: ወርቃለም ምርጥ ልጆቹን ነው የቀበረ።
0: ከባድ ነው እንግዲህ
6: ካደሪቱን ጠብቆ በኩራት እንዳያዝ አድርገው ደግሞ ከመረው ይሄን የመሰለ ሀገር ጠባቂ መጀመሪያ ሀገር ነው መጀመሪያ ሀገር ነው መጀመሪያ ሀገር ነው ያ ሰው ስለሚጠብቃና ሀገሪቱን ተጠብቀው የሚሉ ሰዎች እግዚአብሔርን ረስተውታል። ሲጀመር ህዝብ እስራኤል በእግዚአብሔር ነው የሚጠበቀው በእኔ ተመኩ ነው የሚለው ሰባ ጊዜ ብዛት ጉልበት ቢኖራችሁን ያህል ገባውበት ዋጋ የለም ስለ ብዛት እነሱ ይበልጣሉ ብሏል።
2: እንደ ወይዘሮ አዲስ አለም በመንግስት ደረጃው ነው የተሰሩም ጥሩ ነገሮች ጉድለቶችም አሉ
6: ግን አሉ ሰማንን ገር ሀገር ከተጠበቀ በነጠላጫማ ገብተው ወርሰው ነጨፍጭፈው በቦምብ ስንቱን ወታደር እንትን ብለው ሰጭባልቀው ሲሄዱ የት ነበሩ? ያን ይቅርና እንኳን በቴሌቪዛ መስኮት ወጡ ህዝብ እስራኤል ይቅርታ አላፊነቴን አልተዋጠውም ይቅርታ አይባልም ይባላል ወንድም ሰጠኝ ለቆሰለና ጀግና ልጅዋ
2: ሁሉም ይጠይቀው ነው ወይዘሮ አዲስ አለም ይሄን
0: አዎ የጥቅምት ሰባቱ ጥቃት ወይዘሮ አዲስ አለም በርግጥ በጦርነት ወታደር በጦርነት ይሞታል ወደ ሀገሩም እንግዲህ ሲዘምት ወደ ውትድርናው ሀገሩ ሊጠብቅ እንደዚህ አይነት አጋጣሚ እንደሚፈጠር አውቆ ነው የሚገባው። የጥቅምት ሰባቱ ጥቃት ግን ወታደሮች ልጆች 19 አመት 20 አመት ልጆች ለወላጆቻቸው እየደወሉ ልሞት ነው ደህና ሆኖ ወዳችኋለሁ ይቀርበሉኝ እያሉ ነው የሞቱ። አዎ ከባድ ነው እንደ አይነት ነገር ሊገሉኝ ነው መጣው አልደርሰዋል እያሉ
6: አንድ መልስ መልሽልኝ ለዚህ ህዝብ ማለት ነው እንደ መሪ እንደ ገዥ እንደ አገረ ገዥ እንደ መንግስት በመስኮት ወጥቶ በቴሌቪዥን መስኮት ህዝብ እስራኤል ይቅርታ ይባላል አይባልም? ታዲያት እኮ ልጆቼ እኔ ራሴ ስህተት ወይ ጮክ አልኩባቸው ወይ አልሆነ ቃል አልተናገርኳቸው እኔ ልጆቼ ይቅርታ እግዚአብሔር ለኔ ስጦታ ሰጠኝ እንጂ እኮ እናንተና እኛ ልጅነት የለንም አንድ ነን እግዚአብሔር የተቀደሰሽ መንፈስ ናጠኛ
0: መርማሪ ኮሚቴ ቋቋም ይባል ለዛ ነው መርማሪ ገና እኮ መርማሪ ኮሚቴ አልተቋቋመም ህዝብ የሚጠይቀው መልኩ ተቋቁሞ አልመረመረም ገና ነው ለዛ ነው የሚጠየቀው
6: እንደገና ይቅርታ አልተጠየቀም።
2: ጥሩ አሳብሽ ግልጽ ነው ወይዘሮ አዲስ አለም
6: ተሰራ ነው
2: እናመሰግናለን።
6: ያለ ጦርነት እየጀመረ የጀማመረ የወገኖቻችን ነገር ቢታሰብበት ጥሩ ነው። ጥሩ ታጋሪ ቦታ ጊዜ አልወስድባችሁም ተላልፉልኝ።
2: ሰላም እናመሰግናለን።
0: እሺ መልካም ስቀን ይሁንልሽ።
2: ወደ ቀጣይ መጭን ለፋለው አለው ጤና ይስጥልን ማንበል
7: እና ይስጥልኝ ሀብቴ ጌታሁን እባላለሁ።
2: አቶ ሀብቴ ሀሳቦትን ያካፍሉን።
7: አራንቱ ማልባል ወንድሜ ልጅ ነኝ አሁን ደህና ናችሁ?
2: እንበልሽ ደህና ነን።
7: መልካም በመጀመሪያ ደረጃ አመሰግናለሁ ለዚህ ላቀረባችሁኝ። እሻዋቶ ወደሽቶም
2: እሺ መልካም ሳምንት መልካም ወር
7: አሜን አሜን። እና እኔ የምናገረው እንትን ያልኩትኝ እንደው በዛሬው ብዙ ጊዜ ቀርቶ ነበር ይሄ ባልና ምሽት መጣላት መጋደል በሚሉት እንደው ብሱም ብሰማ በእውነቱ እንደው በቼ ቀረውን በሚል ነው የደወልሁኝ። እንደው ይህ ነገር እግዚአብሔርስ እንደው እስራኤል አምላክ ቢተወው ሰዎችስ ቢሆን እንደው እውነት ከሰው ላይ እንዲህ ያለ ጭካኔ ካራ የሚጥሉበት ምክንያት እንደው ምን አይነት እንደሆነ እንደው ይሄ ነገር እንትን ብሎ ነው የደወልሁኝ። እንደው ይሄ በእውነቱ ብዙ ሰው ይጣላል በየተለያዩ የሆነለት አግብቶ መኖር ይችላል ያልሆነለት ደግሞ ልጆቹን እያየ መኖር ይችላል። እንዴት የልጆቹን እና ተነገ ወዲያ ልጆች እንደ የተሄዳሉ አይሉ እንደው እንደዚህ ያለ ጭካኔ የሚያደርጉ እኔ ስታሰር ልጆችስ ተባዱ ጨለማ ይቀራሉ የሷንስ አንድ ዜ ጎድቻታለሁ ይበል እንደው የተፈጠሩት ልጆች እንደው የት ይወድቃሉ የሚል አተሳሰብ የላቸውም እንደው ይሄ ነገር የሚያደርጉ አንዳንድ ሰዎች እና በእውነቱ
0: እንደው ሰዎች የነበሩበትን ሁኔታ አይታወቅም። አቶ ሀብቴ ግን ብዙ ጊዜ አልተሰማም ነበር የሚለው ነገር ጥሩ ነው እንደው ደስ ይላል። ይሄም የመጨረሻ ቢሆን መልካም ነው እንደው መጨረሻ ቢሆን
2: አሁን እኛ በምኞት ብቻ አይደለም ችግሮችን መተው ያለብን ብዬ ነው ማስበው። በምኞት ብቻ ሳይሆን በተግባር ለማሳየት እያንዳንዳችን ሴቶችም ወንዶችም ራሳችንን አይተን አብረንም سنኖር ተለያይተንም سنኖር ምን አይነት ለዛኛው ወገን ምን ማድረግ አለብን ሁላችንም ተባብረን የምንኖርበትን ሁኔታ መፍጠር መቻል አለብን እንጂ አሁንም አይሆን አይدرسንል ሲደርስ እናወራለን ችግሩ ግን አሁንም ቀጥሏል።
7: አዎ ለዚህ እኮ ነው ዛይር ይሄው አንድ ወንድሞች ሆነ አንድ እህቶች አለን ያው ብዙም የተለያዩም አሉ የውኛም አለነ ያሉም ደግሞ አሉ። ይሄን ነገር እንደው ለሚሰማው ሁላ በሙሉ እንደው ይሄን ነገር ቢተው ቢጠነቀቁ የተፋቱም ሆነ የባሉበትን ቀስ ብለው የሚስማሙ ከሆነ አልተፈቀደ የተለያዩ መኖር ይቻላል። አንድ ልጅ እኮ አንድ ልጅ እናት እና አባት ከሌለው እንኳን ሁሉም የለው ሆኖ እናት የለው ሆና ወይ አባት የለው ሆኖ እናት በድግስ ቦታም ሆነ ባንዳንድ ቦታ ስታየው እንዴት እንደሚያሳዝን በቤት ሰፈርም ሲሆን እንዴት እንደሚያሳዝን
0: አንድ እንኳን ሲያጣ ይከብዳል።
7: አዎ አን ወይ ሁሉት ሲጨልም ምን ነገር ሊያገኙ ነው እንዴ ይሄን ነገር የሚሰሩት? በእውነቱ
0: እንግዲህ ፈልገውት ላይሆን ይችላል። ይሄን መቼም አናውቅም። ግን እንግዲህ ከተለያየ በኋላ ሰው ተሸማግሎ እንዳይሆን እንዳንል ምናልባት አንድ ሆነው ጥሩ ነገር ካለፈው ተምረው ጥሩ ትዳር የሚቀጥሉ ይኖራሉ። ግን ደግሞ በአንዳንድ አጋጣሚ ደግሞ እንደገና ሲገናኙ እንዲህ አይነት ነገሮችም ይፈጠራሉ እና ከባድ ነው። እያንዳንዱ ሰው አጋጣሚ ከባድ ስለሚሆን ባለሙያ ይመልከተው። አዎ በጣም ከባድ ነው።
2: ሁላችንም ቆም ብለን ለችግሮች መፍትሄ ለመፈለግ መጣር አለብን። ልጆች አሉ፣ ሁላችን ህይወትም አለ። አሁን እሷ ተገደለች፣ ሰውየውም ተጠርጣሪ የተባለው ተታሰረ፣ ለወደፊት የሚሆነው አይታወቅም። ሁሉም ልጆች ባዶ ነው የሚቀርቡ እና እንደዚህ አይነት ነገር ሁሌም በጣም እያሳዘነን፣ ግን የአንድ ሳምንት መነጋገሪያ ሆኖ ስለሚጠፋ ነው እና በመንግስትም ደረጃ ብዙ መሰራት አለበት በዚህ ጉዳይ።
7: አዎ መንግስቱማ ያው ምን ተደረሰ ከነሱ ማው ነበር። ይኸው ደግሞ አንዳንዱ ሳይደርስ እንዲህ እየሆነ ነው እንጂ እና ሁሉንም ያው መቼም ነፍሷን ይማረው ሴትዮዋንም ልጆችንም እግዚአብሔር ያጽናቸው እና መልካም ብዙ ማልጋፋም መልካም ቀን ያርግልና።
2: ጊዜው እያበቃ ነው። እናመሰግናለን
0: ስለተሳተፈ።
2: ቀላል አይደለም። አሁን እንግዲህ መቼም አብረን በመኖር ውስጥ የተለያዩ ችግሮች ይኖራሉ፣ ግን ነፍስ እስከ መጠፋፋት መድረሱ በጣም ሁለቱን የሚያሳጣ በመሆኑ እንደው እስከ ዛሬ ጀምሮ ባለሙያዎች ካሉ በዚህ ዙሪያ ብንነጋገርበት ብንወያይበት ጥሩ ነው። አሁን እኛ ችግሩ ምንድን ነው? የሆነ እንደዚህ አይነት ነገር ይኖራል። በወጣቶች በሆነ ችግር ሲደርስ በዛ ጊዜ ነው የምንነጋገርበት፣ ከዛ በኋላ ይረሳል።
0: አዎ እንደዚህ አይነት ነገር በእርግጥ በተለያየ ምክንያት አዲስ ገቢ መሆን በራሱ ከባድ ነው። እንዲህ አይነት ችግሮች ማህበራዊ ቀውስ ያመጣል። እንዲህ አይነት ነገር ነበረ ምናልባት ባለፉት ቅርብ ዓመታት በብዛትና በእኛ ማህበረሰብ። አሁን ግን ነገሮች እየተለወጡ እየተሻሻሉ መጥተው ነበር። ግን ደግሞ እንዲህ አይነት ነገር ድንገት ሲፈጠር እንዳልከው ያሳዝናል። የሆነው ሆኗል። ግን ለወደፊቱ የሚፈጠረውን ችግር ለማስቀረት እንዳልከው ባለሙያዎች ምክር ቢሰጡ መልካም ነው። አንድ ቤት ሲፈታ አንድ ቤት ሲፈርስ የብሶ ህይወት ነው ከንቱ የሚሆነው እና ባለሙያዎች ጥሩ ብትደውሉ አስተያየት ብትሰጡ ደስ ይለናል።
2: አዎ ባለሙያዎች ማብራሪያ ቢሰጡ ትምህርት ቢሰጡ ጥሩ ነው። እኛም ራሱ እንግዲህ ቀላል አይደለም እርምጃ የራሳችን ከመውሰድ ይልቅ ነገሮችን ቁጭ ብሎ ለመፍታት መሞከር መነጋገር ጥሩ ነው። በጣም ያሳዝናል። ነፍስ ይማር እንላለን። ጉዳዩ በጣም ውስብስብ ነው፣ ብዙ መሰራትም አለበት። እንግዲህ ስርጭታችን ሊጠናቀቅ ነው። ወርቅነሽ፣ የሚቀረን አንድ ደቂቃ ነው። ለቴክኒክ ባለሙያችን ሮኔን ዳህን፣ ለአጠናካሪያችን
0: አናስፈራው ነበረች፣ ባልደረባችን ሻያው ደጉ እናመሰግናለን። እንግዲህ እኛ ጋር ምሽት ላይ እንገናኛለን አድማጮች።
2: ደህና ምሽት።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ተነስተልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። እለቱ እንደ አብራን ዘመን አቆጣጥር የምርሹን ላሜድ በትሽሬ ታፍሽን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጥር ኦክቶበር 11 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ጥቅምት 1 ቀን 2019 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ወርቅነሽ ሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ ፕሮግራማችን አግርህኖ ፕሮግራም ይቀርባል። ከተለያዩ አድማጮች ጋር በተለያየ ርዕሰ ጉዳይ እንወያያለን። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርዕስተ ዜና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው የተለያዩ ክስ ፋይሎች ዙሪያ የቀድሞ የመንግስት ሕግ አማካሪ አቢሃይ ማንደልብሊት በፍርድ ቤት የምስክር ቃል ሲሰጡ አሉ። በፔታ ቲክቫ ከተማ የማኑ ዘለቀን በጩቤ ወቅቷል ተብሎ በዋናነት የተጠረጠረው ታዳጊ ልጅ ድርጊቱን ማመኑ ተገለጸ። የመከላከያ ሚኒስትር እስራኤል ካጽ የቱርክ ፕሬዝዳንት ታይብ ኤርዶዋንን በጥብቅ ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱ እንዲታዘዝ ትዕዛዝ ያስተላልፋሉ በሚል ምክንያት እስራኤል እየተዘጋጀች መሆኑ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተጠረጠሩባቸው የተለያዩ የክስ ፋይሎች ዙሪያ የቀድሞው የመንግስት ሕግ አማካሪ አቢሃይ ማንደልብሊት በፍርድ ቤት የምስክር ቃል ሲሰጡ አሉ። የቀድሞ የመንግስት ሕግ አማካሪ በኢየሩሳሌም አውራጃ ፍርድ ቤት ቀርበው ዛሬ የምስክር ቃል በሰጡበት ወቅት እንደተናገሩት የፖሊስ ሰራዊት በምርመራው እኔ ያልፈቀድኩትን መጥፎ ነገር ፈጽሟል፣ ይህም አናዶኛል ብለዋል። ጠቅላይ ሚኒስትር ኔታንያሁ በፍርድ ቤቱ ተገኝተው ነበር፣ እውነቱ ይወጣል ብለዋል። በፔታ ቲክቫ ከተማ የማኑ ዘለቀን በጩቤ ወቅቷል ተብሎ በዋናነት የተጠረጠረው ታዳጊ ልጅ ድርጊቱን ማመኑ ተገለጸ። የ15 ዓመቱ ተጠርጣሪ ዛሬ በሎድ ከተማ በሚገኘው ፍርድ ቤት ቀርቦ በሰጠው የእምነት ቃል በእስራኤል ነጻነት ቀን ምሽት በፔታ ቲክቫ በነበረ ወጣቶች ግጭት መካፈሉን ገልጾ በእጁ ጩቤ እንደነበረውና እንደወጋው ገልጿል። ጩቤው ውጊያ ለሞት ይዳርገዋል ብሎ አለማሰቡን መግለጹን የተጠርጣሪው ጠበቃ አስታውቋል። ባለፈው ሐምሌ ፍርድ ቤት በዋለው ችሎት ተጠርጣሪው ምርመራውን እስኪጨርስ ድረስ በቁጥጥር ስር እንዲቆይ መወሰኑ ይታወሳል። ይህ በእንዲህ እንዳለ ባሳለፍነው ሌሊት ናንዬ ማለዳ የተባለች 40 ዓመት ግለሰብ በጩቤ ውጊያ መገደሏ ይታወቃል። በቤርሸባ ከተማ ድርጊቱን ፈጽሟል ተብሎ የተጠረጠረው የትዳር አጋሯ ነው። ራሱ ለፖሊስ ደውሎ ማስታወቁም ተጨምሮ ተገልጿል። የእስራኤል መከላከያ ሰራዊት በጋዛ የሐማስን የጦር ክፍል አዛዥ መደምሰሱን አስታወቀ። እርምጃ የተወሰደበት የሐማስ አሸባሪ ሐሻም አቡ ጃላላ የሚባል ሲሆን የኑክባ አሸባሪዎችን በማሰማራት ጥቅምት 7 ቀን 2023 ዓ.ም ኪሱፊም በተባለው ኪቡጽ እንዲያዝ መርቷል። እስራኤላውያንም እንዲጠለፉ ተባብሯል። አሸባሪው ባለፈው ሳምንት በኻን ዩኒስ ከተማ ተደምስሷል ተብሏል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት የጂሃድ እስላምን የጦር አዛዥም ትላንት መደምሰሱ ይታወቃል። በጥቅምት ሰባቱ የሽብር ጥቃት የተካፈሉ ሽብርተኞችን እስራኤል እየተከታተለች እርምጃ እየወሰደችባቸው ይገኛል። በመጪው ክነሴት ምርጫ የቀኝ ክንፍ ፓርቲዎች ካሸነፉ በሕግና ፍትህ ዘርፍ ለውጥ ለማምጣት የሚንቀሳቀሱ መሆኑን ሚኒስትር ያሪቭ ሌቪን ገለጹ። የሕግና ፍትህ ሚኒስትር ያሪቭ ሌቪን በኢየሩሳሌም በተካሄደ አንድ ዝግጅት ላይ ባሰሙት ንግግር የሕጉ ዘርፍ እሳቸውን እየተዋጋ ነው፣ ግን አልረታም። የቀኝ ክንፍ በምርጫው ካሸነፈ በሕግና ፍትህ ዘርፍ ለውጥ ለማድረግ እጥራለሁ። በመጪው ስልጣን ዘመን ሌሎች የከፍተኛው ፍርድ ቤት ዳኞች ይኖራሉ። ሌላ የሕግና ፍትህ ስርዓት ይኖራል። የሕግ ዘርፉ ለይሁዲ ሀገር ብቻ ሳይሆን ለዲሞክራሲም የሚመች እንዲሆን እናደርጋለን። ዳኞች የእነሱን ፍላጎት በህብረተሰቡ ላይ መጫን ይፈልጋሉ ብለዋል የሕግና ፍትህ ሚኒስትር ያሪቭ ሌቪን። የመከላከያ ሚኒስትር እስራኤል ካጽ የቱርክ ፕሬዝዳንት ታይብ ኤርዶዋንን በጥብቅ ወቀሱ። እስራኤል ካጽ የቱርክ ፕሬዝዳንት አርዶዋንን ለሐማስ ገዳዮች ቀይ ምንጣፍ ማንጠፋቸውን ቀጥለዋል። ከሀገራቸው ሆነው የሽብር እንቅስቃሴዎችን በማድረግ ጸረ እስራኤልና የአካባቢው ሙስሊም ሀገራት ለማስጠቃት ይደግፋሉ። እኛ የሐማስን መሪዎች ደምስሰናል ያል ሀያ ተራም ይደርሳል ብለዋል የመከላከያ ሚኒስትሩ ኤክስ በተሰኘው ማህበራዊ መገናኛው ታራቸው። ካላቀባችን ግሊኮሄን ካደረሰችን ዘገባ መረዳት እንደቻል ነው የሐማስ ድርጅት የውጭ ግንኙነት ኃላፊ ሐሊል አልሃያ ካዛውጭ የሚኖር መሆኑ ይታወቃል። የሚያስተናግዱትም ካታር አሊያም ቱርክ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ጦርነቱ እንዲታደስ ትዕዛዝ ያስተላልፋሉ በሚል ምክንያት እስራኤል እየተዘጋጀች መሆኑ ተገለጸ። ሚስተር ዮአቭ ኪሽ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት ከኢራን ጋር ዳግመኛ ጦርነት የማይከፈትበት ሁኔታ የለም፣ እኔ እንደምገምተው ከምርጫው በፊት አይሆንም የሚል ነው። አንዴን እኔ እንደማስበው የኢራን መንግስት የሚረታና የሚቀየር መስሎ አይታየኝም። እናም ነገሩ ማብቂያ የለውም። አሜሪካ ይህን ጉዳይ የበለጠ ተረድታለች። ፕሬዝዳንት ትራምፕም በጥሩ ሁኔታ ተረድተዋል። አሁን ሁኔታው ለሳቸው በጥሩ ሁኔታ እየሰራ ይገኛል። ኢራናውያን ተዳክመዋል። አጠቃላይ ገደው ተጽዕኖ እያሳደረ ይገኛል። በመሆኑም በዚህ ሁኔታ እያለ እስራኤል ወደ ጦርነት የምትገባበት ፍላጎት የለም፣ ከሆነም ከምርጫው በኋላ ነው ብዬ ተስፋ አደርጋለሁ ብለዋል ሚኒስትር ዮአቭ ኪሽ። ይህ በእንዲህ እንዳለ የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት በኢራን ላይ ጦርነቱ እስከ መጪው ወር መጀመሪያ ቀናት ድረስ ይካሄዳል የሚል እምነት የሌላቸው መሆኑን ገለጹ። የአሜሪካው ገንዘብ ሚኒስትር እንደተናገሩት ፕሬዚዳንት ትራምፕ እንዳሉት በአሜሪካ ከሚካሄደው ሴናትና የኮንግረስ አባላት ምርጫ ማለት ህዳር 3 ቀን ድረስ በኢራን ላይ ጦርነቱ ይታደሳል ብዬ አልገምትም። ሁኔታው እንዴት እንደሚቆም አላውቅም። ኢራናውያን እየተፈረከረኩ ይገኛሉ፣ እጅም ይሰጣሉ። ምናልባት ህዝቡ ሊነሳ ይችላል፣ አሊያም የኢራን አብዮታዊ ዘብ አባላት እርስ በርሳቸው ጦር መሳሪያ ይማዘዙ ይሆናል፣ አሊያም ከስምምነት ሊደርሱ ይችላሉ። ከላይ የተጠቀሱት ሶስት አማራጮች አሉ ብለዋል ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። የአዲሱ ዓመት የከፍተኛ ትምህርት ተቋማት ዛሬ ተጀመረ። የከፍተኛ ትምህርት ተቋማት ኮሌጆችና ዩኒቨርሲቲዎች ዛሬ የመማር ማስተማር ሂደትን የጀመሩ ሲሆን ከ300,000 በላይ ተማሪዎች በዚህ ዓመት ትምህርታቸውን ለመከታተል መመዝገባቸውን የከፍተኛ ትምህርት ተቋማት መማክርት ቤት አስታውቋል። በዚህ ዓመት በዩኒቨርሲቲዎችና ኮሌጆች የሚማሩ ተማሪዎች ቁጥር ከ200,000 በላይ ጨምሯል። በተለይ የኤአይ ተጽዕኖ ተማሪዎች በኮምፒውተር ሳይንስ ይበልጥ ትምህርታቸውን እንዲከታተሉ አድርጓል። እንዲሁም ምህንድስና፣ ሕክምናና አጠቃላይ ጤና ጥበቃ ዘርፎች ለመማር የተመዘገቡ ተማሪዎች ቁጥራቸው ጨምሯል። በዚህ ዓመትም በኤአይ ዘርፍ የመጀመሪያ ዲግሪ ትምህርት ይሰጣል ተብሏል። በመጨረሻም የአየር ንብረት ትንበያ፣ ዛሬ ምሽትና ሌሊት በአንዳንድ አካባቢዎች ቀላል ዝናብ ይዘንባል ተብሎ ይጠበቃል። በነገው ዕለት ሙቀቱ በመጠኑ ይቀንሳል። ነገ ጠዋት በሰሜን የሀገሪቱ ክፍልና ባህር ዳርቻዎች አካባቢ ቀላል ዝናብ ሊዘንብ ይችላል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴል አቪቭ ሃይፋና በኤርሸቫ 27፣ በኤላት 33 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
1: አመሰግናለሁ ስጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ተላዩ ርዕሰ ጉዳዮች አሉን። ወርቅነሽ፣ አሁን በየማኑ ዘለቀ ጉዳይ የክስ ሂደት ዛሬ በሉድ ከተማ ችሎት ተካሂዶ ነበር። ዋናው ተጠርጣሪ እንዳመነ ነው የተገለጸ። እንዴት ነው?
1: አዎ ሰጠ። እንግዲህ ዋናው ተጠርጣሪ በዚህ ግድያ እንደምናስታውሰው ታዳጊ ልጆች ነው ግድያውን እንደፈጸሙት የሚታወቀው። በምርመራውም በክሱም ሂደት እንግዲህ በጭቤ በመውጋት ህይወቱ እንዲያልፍ ያደረገው ታዳጊ ጥቃቱን ካደረሱት ቡድኖች መካከል በቡድን ነው ጥቃቱን ያደረሱት። የ15 ዓመት ታዳጊ ነው እድሜው። ዛሬ እንግዲህ እስካሁን ከነበረው ነገር ለየት ያለ አንተም በዜና እንደተመለከትከው ለመጀመሪያ ጊዜ በጩቤ የወጋው መሆኑንና ጩቤ ይዞ እንደነበረ አምኗል ተብሏል። እንግዲህ ዋናው ተጠርጣሪ የህግ ጠበቃውም እንዳስረዳው ከዚህ በፊት በአዲሹት ምንድነው በቸለልተኛነት ህይወቱ እንዲያልፍ ሆነ እንዲሞት ሆነ እንጂ ሆን ብሎ አስበው ወይም አጥቅተውት የሚል ነገር አልሰማንም ነበር። በቸለልተኛነት ብለው ደግሞ ቁጣን የቀሰቀሰ ጉዳይ ነበር። በፍርድ ቤቱ በቸለልተኛነት ህይወቱ እንዲያልፍ ተደርጓል። እንግዲህ ከ15-16 በላይ ታዳጊዎች አንድ ላይ አጥቅተውት ህይወቱ ሲያልፍ ይሄ ልጅ በቸለልተኛነት ማለቱ ፍርድ ቤቱ ቁጣ እንዳስነሳ እናስታውስ ነበር። ዛሬ የዚህ ታዳጊ ጠበቃ እንግዲህ ልጁም አምኗል፣ ግን ይሞታል ብዬ ስላላሰብኩ ነው የወጋሁት። ወግቸው ነበር፣ ይሞታል ብዬ ግን አላሰብኩም ነበረ። ለመግደል አስቤ አይደለም። በአጋጣሚ እንደዚህ አይነት ሀሳብ ከዚህ በፊትም አንድ በፖለቲካ የተወዳደሩ የሄርጸሊያ ኗሪ በሊኩድ ፓርቲ ኃላፊነት አላቸው ብለዋል። ይሞታል ብሎ አይደለም የወጉት የማኑን ማለታቸው እናስታውሳለን። እንግዲህ ተጠርጣሪውም ዛሬ ይሞታል ብዬ አይደለም ግን አወግቸዋለሁ፣ ጩቤም ይዤ ነበር፣ ይሄ ነው አዲስ ነገር አምኗል። ይሄን ሌላው በቸለልተኛነት ከመግደል ወደ ቀላል ወንጀል በወንጀለኛነት ቀላል ወንጀለኛ ሆኖ ሊፈረድበት ይችላል ብሏል ጠበቃው፣ የህግ ጠበቃው፣ የተጠርጣሪው ህግ ጠበቃ። ሌሎች እንግዲህ በዚህ ግድያ ወንጀል የተሳተፉ እድሜያቸው ከ14-16 የሚሆኑ ልጆች እንደሆነ ነው የሚታወቀው። በእድሜ ደረጃ ሲታይ ዋናው ተጠርጣሪ በጩቤ የወጋው 15 ዓመት ታዳጊ ነው። እንግዲህ በቸለልተኛነት እንዲሞት ሆን አደረጉት በሚለው ምናልባት እስከ 20 ዓመት የእስራት ቅጣት ሊያስፈርድ ይችላል ተብሎ ነው የሚታሰበው በተጠርጣሪዎች ላይ። እንግዲህ ያለው ሁኔታ እንደ አዲስ ምናየው ይሄው ነው። እንግዲህ ማመኑ ነው ልጁ።
0: አዎ፣ ይህ አሁን የወጣቶች ግድያ ብዙ መነጋገሪያ ሆኖ ከቆየ በኋላ ከቤተሰቦች ጋር እንደውም በቅርብ እየተነጋገርን ነበርና አንዳንድ የክሱ ሂደት ላይ ቅሬታ ያለባቸው አሉና እስካሁን ለምን ቆየ፣ እስካሁን ለምንስ እንደዚህ ያልሆነ የሚል አንዳንድ ትምህርት የሚጀምሩ ተጠርጣሪው ትምህርት መጀመር አለባቸው የተባለበት እንደገናም ወደ ጉብኝት እንዲሄዱ ሁሉ መሆናን እንዲፈቀድ የተባለበት ሁሉ ቤተሰቦችን ያላስደሰተበት ነገር ነበር አለ።
1: ቁጣን
0: የቀሰቀሰ ጉዳይ ነው እና የኢማኑ ዘለቀ ጉዳይም ቀስ በቀስ የተዳፈነ የሚቀር መስሎ ይታያል። ያ ሁሉ ህዝብ፣ ያ ሁሉ መንግስት ባለስልጣናት እንደዛ ያደረጉት አሁን የት ላይ ነው ብሎ የሚከታተል ብዙም አካል ያለ አይመስለኝም። በተለይ አባትየው ይህን ብለውኛል ባለፈው ሳምንት ያለው ሁኔታ ደስተኛ አላደረጋቸውም። የደስታው ቸኮል ጉዳይም በተመሳሳይ ሁኔታ ነገሩ ተዳፍኖ ቀርቷልና ፍትህ ቶሎ ቢሰጥና እርግጥ ታዳጊ ስለሆኑ የህጉ ሁኔታ ቀላል አይደለም፣ በታዳጊዎች ላይ የሚተላለፈው እንትን እንደ ትልቁ ሰው አይደለም እና ገና እድሜያቸው አልደረሰም በሚል ፍርድ ቤትም ታሳቢ የሚያደርግበት ነገር አለና ለተጎጂ ቤተሰቦች ግን ይሄ በጣም ቁጣን የሚቀሰቅስ ነው። ለማንኛውም በህግ የምትተዳደር አገር ናትና ህጉ ያው የሚለውን እንከታተላለን።
1: ህጉ የሚለውን በነገራችን ላይ እንዳልከው ትልቅም ሆነ ታዳጊዎች ላይ በተለይ እድሜያቸው ስላልደረሰ እድሜያቸው እስኪደርስ ድረስ ያለው የወንጀል ቅጣት እንደ ትልቅ ሰው ላይ እንደሚፈረደው አይደለም ይታወቃል። ትምህርትም እየተሰጣቸው እዛ እድሜ ላይ እስኪደርሱ ብዙ ነገር ይደረጋል መሻሻል እንዲኖር። ግን ዞሮ ዞሮ ደግሞ ታዳጊዎች ላይ አስፈላጊው ቅጣት ካልተሰጠ፣ እርምጃ ካልተወሰደ ምን አይነት ዜጋ ነው ሀገሪቱ የምታፈራው? ሌላው ታዳጊስ ነገ ከነገ ወዲያ እንዴት ይሄን ነገር እንትን ማለት ይችላል የሚለው ነው። እንግዲህ ቀጣይ ሌላም ርዕሰ ጉዳይ አለን።
0: ኤር ሀይፋ አዳዲስ በረራዎች እንደሚጀምር ነው እና በተለይ ደግሞ ወደ ኤላትም ወደ ሀይፋም አዳዲስ በረራ አለ ይባላል እና እንዴት ነው?
1: እንግዲህ በጣም ጥሩ ዜና ይመስለኛል። መንገደኞች በተለይ ተሎ ተሎ ሰሜን ለሚሄዱት ኢላት ነበር ካሁን በፊትም በረራ ምናልባት ከሃይፋ ወደ ኢላት አውናልከው ይሆናል። ከቤንጎሪዮን ግን ነበር ወደ ሃይፋ ወደ ሰሜን እስራኤል አካባቢ። አዲስ ነው እንግዲህ ኤር ሃይፋ የሃይፋ አየር መንገድ ነው የሃይፋ አየር ነው የሚለው። የፊታችን አሁን ያዝነው ወር ጥቅምት 25 ቀን በረራ መጀመሪያ በረራ ይጀምራል ተብሏል። የሚከፈለው ክፍያ 79 ሸቀል ተብሏል። እንግዲህ ለአንድ ጊዜ ጉዞ ብቻ ይመስለኛል 79 ሸቀል። ለደርሶ መልስ እንግዲህ አይታወቅም ምን ያህል እጥፍ ወይም ይቀንስ ምናምን ሊኖር ይችላል። ይሄ የቆየ ግልጽ የሚሆን ነገር ነው። አሁን ግን ባለው ሁኔታ 79 ሸቀል ለአንድ ጊዜ በረራ ጥቅምት 25 ቀን የሚቀጥለው ሳምንት መሆኑ ነው ይጀምራል። ለመንገደኞች እንግዲህ አዲስ የምስራች ነው። ምናልባት እንግዲህ ከኢየሩሳሌም እንኳን ዞሮ ዞሮ ወደ መሀል ሀገር ወደ ሉድ ወደ ቤንጎሪዮን አየር መንገድ መሄድ ያስፈልጋል። ከዛ በኋላ ነው በረራ ያለው። ከመሀል ሀገር ግን ለሚነዱ በማሽከርከር ለሚጓዙ ሰዎች ምናልባት ድካም ይቀንስ ይሆናል። የመንገድ መጨናነቅ ላይም እንደዚሁ ጥሩ ነገር ሊፈጥር ይችላል። የመንገዶች መጨናነቅ ያለ ሁኔታ ሊቀንስ ይችላል። እንዴት ማንተስ እንዴት አየው?
0: ጥሩ ነው። አዳዲስ አየር መንገዶች በረራ መጀመራቸው በተለያዩ መንገዶች በተለያዩ ጥሩ ነገር ነው። በተለይ ደግሞ አሁን ወደ ደቡብም ወደ ሰሜንም የሚደረጉ በረራዎች ጥሩ ነው ለመንገደኞች ብዬ ማስበው። ግን አሁን ትልቁ ችግር ምንድን ነው? አሁን ወደ ኤላት እንኳን እንውሰድ ብንል ከኢየሩሳሌም ናትባግ ወይም ደግሞ ቤንጎሪዮን ዓለም አቀፍ አውሮፕላን ጣቢያ ሰው ሲሄድ እዛ በኋላ ወደ ተርሚናሎች ለመግባት ጉዞው ከባድ ነው። ምናልባት አሁን የባቡር እንቅስቃሴ ስላለ በባቡር መሄድ የሚቻልበት ሁኔታ አለ። ከዛ ደግሞ እንደገና መቆየቱ ምናምን ሲል ሰዎች መኪናን የሚመርጡበት ነገር አለ። ግን የአውሮፕላን በረራ መፈጠሩ በጣም ጥሩ ነው። እንግዲህ ያቃልላል ለመንገደኞች።
1: አዎ፣ በተለይ ድካሙ በበጋ በክረምት ሊሆን ይችላል። ከሁለት ሰዓት ሶስት ሰዓት እዛ በላይ ማሽከርከር ቀላል አይደለም። አዎ፣ እንግዲህ ጥሩ እንዳልከው ሰው እንደ ምርጫው በረራ መኖር ግን ጥሩ ነው። አማራጭ
0: በረራ መኖሩ በጣም ጥሩ ነው
1: ነገር ነው። የሀገር ውስጥ በረራ እየተበራከተ ነው ማለት ነው። እንግዲህ ጠባባ እስራኤል ሁለት የሀገር ውስጥ
0: በረራ ሌላም ዓለም አቀፍ አውሮፕላን ማረፊያ መሰራት አለበት ተብሎ ባለፈው ጊዜም በደቡብ እስራኤል ይሰራል ተብሎ ተነግሮ ነበረ። ምንቸም አንዳንድ ጊዜ እቅዶች ይወጣሉ፣ ግን የሚፈጸምበት ሁኔታ ብዙም አይደለም እንጂ ቶሎ ቢሰራ ጥሩ ነው። በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ያለው መጨናነቅ በጣም ከፍተኛ ነው እና ይሄ ቢሰራ ሌላም ዓለም አቀፍ በረራዎች በተለይ ደግሞ አንደኛው ኤላት የራሞኑ ኤላት ድረስ የሚሄዱ ሰዎች ብዙ ስለሚከብዳቸው ወደዚህ ቀረብ ብሎ መሀል ሀገሩን ያካለለ ቢሆን ጥሩ ነው። እንግዲህ ቆንጆ ነው።
1: አማራጭ አየር መንገድ መኖር አለበት። ምናልባት ይሄ ለወደፊቱ አማራጭ የሌለው መፍትሄ ሊሆን ይችላል። እንዳልከው ብዙ ጥያቄዎች እየተነሱ ነው። ጥሩ እንግዲህ ያለው ሁኔታ በሂደት እናያለን።
0: ወደ ቀጣይ ፕሮግራም ለማለፍ አሸጋገሪያ ሙዚቃ
1: ፕሮግራም ሙዚቃ

0: በላ። አገራችን ኢየሩሳሌም ደና
1: አገርህን ወቅ። አዘጋጅና አቅራቢ ይሻያው ደጎም። ክቡራትና ክቡራን አድማጮቻችን ከዚህ ቀጥለን ባጭሩ የምናቀርበው ሳምንታዊ አገርህን ወቅ ፕሮግራማችን የሚያተኩረው በየሰፈሩ ከባድ ጭሆት ጎረቤቶችን እንዳይረብሽ የሚከለክል መንግስት ያወጣው ህገ ደንቦችን እንቃኛለን። እንደምታውቁት ሁሉ አገርህን

እነሱም በሌሊት ከምሽቱ 11 ሰዓት ጀምሮ እስከ ጧት 7 ሰዓት ድረስ ገደብ ጮሆት ማድረግ ክልክል ነው ተብሏል። ማታ ከ11 ሰዓት ጀምሮ በሰርግ ድግስ ምክንያትም በማድረግ ከባድ ሙዚቃ ጮሆት መሆንም የህዝብ ጫጫታም ማሰማት በህግ የተከለከለ ነው። ከሰዓት በኋላ ከቀኑ 2 ሰዓት ጀምሮ እስከ ሰዓት በኋላ 4 ሰዓት ድረስ ደግሞ ተኝተው የሚያርፉ ሰዎች ስላሉ የሙዚቃ ጮሆትም አስፈላጊ አይደለምና ጸጥታም አስፈላጊ ነው። ለዚህም ህግ ይደግፋቸዋል። በረፍት ቀናት በሳምንቱ መጨረሻና በበዓላት ከረፍት ቀን በፊት ባለው ምሽት እገዳ ቀደም ብሎ ይጀምራል። አብዛኛውን ጊዜ ከሌሊቱ 12 ሰዓት ለምሳሌ የአርብ ምሽት ጀምሮ እስከ ረፍቱ ቀን ጧት 7 ሰዓት ድረስ ይቆያል። ሁለተኛ፣ በተፈቀዱ ሰዓታት ውስጥ የሚፈጠር ጫጫታ ማወቅ አስፈላጊ የሆነው በየቀኑ ከሰዓት በኋላም ከአራት ሰዓት እስከ ማታ 11 ሰዓት ድረስ ባሉት ሰዓታት ጎረቤቶችን የሚረብሽ ከባድ ጩኸት ማሰማት ሕገ ደንቡ ይከለክለዋል። ይህም ማለት ምሽቱ 6 ሰዓት ጩኸት መኖሪያ ቤት ህንፃዎችን ሁሉ የሚያናውጥ ከባድ ሙዚቃ ጩኸት ማሰማት ክልክል ነው። ጩኸቱም ጎረቤቶችን በማይረብሽ ሁኔታ ሙዚቃ ማዳመጥ መጠቀም ይቻላል። ሶስተኛ፣ የቤት እደሳ እናም የጥገና ስራዎችን በመኖሪያ አካባቢዎች ጫጫታ የሚያስከትሉ የጥገና የእደሳት ወይም የግንባታ ስራዎችን ከምሽቱ 8 ሰዓት እስከ ጧቱ 7 ሰዓት ድረስ ማከናወን ሙሉ በሙሉ የተከለከለ ነው። ይህም ማለት እንግዲህ ቤት ማደስ መጠገን ይቻላል፣ በህግ ይፈቅደዋል፣ ግን ከልክ ባለፈ እንዳይረብሽ በሚለውና ለማንኛውም ከምሽቱ 8 ሰዓት እስከ ማግስቱ ጧት 7 ሰዓት ድረስ ማከናወን ሙሉ በሙሉ የተከለከለ ነው። ለምን? ህዝቡ ሌሊት ርፍ ብሎ ተኝቶ በሰላም ያለ ጩኸት ማደር ይፈልጋልና በዛን ጊዜ ጩኸት መፍጠር የተከለከለ ነው። ይህ እገዳም በእረፍትና በበዓላት ቀናትም ተፈጻሚ ይሆናል። ከእረፍቱ ቀን ዋዜማም ከአርብ ከቀኑ 11 ሰዓት ጀምሮ እስከ በዓሉ ቅዳሜ ማብቂያ ድረስ። አራተኛ፣ የማሽኖችና የጓሮ አትክልት መሳሪያዎችን አጠቃቀም። የሞተር የጓሮ አትክልት መሳሪያዎችን፣ የሳር ማጨዳዎችን ወዘተርፈ በመኖሪያ አካባቢዎች ከምሽቱ 7 ሰዓት እስከ ጧቱ እስከ ማግስቱ ጧት 7 ሰዓት ድረስ እንዲሁም ከቀኑ 2 ሰዓት እስከ 4 ሰዓት ከሰዓት በኋላ ድረስ መጠቀም የተከለከለ ነው። ማሳሰቢያ፣ የደረቁ ቅጠላቅጠሎችን በንፋስ የሚሰበስብ መሳሪያዎችን በተመለከተ በመኖሪያ አካባቢዎችም እንዳይጠቀሙ ሙሉ በሙሉ የሚከለክል ይበልጥ ጥብቅ የሆነ መመሪያዎችም አሉ። ስለ ማዘጋጃ ቤት የከተማ ደንቦች ጠቃሚ ማስታወሻዎች አሉ። የአካባቢ መስተዳድሮች ማዘጋጃ ቤቶችም የጫጫታ መከላከልን በተመለከተም የራሳቸውን ደንብ የማውጣት ስልጣን አላቸው። ብዙ ጊዜ የአካባቢ ማዘጋጃ ቤት ደንቦችም ከሀገሪቱ አጠቃላይ ሕግ ይበልጥ ጥብቅ ሊሆኑ ይችላሉ። ለምሳሌ በበዓላት ዋዜማ የጫጫታ እገዳ ሰዓትን ቀድሞ መጀመር ወይም ለልዩ ክንዋኔዎች የተለያዩ ገደቦች ማድረግ። ከባድ ጩኸት የሚመነጨው ከሙዚቃ ድምፅ ብቻ ሳይሆን ከቤት ውስጥ የተሰበሰቡ ሰዎች እርስ በርስ ሲያወሩ ጩኸቱ ጎረቤቶችን ይረብሻል ብለው አስተያየት ሳያደርጉ ከልክ ባለፈ ጫጫታ ጎረቤቶች ይረበሻሉ። እንዲያውም ያለ የነበረ

0: ባህል ደንብ በደስታ ጊዜ በአብዛኛው አልኮል መጠጥ መውሰድና ከቤት ውስጥ ተሰባስቦ መሳቅ መጫወት ያለ የነበረ ስለሆነ ይህ ደግሞ ጎረቤት ይረብሻል ብሎ ማሰብ ደግሞ በጣም ጥሩ ነው። በመሆኑም ስለ ጩኸት መቼ መጠቀም የሚቻልበትን ሰዓታት የሚያውቁትን የመንግስትን ህግ በደንብ የሚያውቁ ጎረቤቶች አሉ። አንዳንድ ጎረቤቶች ደግሞ ህጉን ስለማያውቁ በመኝታ ሰዓታት ከባድ ጩኸት በሚያሰሙበት ጊዜ ሌሎቹ ጎረቤቶቻቸው ለተረበሸን ጩኸቱ ረበሸን በሚል ሮሮ ለፖሊስ ቴሌፎን ደውለው ጸጥታ እንዲሰፍን ጥሪ ያደርጋሉ። በዛን ሰዓት ህግና ስነ ስርዓት አስከባሪ የፖሊስ ሰራዊት አባላት ፈጥነው ጩኸት ወዳለበት ቤት መጥተው ባለቤቶችን እባካችሁ ጎረቤቶቹ ጫጫታችሁ እየረበሸ ስለሆነ እባካችሁ ጩኸት አትረብሹ አካባቢ፣ ሰዓቱ ከዚህ ሰዓት ጀምሮ ማታ ከ11 ሰዓት ጀምሮ እስከ ንጋቱ እስከ ማግስቱ 7 ሰዓት ላይ ድረስ ጩኸት መፍጠር ጥሩ አይደለም፣ ጸጥታ መስፈን አለበት፣ ሁሉም ያለ ጩኸት ሳይረበሽ በሰላም ፎይ ብሎ መተኛት ስለሚፈልግ ዝም በሉ ይላሉ። እንዲህ ብሎ ፖሊሶችም ከማስጠንቀቂያ መጀመሪያ ለእንዲህ ጩኸት ለሚፈጥርበት ቤት ኃላፊዎች ያሳውቃሉ። ግን አንዳንዶቹ የፖሊስን ትዕዛዝ የማይፈጽሙ አሉ፣ ይቀጥላሉ። ለሁለተኛ ጊዜ ደግሞ ጩኸት ጥሪ በስልክ ይደርሳቸዋል። የማይጠበቅ ከሆነ ፖሊስ ሕግን ለማስከበር እርምጃ እስከሚወስድበትም አጋጣሚ አለ። እንግዲህ የተከበራችሁ አድማጮቻችን፣ ይህ ዝግጅት በአገሬን ወቅ ፕሮግራማችን እንግዲህ ያለውን በጎረቤት ሰላማዊ ሁነን መኖር ስለሆነም እኛም የማይረብሽን ጩኸት ከልክ ያለፈ ጩኸት ባረፍን በተኛንበት ጊዜ መስማት አንፈልግምና ያንን ስነ ስርዓት በማክበር አለብን እና ይህ ሳምንታዊ አገርህን ወቅ ዝግጅት እንዲያው ባጭሩ ተመለከት ነው በዚህ ርዕሰ ጉዳይ ከዚህ ላይ ተፈጸመም። በሚቀጥለው ሳምንት በቸር ያገናኘን።
1: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ሰጠኝ ቀደም ሲል አድማጮቻችን ያደረስነው አዲስ መረጃ ሃይፋ ኤር መንገድ መሆኑ ነው። እንግዲህ ስንተረጉመው ከቤንጎሪዮን ዓለም አቀፍ አየር ማረፊያ ወደ ኢላት ነው በረራው። ስሙ ግን ያው ሃይፋ ኤር የሃይፋ አየር መንገድ ነው የሚለው የበለጠ ግልጽ ለማድረግ ነው በረራው የሚያደርገው። እንግዲህ አሁን በወጡ መረጃዎች ስናይ ደግሞ ከቤንጎሪዮን አየር መንገድ ወደ ኢላት ነው።
2: ጥሩ ነው በጣም። በ80 ብር እስከ 4 ሰዓት ከምናምን የሚያስጉዝ መንገድን በ80 ብር መሄድ ጥሩ ነው።
1: አዎ ክፍያው እንደውም የክፍያው መቀነስ ነው። እንግዲህ ምናልባት እዚህ በፊት የነበሩት እንትን ያው ተወዳዳሪ የሆነ አየር መንገድ ነው፣ ይቀንሳል ለደንበኞቹ መልካም ነው እየተባለ ነው። ይህን ማስተካከያ ለመስጠት ነው። ስልክ መስመራችን ላይ አሁን ደግሞ ባለሙያ አለን። የግል ክህሎት አሰልጣኝ፣ የስነ ልቦና አማካሪ። ዘርፉ እንግዲህ እሷ ዘርፍ ሰፋ ያለ ነው። በተለያየ ጊዜያው ምክር ትሰጣለች። በዚህ በኛ በምንሰራበት ሬዲዮ እየገባች ወይዘሮ አገሬ መንግስቱ ስልክ መስመራችን ላይ ናት።
2: ወደ እሷ እንለፍ።
1: አገሬ ጤና ይስጥልን፣ እንደምን አመሸሽ?
3: ሰላም ወርቅነሽ፣ እንደምሰጠኝ እንዴት አመሰግናለሁ።
1: ሰላም ነን፣ እናመሰግናለን። እንዴት ነሽ? ደህና ነሽ?
3: ሰላም ነኝ። እኔ እናንተስ እንዴት ናችሁ?
1: እኛ ሰላም ነን፣ ደህና ነን። እንደው ያው ዛሬ አንቺን የፈለግነሽ አንዳንድ ቤተሰባዊ ግጭትም ሆነ እንደው በግለሰቦች መካከል ወዳልሆነ ነገር የሚያስገቡ አለመግባባቶች ሲፈጠሩ በውይይት መልክ እንዴት ነው አንቺ ያው ምክር ስሰጭ በተለያየ ጊዜ ምክር ስለመሰጭ እንዲህ አይነት ችግሮችን ወደ ከፋ ግጭት ከመሄድ በውይይት መልክ እንዴት መፍታት ይቻላል? እንደው ለወደፊት አንዳንድ ችግሮችን ማስቆም እንዲቻል መምከሩ መመካከሩ መልካም ስለሆነ ምን ትያለሽ?
3: አዎ እንግዲህ ወርቅነሽዬ፣ በመጀመሪያ ደረጃ በጣም አዝናለሁ ዛሬ በደረሰው ድርጊት በእህታችን በእናኔ ማለደን ሲማር። እንግዲህ ቤተሰብ በመጀመሪያ ደረጃ ቤተሰብ ማለት ያው ፍቅርን አሳይቶ ሰላምን አሳይቶ በእንክብካቤ አብሮ ተጋግዞ የሚዘለቅበት በደጉም በመጥፎም ተጋግዘን ይዘለቅበት ቤተሰብ ነው። ዋና ማለት ሰይፍ ወንም ዋናው የሚያስደስተንም ሆነ የሚጠብቀንም የሚያኮራንም ቤተሰብ ነው ማለት ነው። ግን አንዳንዴ ደግሞ እንዲህ አይነት ብዙ የማለግባባት ሁኔታ ካለ ደግሞ ከቤተሰብ ነው ዋናው ችግሩ ማለት ይኸው እንዳየነው ዛሬና ዋናው ነገር እንዴት ብለን ተግባብተን መኖር እንችላለን ወይም ደግሞ አብረን መኖር ካልቻለን እንዴት ብለን በሰላም መለያየት እንችላለን የሚለው ነው ዋናው።
2: እንዴት ነው ችግሮችን እንፈታ? አሁን ችግሮች አሉ መቼም ችግር የለለበት ትዳር ችግር የለለበት ግንኙነት የለም። ሁሌም ጸብም አለመግባባትም ሊኖር ይችላል እና እኔን ግን በሰላማዊ መንገድ ልንፈታቸው የምንችለው እንዴት ነው? ትግስት ምንድን ነው የሚያስፈልገን? ስንናደድ ብዙ ነገሮች ሊኖሩ ይችላሉ እና እንደው ለወደፊት እንደዚህ አይነት ነገር እንዳይከሰት አንቺ በሙያሽ ምን ትመክሪያለሽ?
3: እንግዲህ ሰጠኝ በመጀመሪያ ደረጃ በማንም ትዳር የማይከራከርበት ወይም ደግሞ የማይግባቡበት ዘዴ የለም ላለሁ ብዙ ነገሮችን አንድ ነገር ቤት ለመግዛት ሲባልም ክርክር አለ፣ አስተያየት የተለያየ ሊሆን ይችላል። ራሱ ስለ ልጅም በሁሉም በኩል መቼም አንዱ ለአንዱ ያለመግባባት ሁኔታ አለ። ይሄ ጤነኛ ነው ማለት ይቻላል። ሁሉም ነገር ወሬት ራሷ ተከራከው ነው ውጤት ላይ የሚደርሱት። መጨረሻ ላይ አላኻውን የሚወስኑት ከተከራከሩ በኋላ ነው ማለት ነው። እና ክርክር ያለ ነው፣ ግን ክርክሩ ወደዚህ ነው የሚወስደን። አንዳንድ ክርክሮች የማስፈራራትና ወይም ደግሞ የዛቻ ያለባቸው ክርክሮች በተሎ መፍትሄ መገኘት አለበት። ይሄ ነገር አይ ደህና ነው ቻይ ወይም ቻላት፣ አይ ይህንንማ ማለፍ አለብሽ፣ ይሄ የነበረን ነው በእኛ ቤትም እኮ በተዳራችን ስንኖር እኮ እየተደባደብነም እንዲህ እያልነም ነው የምንኖር፣ አይ ይሄ ያልፋል እያልነ እያወቅነ ያልፋል የምንለው ነገር ላልፍ ይችላል። እንዲህ አይነት አጋጣሚም ሊደርስ ይችላል። ስለዚህ ጤነኛ ክርክርና ጤነኛ ጠባለ ደግሞ እንደዚህ አይነት ተሎ ልናውቃቸው ልንረዳቸው ያለብን ሁኔታ አለ። አንድ ሰው ባለንበት ጊዜ ብዙ እርዳታ የምንቀበልበት ብዙ ባለሙያዎች ያሉበት አላደ ተመክሮም ሆነ ወይም ደግሞ ትምህርት ተሰጥቶም ሆነ የሚታለፍ እና የሚስማሙበት ዘዴ ከሆነ ይህንን ወደ ትምህርት ወደ ባለሙያ ቀርቦ መነጋገር ወይም ደግሞ ባልና ሚስት ተመካክሮ የሚፈታበት መንገድ ካለ ጥሩ ነው። ግን የማይፈታ ከሆነ መስመሩ ወይም ደግሞ አንድ ሰው እንደፈለገው ተነስቶ ይህን አረግሻለሁ፣ ይህን እንደዚህ ይበድልሻለሁ፣ ይህን አደርግሻለሁ ብሎ እየተናገረ አያደርግም ብሎ ማየት ወይኔ ሊያሰኝ ይችላል።
1: አመሉ ነው ይባላል፣ የተለመደ ነው፣ አመሉ ነው።
3: አዎ አዎ፣ ይሄ የተለመደ ነው። በሽታም እኮ አንዳንዴ አሞኛ የለመደችው ነው እያሉ በቃ
1: መጨረሻ ይኖረዋል።
3: መጨረሻ ላይ ያላደል እስከሚሄድ ዝም ብሎ ይታያል። እና እንደዚህ መሆን የለበትም፣ አመሉንም መባልም የለበትም። ከእኛ ማሳልፈነዋል ማለት የለብንም። ዛሬ እኛ ብናሳልፈው በሀገራችን በተለያየ በኢትዮጵያ በነበርንበት ጊዜ እናቶች እንበል ብዙ አሳልፈው ነው የመጡ። እንግዲህ በዚህ እርዳታም ሆነ ተከባብረው መቼም እንደምንም ብለው የዘለቁም አሉ። ሌላም ችግርም ደረሱ ሊኖሩ ይችላሉ፣ አላውቅም። ሆኖም ግን ያንንና ይህን ማስተያየት ያለብን በአሁኑ ሰዓት ብዙ እርዳታ አለን። አስቀድመን የምንቋጭበት አስቀድመን ስምምም ሆነ ተለያይቶ መኖርን በሰላም ልጅ ከመሀል ካለ በሰላም ተለያይቶ ያንን ልጅ ማሳደግ እንዴት እንደሚቻል ይሄ የምንቀበልበት መንገድ ይኖራል። ብዙ መንገዶችን ልንማር እንችላለን። እኛ ብቻ ሳይሆን ለልጅየው ልለፍ ለልጄ ብዬ ወይም ልጅየው ልለፍ ሰው ምን ይለኝ ከተለያይቼ ወይስ ደግሞ ከተለያየሁ በኋላ የኢኮኖሚን ችግር ሊኖር ይችላል። እኔ እንዴት አድርጌ ልጅ አሳድጋለሁ? ቤቴንስ እንዴት አድርጌ እካፈላለሁ? አብዛኛውን የምሰማው ነው። አንዳንዴ ከተፋታሁ ቤቴን እንካፈለው አይደል? ልጆችስ እንደዚህ ላለል ቤተሰብስ ምን ይለኝ? ይሄ ነገር አለ እና ማይሆን ከሆነ አቅጣጫው ታይቶ ዝም በይ ቻዩ ማለት ሳይሆን እንዴት አርገን እንርዳት ወይም እንዴት አርገን እንርዳው ምንድነው ችግሩ ማለት ወይም ደግሞ ያወቀ ሰው ራስ መፍታት ካልቻለ ወደ ባለሙያ እንድትሄድ እንድትመካከር ወይም እንዲመካከሩ ማድረግ መርዳት አለብን። ዝም ብለን ማየት አይደለም። ቻዩ ለፊው ምንም አይደለም እንደዚህ ማለት ኋላ ለኛ ሊጠቅስተን ይችላልና ብዙ በቀላሉ ብዙ መንገዶች አሉ። አስቀድመን ማስተካከል የምንችለው መንገዶችና ይሄን ነው ምለው።
1: አው እንደው በባልና ሚስት አጋጣሚ ሰው አንዳንድ ጥንዶች ከተለያዩ በኋላ ያው ልጅ በመካከል ይኖራል ወይ እንዳልሹ የቤት ኪራይ ልጅ ማሳደጉ ምን ወጭ ምን ካቅም በላይ ይሆናልና እንደገና የነበረውን ጠብ ግጭት ረስቶ እንደገና አብሮ የመሆን የመግባባት አይነት ምልክት ይታይና ወዳል ሆነ ነገር ይሄዳል። አይ እንደው እኮ ተለያይተናል እንደውም ግዴታ የለብኝም አንበ ሚል ደግሞ ግጭት ሊነሳ ይችላል። እንደ አይነት አጋጣሚዎች አሉ ነበሩ። ሰው ከተለያየ በኋላ እንደገና አብሮ ይሆናል በግድያ ይጨርሳል እንትሩ እና ምን ታያለሽ አሁን ሰው ከተለያየ በኋላ ምንድን ነው ማድረግ ያለበት?
3: ከተለያየ በኋላ አንደኛ በፍርድ ቤት የሚወሰኑ መንገዶች አሉ። እያንዳንዱ ውሳኔ የሚቀበለው አለ። ይሄን ልጅን እንዴት አድርጎ በየተራ ለምሳሌ አንተ በዚህን ቀን እኔ በዚህን ቀን የሚል ነገር አለ። እንደገና ልጆቻቸውን አክብረው በስነ ስርዓት እነዛ ከመሀል ያሉትን ልጆች ለመንከባከብ ሲሉ የራሳቸውን በቃ ተለያይተዋል። ከተለያዩ ለልጆች ሲሉ ጸባያቸውን እራሱ ማስተካከል አለ። የድሮ እንዲህ አድርገኛል እና ዛሬ አሳያለሁ ዛሬ አሳይሻለሁ ዛሬማ ምን አለብኝ ማለት ሳይሆን በስነ ስርዓት ተከባብሮ በቃ በሰላም ወልደና እነዚህ ልጆች በሰላም እናሳድግ በማለት መሀል ላይ ያሉትን ራስ የራስን መንገድ መርጦ መጓዝ አስፈላጊ ነው። ከምን ደረሰች እኔ ከኔ ልትበልጠኝ ነው ገሌን ያዘች ገሌን እንደዚህ ነው እያለው ሲከታተሉ ራስን ማሳደግ ቀርቶ ወደ ታች አላረን የራስን መንገድ ማያስትቶ የእሷ መንገድ እንዴት ነው የእሱ መንገድ እንዴት ነው እያሉ ሲከታተሉ እዚህ ላይ ነው ነገሩ የሚመጣውና የራሳቸውን እድገት ትተው እንዴት አርገል ዝቅል አርጋት እንዴት አርገል ዝቅል አርገው በማለት በትንሽ አስተሳሰብ የበለጠ ቤተሰብን እነሱ ብቻ ሳይሆን ልጅም አለ ቤተሰብም አለ ወገንም አለ እየተረባበሸ እየተራራቀ በነገር እየተስፋፋ ብዙ ደረጃ ይደረሳል። እና አንድ ሰው ከተለያየ በኋላ የራስ የራሱን መንገድ ይዞ መጓዝ አብሮ መዝለቅ ስላልተቻለ ተለያዩ። ከተለያዩ በሰላም አገሩ ሰፊ ነው የፈለግነው መርጠን ማድረግ እንችላለን መስራት እንችላለን ማደግ ከፈለግነ ሁሉም አለ። እና ዋናው አስተያየታቸውን
2: መተሳሰብስ እንደው በመካከል አብሮም እየኖር ሆነ ተላይቶ መተሳሰብ ያንዱ ጉዳይ የኔም ነው ብሎ የማየት ሁኔታ በተለይ ደግሞ ከመካከል ልጆችም ሲኖሩ ችግሩ እንዲሁ በቀላሉ የሚቀረፍ አይደለም እና አብሮ ለልጆችም በጋራ የማሰብ የማድረግ ብዙ ኃላፊነት አለና በአጠቃላይ ሁኔታ የመተሳሰብ እንደ ባህላችን አንዳንድ ጊዜ ነገሮችን የማየት ሁኔታም አሁን እየጠፋ ነው ይባላል እና እንዴት ነው ማረም የምንችለው?
3: አዎ መተሳሰብ አሁን ሰጠኝ በእውነት ይሄ ኤጎ ወይም ደግሞ የኩራትና የበላይነት መሰማት የንቀሽ ወይም እንደዚህ ሳይሆን እኔ ለእሷ ካሰብኩ ማለት ለእሱ ካሰብኩ ለልጆቼን አሰብኩ ማለት ነው። የልጆቼን አባት በስነ ስርዓት አላለ ልጆቼ እሱን ጎዳው ማለት ልጆቼን ጎዳው ማለት ነው። ባልዋም እንደዚሁ እሷን ጎዳው ማለት ልጆቹን ጎዳው ማለት ነው። ቢለያዩም ራሱ አብረው ካሉ ደግሞ ዋናው ነገር ችግሩ የት ነው? አለመግባባት አላደል። እኔ የምለውን አለማዳመጥ፣ እሱ የሚለኝን አለማዳመጥ አለመረዳት፣ ስሜቱን አለመረዳት፣ ስሜቴን አለመረዳት፣ ይሄ ነው ዋናው ደግሞ ክርክርና ሌላ ሰብ ሊመጣ ይችላል። አይ ያልከው ዝም ብሎ ነው ንቀሽ ነገር ከውስጥ ካለ ይሄ ንቀሽ በተለይ ወንድ ልጅ ንቀሽ ካለ እኔ እንጃ እንግዲህ በእኛ በህብረተሰብ ማለት ነው ኩራት መፍትሄ ወይም ደግሞ ክብሬ ለምን ይነካል የሚባል ነገር አለ እና እዚህ ላይ ራሱ መከባበር ምን ያክል ጥቅም እንዳለው መከባበር በትንሹም ሆነ በትልቁ ቃላትን ስንነጋገር ክብር መስጠት አለብን ለሰው። በባልም ደረጃም ሆነ በሰውኛም ደረጃ ክብር መቀበል አለበት። እኛንም እንደዛው እንዲያከብሩን ለከፈለገ ማዳመጥ አስፈልጊ ነው። ለምንድን ነው ይሄን ያለው? ለምንድን ነው ይሄን ያለችኝ? ወይም ደግሞ ያኔ ያዳመጥኩት ነገር በጣም ከኔ ጋር የማይሄድ ከሆነ በጣም የሚጎዳ ይመስሎ ከታየኝ ወይም ደግሞ አይ ባስረዳውም ሊገባው አይችልም ይሄ እሱ የሚመኘውና እሱ የሚያስበው ነገር ራቅ ያለ ከሆነ ይሄ ነገር የሚጎዳ መስመር ካለ በምክርም የማይመለስ ከሆነ ተለብዬ ወደ ባለሙያ መሄድ አለብኝ። አይ እስኪ እንደዛ አርጌ ልመልሰው አይ እንዲብዬ የምችለው ነገር ከሆነ ሆነ ከል ግን መረዳት አለብኝ። ሐሳቡንና አነጋገሩን አይቼ ባለሙያ ጋር መመካከር ከእህት ከወንድም ጋር ከአጎት ከአክስት ጋር ሳይሆን አስቀድመን ከባለሙያ ጋር። ባለሙያ ሲባል እንግዲህ አይ ባለሙያ ተሄድኩኝ ይጻፍብኛል ይሰማብኛል መጨረሻው እንግዲህ ወይ ፍቹ ትለኛለች እናም ፍራች አለ። የግል ባለሙያም አለ በግድ የሪያ ሰራተኞች ወይም ደግሞ የተለያዩ ቦታዎች ሰራተኞች ባይሆንም የግል ባለሙያዎች አሉ። ከነሱ ጋር መካከሮ ማየት መሞከር ይሄ ነገር ምን ይመስልሻል? እንደዚህ ላይ ይሄ ነገር እንደዚህ ተሰማኝ ምን ይመስልሻል? ስለዚህ ከዛች ከበዛ ባለሙያ ተቀብዬ ያን ነገር መከታተል አለብኝ። ችግሩን ማስተካከል አለብኝ። ያልፋል ያልፋል ይልኩ ያለቀስኩ የሚያዝንኩ ዝም ካልኩኝ ጥሩ አይመጣም። ያንንም ሰው ደግሞ የሚጎዳ መስሎ አይታየውም። እየቆየ እየጨማመረ እየጨማመረ ነገርም ሆነ ቂምም ሆነ ሐሳቡ መጥፎ ሐሳቡ እየጨማመረ ሌላ ድርጊት ላይ ነው የሚደርሰው ማለት ነው።
2: ጥሩ እናመሰግናለን። መልካም ምሽት። እንግዲህ ማይ ምክርሽ አይለየን።
3: እሺ ሰጣኝ ምን አመሰግናለሁ። ሰላም ያርገን።
2: ሰላም
1: ሰላሙኝ። በጣም እናመሰግናለን።
2: አሁን ደግሞ እንግዲህ ወርቅነሽ ከህግ ጠበቃ ዘይብ ካሱ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን።
4: ጤና ይስጥልን ለአንተም ለወርቅነሽም ለሁላችሁም ለመጦች በሙሉ እንዴት አመሻችሁ?
2: እኛ ደህና ነን። በጣም ነው እናመሰግን። እንግዲህ በጠቅላይ ሚኒስትሩ ዙሪያ የተለያዩ ጊዜ የመሰክር ቃል ይሰጣል ይባላል። ዛሬም ደግሞ የቀድሞ ህግ አማካሪ አብርሃም መንደልብሊት ፍርድ ቤት ቀርበው ምስክር ቃላቸውን ሰጥተዋል ይባላል። ዋናው ሀሳቡ ምን ነበር? በፍርድ ቤት ውሎስ እንዴት ነበረ?
4: መጀመሪያ በጣም ጥሩ ጥሩ ጥያቄ አመሰግናለሁ። በጣም የዛሬው እንግዲህ የእስራኤል አቃቢ ህግ ኢመጅ የነበረው የሰጠው በዚህ በክሱ መሰረት ማለትም በወንጀሉ መሰረት ቢንያም ነታንያሁ በተከሰሰበት መሰረት የሰጠው መረጃ በጣም አስቸጋሪ እንደሆነ ለሁላችን ትንሽ አስቸጋሪ እንደመሆን ተረድተናል። አንደኛ ዋናው አቃቢ ህግ እንግዲህ ሀገሪቱ ዋናው ክስ የሚያቀርበው በጠቅላይ ሚኒስትሩ ላይ ወይም በማንኛውም ባለስልጣን በሚቀርብ ክስ በሚቀርብበት ጊዜ አንደኛው ማወቅ ያለብን እንግዲህ እሱ ማንኛውም ክሱን ግዴታ የክሶችን መሰረት ማወቅ አለበት። ያንዱ ነው። ሁለተኛው ደግሞ የክሱ መሰረት መፈረም አለበት። ሶስተኛው ደግሞ ክስ ሲቀርብ ደግሞ እሱ መፍቀድ አለበት። አራተኛ ደግሞ ማንኛውም አካሎች ደግሞ በዚህ ውስጥ ጣልቃ እንዳይገቡና ጣልቃ እንዲገቡ አይፈለግም ነበር። እንግዲህ እሱ የጠቀሰው በእንግዲህ በዚህ በምስክሩ መሰረት እነዚህን ሶስቶችን አንደኛ 315 የሚሆኑ እንግዲህ የምስክር ወረቀቶች እነዚህን ትክክለኛ አላየሁም ወይም ደግሞ ትክክለኛ ሁሎችንም አላየሁም በማለት ወይም ደግሞ ከሁሎችም አልፈረምኩም አልፈቀድኩም የሚል ሀሳብ ነው የሰጠ። ከዛም ደግሞ የሰጠው ምንድን ነው ፖሊስና የአቃቢ ህግ ማለትም የእሱ ሰራተኞች ትክክለኛ እንዳልሰሩ ገለጸ ማለት ነው። እና እንግዲህ አጋልጦ ሰጠ ወይም ደግሞ ኃላፊነቱ ለሌላ ሰጠ ማለት ነው። እንግዲህ የሚያሳየው ሁለታቸውና ወይም ደግሞ የእሱ ሰራተኞችና ማለቱም ራሱ አቃቢ ህግም እንግዲህ ይህን ነገር የሚያካሂዱትና እሱ በኃላፊነትም ትክክለኛ አልተስተካከልም እንግዲህ ጥሩ አድርጎ አልተከታተለም ማለት ነው የሚያሳየው። ከዛ ደግሞ በጣም አስቸጋሪ ነገሩ ደግሞ በጣም የሚለው ደግሞ ምንድን ነው የፍርሚያ ጉዳይ ደግሞ ማለትም የታየው አንደኛ እሱ እንዳልፈረመውና እና ደግሞ የፍርሚያ ጉዳይ ደግሞ የእሱን ማለትም እንደገና
2: ፕሮቶኮል የሚባል ነገር የለም ወይ? ወደ እያንዳንዱ እንዴት ነው
4: ይሄ ፕሮቶኮል ነገር? እሱ በመጀመሪያው ክሱ ሲቀርብ 1121 ሲቀርብ ትክክለኛ እሱ የሰጠው ለም እንግዲህ ቃለ መሐላ ለፍርድ ቤቱ ክሱ ሲቀርብ እንግዲህ የሰጠው ቃለ መሐላ ትክክለኛ ሆኖ በእንግዲህ በስነ ስርዓት በጉ መሰረት ማንኛውም በክስ በቀረበው በስነ ስርዓት ቀርቧል፣ ባላፊነቱ የሚያስፈልገውን በሙሉ በህግ መሰረት ተሟልቶ ቀርቧል ብሎ ይህን እንግዲህ የቃለ መሐላ ሰጥቷል ማለት ነው። አሁን ስናይ ግን ዛሬ የሰጠው መረጃ ከነዚያ ማለት የተለየ ነው። የሚያለው ምንድን ነው? አንደኛ እኔ ሁሎችን አላየኋቸውም፣ ምናልባት ሁሎችን መረጃዎችም አልፈረምኩም አላየኋቸውም። ለምንድን ነው? ምናልባት ተመሳሳይ ነው በማለት ወይም ደግሞ እነዚህ ተመሳሳይ ናቸው እና ተመሳሳይ ስለሆኑ ለሁሉም መፈረም አያስፈልግም፣ ለሁሉም መፍቀድ አያስፈልግም በማለት አውቀርቧል። ከዛም ደግሞ የሚለው ምንድን ነው? የፖሊስን አካልና የእንግዲህ መርማሪ ክፍል ማለት ነው እንግዲህ አቃቤ እና የአቃቤ ሕግን ማለትም ደግሞ ከሱ ሰራተኞች ከሱ አሉት ወይም ደግሞ መበኪያ ምዲና የሚባለውን አንዱ አካል ነው እሱ። እነሱን የሚለው ምንድን ነው? እነሱን ዋለ ህዳውን ወደ እነሱ ነው የጣለው። ትክክለኛ እንዳልተሰራ ወይም ደግሞ ትክክለኛ አለመሆኑን ተረድቻለሁ ብሎ ይህም ደግሞ መሰከረ ማለት ነው እና የሚያሳየው ታሁን ቀደም እንግዲህ የቢንያሚን ናታንያው አቃቢ ጠበቃዎች ይህን ነው ስታሁንም ያሉ። አንደኛ በሀገሪቱ እንግዲህ ወደ ህጉ ስንመለስ ወደ ኋላ እንመለስ እና ማንኛውም ነገር ለጠቅላይ ሚኒስትሩ ወይም ህግ ወንጀል ሲመሰረት ማንኛውም ሆነ ምርመራም ሆነ በፖሊስ ወይም ደግሞ በአቃቢ ህግም ሆነ ሲካሄድ ፍርድ ቤቱ ወደ ፍርድ ቤት ከመውሰድ በፊት ወንጀልና ከመመስረቱ በፊት ግዴታ የአቃቢ ህግ ፍቃድ አስፈላጊ ነው። በአስፈላጊ ስንል ደግሞ ወይም ደግሞ ዝም ብሎ አይደለም፣ አዎ በቴሌፎንም አይደለም ወይም ደግሞ በቃልም አይደለም፣ ግዴታ ጽፎ ይህን የተመሰለውን አንቀጽ ወይም ደግሞ ይህን የተመሰለው ወንጀል አሁን መወንጀል ትችላላችሁ፣ አዎ ማቅረብ ትችላላችሁ ወደ ፍርድ ቤት የሚል ፕሮቶኮል እንደገለጽከው የለም በፍጹም። እና ከዚህ ላይ እንግዲህ የሚያሳየው እነሱ ሁልጊዜ የቢንያሚን ናታንያው ጠበቃዎች የሚሉትም ይህን ነው። እሱ አልፈቀድም በቅዱ የነበረው ችግር ከዋናው እንግዲህ ከፓክሊጣ መዲና ጋር የነበረው ችግር ያንን እንደ ማንም አጓንገብግቦ ይህን ነገር አገባ እንጂ ምንም ነገር ፍቃድ አልነበረበትም ወይም ደግሞ እውነት ወይም ደግሞ አላመነበትም የሚል እንግዲህ ሀሳብ አምረው ነበር። ይሄ እውነት እየሆነ ቤድ ነው ማለት ነው።
1: አካሄዱ ደረጃውን የጠበቀ አልነበረም፣ የፕሮቶኮል መዝገብም አልነበረም ማለት ነው። እንግዲህ ዛሬ ሚካኤል ማንድልብሊት የሰጡት የምስክርነት ቃል በዚህ የክስ መዝገብ ላይ የሚፈጥረው ተጽዕኖ ምንድን ነው? ለጠቅላይ ሚኒስትሩ ጉዳት አለው ወይስ እንዴት ነው?
4: እሺ እንግዲህ ለጠቅላይ ሚኒስትሩ የሚሰጠው ሶስት ነገሮች ናቸው። አንዱ ምን ያህል ይህን ሰውዬ ዝም ብለው ይህን ሰውዬ ሲመሰረቱ ክሱ ሲመሰረቱ በህግ ውጭ መሆኑን ማለትም ፕሮቶኮልና የአቃቢ ህግ ፍቃድ አስፈላጊ ነው ለመመርመርም ፍርድን ክስን ለማቅረብም ማንኛውም ነገር ፕሮቶኮል አስፈላጊ ነው። ይህ የለም። ይህ አንዱ ነው ማለት ነው። እንግዲህ ህግ ውጭ ነው ማለት ነው። እንግዲህ ይህ አንዱ ነው። ሁለተኛ ደግሞ ክሱ የቀረበው ደግሞ በቂ ጥናት አልወሰደበትም። ማለትም በጡ ሰውየው አቃቢ ህግ የክሶችን መሰረት ትክክለኛ አድርጎ አጥንቶ እውነተኛውን ወይም ይሆናል ያዋጣናል አያዋጣን እውነተኛ ነው አይደለም የሚለውን ትክክለኛ ራሱ ይህን ነገር ተቀምጦ በቃ አላጠናውም ማለት ነው። እንግዲህ የሚያሳየው ማለት ነው። እነዚህ ከሆነ እንግዲህ የሰውዬ ካልፈቀደና የሰውዬ ይህን ነገር የህጉ መሰረት ካልፈቀደ ወደ ፍርድ ቤት ወንጀል መመስረት አይቻልም ነበር ማለት ነው። አሁንም አይቻልም እና ለቢንያሚን ናታንያሁ የሚሰጠው ይህን በዚህ ሰውዬ ላይ የተካሄደውን እንግዲህ ፍርድ ወይም ደግሞ ወንጀል ትንሽ በጣም ዝቅ እንደሚያደርገው እናም ከዛም ደግሞ ምናልባት ይህ ነገር እንግዲህ በዚህ ይጨረሳል የሚል ሀሳብ አለ ማለት ነው።
2: አሁን በቀጣይ እንግዲህ ጠቅላይ ሚኒስትር ናታንያሁ በተጠረጠሩባቸው የተለያዩ ጉዳዮች እየቀረቡ እሳቸው መከራከሪያ ያቀርባሉ፣ አንዳንድ አካላትም ይጠይቃሉ። ምንድን ነው የሚሆን መጨረሻው? ስንት ጊዜ ሲወስዳል በዚህ ሁኔታ?
4: እንግዲህ የጠቅላይ ፍርድ እንግዲህ ነገሩ ከባድ ስለሆነ ወይም ደግሞ ክሱ ትንሽ ከበድ ስላለ ክሱ የሚለውም እንግዲህ ምንድን ነው? ጉቦ ነው ማለት ነው። የጉቦ እንግዲህ በጣም አስቸጋሪ ነው። አብዛኛውም የጉቦ ክስ በጣም ተቀባይና ሰጭና ተቀባይ አስፈላጊ ነው። ሰጭና ተቀባይ አለ። ሰጭ ከሌለ ሊከሰስ አይችልም፣ ማለትም ሊወነጀል አይችልም። ወይም ደግሞ ተቀባይ አለ፣ ሰጭ የለም እና እነዚህ ሁለታቸው መገኘት አለባቸው። በዚህ የምናየው እንግዲህ በጣም አስቸጋሪ ነው እና ከሁለቱ አንዱ የታጣ ነው ማለት ነው እንግዲህ እና ይህ ስለሆነ አስቸጋሪ ነው። እንግዲህ ለወደፊቱ ህጉን ለመቀጠል ፍርዱን እንግዲህ እዚህ መቀጠል ትንሽ አስቸጋሪ ነው። አሁን ቀደም ዳኞች ብለው ነበር። የአቃቤ ህግ ምንድን ነው ያሉታይ በጉቦ በምትሉት ክስ አዋጣችሁም እና ብታስቡ ጥሩ ነው፣ ወይም ወደ ስምነት ብትሄዱ ወይም ደግሞ ነገሩን ብትመለሱ ሀሳብ ሰጥተው ነበር። ግን አቃቤ ህግ ግን በፍጹም አልመለስም በማለት ያው እስከ ዛሬ ድረስ አለ እና ለወደፊቱ እንግዲህ ይህ ሰውዬ ከጨረሰ በኋላ ሌሎችም አሉ እንግዲህ የሚቀርቡም አሉ። እነዛ ከጨረሱ በኋላ እኔ እንደ ሀሳቤ ከሆነ እንግዲህ ይሄ 4000 የሚለው የክስ መሰረት የወንጀል መሰረት በቃ ከጥቅም ላይ እንደማይውል ወይም ደግሞ ነገሩ እንደ መሰረታዊ የሆነ ክስ እንደማይሆን የታወቀ ነው ይመስለኛል።
2: ጥሩ ስቲንግ ሌላ ጥያቄ ከተቻለ በተለይ ዛሬ በኢማኑ ዘለቀ ዙሪያ ፍርድ ቤት ተውሎ ነበር። የመጀመሪያው ተጠርጣሪ ዋናው ተጠርጣሪ ታዳጊ አምኗል ተባለ። እንዲሁም ደግሞ በታዳጊ ልጆች ዙሪያ ያለው የህግ ሁኔታ ምንድን ነው የሚል አንዳንድ ጊዜ ግራ ያጋባል እና ቤተሰቦችን የሚያሳዝነው ሁኔታ ሰውም እየተከታተለ ለምንድን ነው እንደዚህ ምን ተብሎ ፍርድ ማይሰጥ የሚል ሀሳቦች ይነሳሉ እና በታዳጊ ልጆች ዙሪያ ህጉ ምን ይላል? ሂደቱ
4: እንግዲህ አንደኛ ፍርዱ የነብሱ ሊማረው የዚህ ልጅ ኢማኑኤል በጣም ለጋ በጣም የዚህ ልጅ ፍርድ በጣም ለሁላችንም በጣም ራሳችንም ሰውነታችንም ነክቶናል። ለምንድን ነው ዝም ብሎ ከስራ ከሄደው እንዲህ በመሆኑ በጣም ያሳዝናል። ትልቅ ለእነሱ ብቻ ሰው ቤተሰቡ ለሀገሩ በጣም በጣም ያሳዘነ ነው እና አብዛኛውን እንግዲህ እነዚህ ልጆች ህፃን ወይም ደግሞ እድሜያቸው ከታች ዝቅ ከ18 ዓመት በታች ስለሆነ የነዛን ፍርድ ማካሄድ በጣም አስቸጋሪ ነው። አብዛኛው ብዙ ውጣ ውረዶች አሉ፣ ብዙ ችግሮች አሉ። ብዙ እንግዲህ ህጉ ነው እንግዲህ እነሱ ሳይሆን ህጉ ነው እና ይህን ነገር ለመወሰንና ነገር ላይ ነገሩን ከጥቅላይ መጠቅለልና ወይም ደግሞ ውሳኔ ለመድረስ ለዳኞችም ትንሽ አስቸጋሪ ነው። ለምንድን ነው ህጉ ነው እንግዲህ ብዙ ነገሮች አሉ እንግዲህ ያተዳደግ ሁኔታ ያኑ ሁኔታ እንዴት ነበር የሚለውን ሁላ ውጠረዱ በጣም አስቸጋሪ ነው እና በመጨረሻ ግን ያው የታወቀ ነው እንግዲህ አቃቤ ህግ እናለ ወይም ደግሞ ከዛም ደግሞ የእነሱ ጠበቃም እንዳለ አምናለሁ በዳሩ ነው አቃቤ ህግን ይረዳል ያላችሁ የእነሱን ሀሳብና የእነሱን አቤታታ ያቀርባል ከአቃቤ ህግ ጋር ሆኖ ግን መጨረሻ ጊዜ ግን ኃላፊነቱን ይህ ልጅ ኃላፊነቱ እንደሚወስድና ወይም ኃላፊነቱ እንደሚቀጣ ሙሉ ባለ ተስፋ አለኝ። ግን ዋናው የሚወስነው ግና ወርቅነሽ ወይም ደግሞ ሰጠኝ ዋናው የሚወስነው ግን ተጽዕኖ መሆን አለበት። ማለትም ዝም ማለት የለብንም። ሁልጊዜ ፍርድ ቤት እየሄድን በፍርድ ቤት አካባቢ ነገሩን ካለንበት በምንትን ሁልጊዜ እኛ ይህን ነገር ዝም ማለት የለብንም። ፍርድ በሚነሳበት በሚሄድበት ጊዜ በአካባቢ መገኘት ወይም ደግሞ ከፍርድ ቤቱ መገኘት መጮህ ማለት የመቤታው ማቅረብ አስፈላጊ ነው። ይህን ፍርድ ቤት የሚያየውና ምንድን ነው ይህ ነገር በጣም አንገብጋቢ ነገር ነው ወይም አስቸጋሪ ነው ለወደፊቱም ለእነዚህ ብቻ ሳይሆን ለልጁ ብቻ ሳይሆን ለወደፊቱም መቀጫና ለወደፊቱም ይህ ነገር እንዳይሆን ገደብ መሰጠት አለበት የሚለውን ማሰብ አለበት ይለዋል ፍርድ ቤቱ። እንግዲህ እዚህ ላይ
1: እንደው ህጉ ግን እዚህ ላይ አሁን እንዳልከው ታዳጊ ልጆች ስለሆኑ ለዳኞችም ለህግ አካላትም ከባድ ሊሆን ይችላል፣ ውሳኔ ለማስተላለፍ ከባድ ቅጣት ለመቅጣት። ግን የ15 ዓመት ልጅ 16 14 እንደውም የ14 ዓመት ልጅ ጩቤ ይዘው የሚወጡ መቼም ጩቤ ኳስ አይደለም፣ ለመጫወቻ አይሆንም። ክፉ ነገር ቢያስቡ ነው ሌሊት የሚዞሩ አንድ ላይ በጋራ የዚህ ልጅ አገዳደ አሁን በጣም ይዘገንናል። እንዳልከው ለስራ የወጣ ልጅ ሳይመለስ መቅረት ምንም ሳያደርግ ልጆቹ እንደው ልጅ ናቸው ተብሎ ልጆች አስቀድመው የሚበስሉበት ጊዜ ላይ ነው ያለ ነው። አሁን ምናልባት ህግ ቀደም ብሎ የወጣ ህግ ነው። አሁን ግን በቴክኖሎጂውን በመታገዝ የልጆች አስተዳደግ ሁኔታውን ስናይ በጣም እድገታቸው የልጆች የፈጠነ ነው እና ህጉም እንደው የሚሻሻልበት ሁኔታ የለም ቅጣት ለመስጠት ነው ጊዜ ነ ልጆች
4: ጥሩ ያየጠየስ ለመሰለች ምንድን ነው የሚለው ባለንበት ዘመን አሁን ማለት ያለንበት ዘመን አስቸጋሪ ሆኗል። ህጉ ካለንበት ጊዜ ጋር አብሮ አይከታተልም ነው የሚለው። ማለትም ህጉ አብሮ መፍትሄ አይሰጥም የሚል ብዙ እንግዲህ የህግ ተመራማሪዎች እንዲያይሉ እና ባለንበት ዘመን ይህ ህግ የነበረው የቀድሞ ነው። ማለትም ቀደም ሲል ነው፣ በጣም ቀደም ሲል ነው እና የዛን ጊዜ የነበሩት ልጆችና የዛሬ ልጆች በጣም የተለዩ ናቸው። ዛሬ ጩቤ ወይም ደግሞ ካራ ይዞ መዞርና ይሄ አንዱ ይብቻ ሳይሆን ሌላ ነገሮች አሉ። ለነዚህ ቀደም ብሎ ህግ መፍትሄ መስጠት አለበት። ለነዚህ ቀደም ብሎ ለልጆች ወይም ልጆችን ግዴታ በቁጥጥር ላይ ማዋል አለበት ወይም ደግሞ ነገሩን አካሎች ማለት ይሄን ኃላፊዎች መፍትሄ መስጠት አለባቸው። ልጅ እስከሚመታ ወይም ደግሞ አንድ ልጅ እስከሚሞት መቆየት የለበትም የሚል ሐሳብ አለ።
2: እውነት ነው፣ መሻሻል አለበት ነው
4: ህጉ። አዎ ህጉ አስቸጋሪ ነው። ለምንድን ነው ህጉ የሚቆየውም ድረስ ከሚሆን ነው ከሆነ ወዲያ ነው። ማለትም ህጉ አስቸጋሪነቱ ምንድን ነው? ከዚህ ላይ ህጉ ከሆነ ወዲያ ነው እንግዲህ ነገሩን እንግዲህ የሚካሄድ ማለት ነው። እና ቀደም ብሎ ይህን ነገር እንደዚህ ያሉ ልጆች ሲገኙ ካራ ይዘው ሲሄዱ እንዲህ በአንድ ላይ ደግሞ ይህን ባህሪ ሲያሳዩ ቀደም ብሎ ለዚህ መፍትሄ መሰጠት ነበረበት። ይሄ የሚሰጠው መፍትሄ ማን ነው? ፖሊስ ነበር። ፖሊስ አብዛኛውን እንግዲህ የራሱ ችግር ስላለበት ወይም ደግሞ የስራ በጣም እንግዲህ ፖሊስ ስራው ስለበዛ ለእነዚህ በቂ መፍትሄ ያሰጥበት ነበር። አንድ ልጅ እንዲሎ ሲሆን ወይም ደግሞ እንደዚህ ሲታዩ አንድ ሁለት ቀን ሁለት ቀን ሶስት ቀን ሲታዩ እነዚህ ግዴታ በቁጥጥር መዋል ነበረባቸው። ለምንድን ነው? ለወደፊቱ ይህን ነገር ያመጣል፣ ይህን ነገር አደጋ ይደርሳል በማለት ይህን ነበር። ግን አስቸጋሪ ነው እና
2: ታዳጊም ስለመሆና በመሆናቸው ምክንያት በወንጀልም ቢጠየቁ የሚፈረድባቸው እንደ አዋቂ አይደለም እና
4: ይሄ ነው እንግዲህ ትንሹ እንግዲህ የልጆች ስለሆኑ እንግዲህ የልጆች በተመለከተ ራሱን የቻለ ህግ አለ ማለት ነው። አብዛኛውን ጊዜ ራስ የቻለ ህግ ምንድን ነው የሚሰዳቸውም በቃ ቲፑል ባሽጋ የሚባል ነገር አለ እንግዲህ ቲፑል አኒሻ ባሽጋ ሁለቱም ማለት ምንም እስር ቤት ይሆን እንጂ አብዛኛውን ህጻኖች ስለሆኑ የሚሰዳቸው ወደ እንግዲህ ወደ ተወሰነ እስር ቤት ነው።
1: ትምህርት እንክብካቤም ይኖረዋል። እስር ቤት
4: እንክብካቤ ይኖረዋል፣ ትምህርት ይኖረዋል፣ ብዙ ነገሮች ማለት ከ18 ዓመት በኋላ ግን ካልጨረሱ ቅጣታቸውን ወደ ትልቁ እስር ቤት ይተላለፋሉ ማለት ነው። ከዚያ ወዲያ ነው እንግዲህ ቅጣቱን በጣም ቅጣቱን የሚያውቁትና ልባቸው ይህን ነገር ወንጀሉን እስከዚህም ድረስ ጠበቃ መሆኑ የሚያውቁት በጣም ከዛ ነው። እስካሁን ግን ያው የሚሰዷቸው ቦታ ይሄዳሉ፣ እንደ ስር ናቸው የሚቆጠሩ። ውንጅልና ውንጅል ነው፣ ግን ክብካቤ ትምህርት አለ በደንብ በደረጃቸውና ወይም ደግሞ በእድሜያቸው ስለሆነ የሚሄዱበት ቦታ እስከዚህም ድረስ ለትልቆች ማለት ከ18 ዓመት በኋላ ግን እንደገና ወደ ትልቁ ገብተው ግን የተሰጣቸውን እድሜ ወይም ደግሞ ቅጣት ጨርሰው ይወጣሉ ማለት ነው። እንግዲህ ይህ ነው እንግዲህ ከዚህ ያለ ማለት ነው።
1: ጥሩ እንግዲህ ያው ስርጭታችን ሰዓት እየተጠናቀቀ ስለሆነ ምናልባት አጠር አድርጌ ማጠቃለያ።
4: እሺ እንግዲህ ሁለት ነገሮችን እንግዲህ በቢንያሚን ነታንያሁ ያለው ፍርድ እኔ በበኩሌ እንግዲህ በ4000 በሚባለው ውንጅልና መዝገብ ወይም ደግሞ ክስ እኔ በበኩሌ ይህ ሰውዬ ከጨረሰ በኋላ ነገሩ አልቋል ማለትም ይቻላል። እንግዲህ አልቋል ማለትም ይህ ሰውዬ እንግዲህ እኔ ያልፈቀድኩም 315 የወንጀሎች መሰረት እኔ ያላየኋቸውም ሁላቸውም ሁለተኛ ፍርሚያም እኔ ማደል ከዛም ደግሞ የፖሊስ ክፍልና የአቃቢ ሕግ ክፍል የሰራው ስራ ትክክለኛ አይደለም ካለ እንግዲህ በቃ የክሱ መሰረት እንግዲህ የወንጀሉ መሰረት ወደቀ ማለት ነው። በህጉ መሰረት ግዴታ እነዛ ዳኞች ይህ ከተጨረሰ የዚህ ተጨረሰ በኋላ ይላል ህጉ እንግዲህ እሱ ተጨረሰ በኋላ የሰውዬ ከሰጠው መረጃ ማለትም ከሰጠው እንግዲህ በኋላ ግዴታ ፍርድ ቤቶች ወይም ፍርድ ዳኛ ግዴታ ያው በቃ ይህን ነገር መናገር አለባቸው ማለት ነው። ቲኩን ያው በቃ መሰረዝ አለባቸው የሚል ሀሳብ አለ ማለት ነው።
1: ጥሩ፣ በጣም እናመሰግናለን የህግ ጠበቃ ዜብ ካሱ። መልካም ምሽት
4: ለእናንተም ለአድማጮቻችንም እንኳን ደህና መሻችሁ። ደህና ምሹ።
2: በጣም ነው እናመሰግናለን። ዘወትር ተገብር
1: እንግዲህ ያው እናመሰግናለን። ሰጠኝ ስርጭታችን ተጠናቀቀ። የቴክኒክ ባለሙያችን ናቲ ብላንኬት ነበር። ለናቲ እናመሰግናለን። ነገ ጧት 6 ሰዓት ላይ ያው እንደገና እንገናኛለን ከአድማጮች ጋር።
2: ለሀገሬም እናመሰግናለን።
1: ሀገሬ እናመሰግናለን። እውነት
2: ምሽት መልካም አዳር። ነገ ጧት 6 ሰዓት እንገናኛለን።